0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን። እንደምን አደራችሁ? እንዴት ናችሁ? ሰላም አደራችሁ? ጨለማው አልፎ ብርሃነ ቀን ተሸጋገርን፣ የተመሰገነ ይሁን ብለን እንግዲህ ዛሬ ቀኑን ለሁላችን ምንም ብሔራዊ ኦክቶበር 7 2023 ዓመተ ምህረት በቅዳሜ ሰንበት ከሶስት ዓመት በፊት የደረሰብን የሽብር ጥቃት ነው። ብሔራዊ የመታሰቢያ ስነ ስርዓት የሚፈጸምበት ቀን ነው። ለቱ እንደ ዕብራውያን ዘመን አቆጣጠር ካፍ ባብ በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ደግሞ ኦክቶበር 7 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ መስከረም 27 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮናታን አክታ ሲሆን የፕሮግራሙ አዘጋጅ ተረኛ አስተናጋጅ ይሻያው ደጉ ነኝ። ያለን ዝግጅት የተከበራችሁ አድማጮቻችን የሰዓቱን ዜና፣ ወቅታዊ የጋዜጦችን አምድ ሲቀጥል፣ ከወዲሁ የተከበራችሁ አድማጮች ጥቅምት 7 በቅዳሜ ሰንበት የደረሰው የሽብር ጥቃትን በተመለከተ በዛው ቀን በሬዲዮ ያሰራጨናቸውን ዜና እንግዲህ አስታውሱ። ከወዲሁ እነዛ ከሶስት ዓመት በፊት የተፈጸሙ ክንዋኔዎች ናቸው። በሽብር ጥቃት እንዲሁም ወቅታዊ ዘገባ እና ቃለ ምልልስ ያካተተ ነው የሚሆነውና አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜናም ጥቅምት ሰባት በሽብር ጥቃት ሕይወታቸውን ያጡት እስራኤላውያን ዛሬ ብሔራዊ ስነስርዓት የመታሰቢያ ስነስርዓት ላይ ነው። የጀርመኑ ቻንስለር ሜርዝ የሽብር ጥቃት ዓመታዊ መታሰቢያ አስመልክተው ልዩ መግለጫ ወጡ። በዛ ሰርጥና በድንበር አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ የጥቅምት ሰባትን ጭፍጨፋ ሶስተኛ ዓመት መታሰቢያ በመጠቀም በጦር ኃይሎች ላይ ጥቃት ሊፈጽም ለሚችለው ስጋት መከላከያ ሰራዊታችን ዝግጁ ናቸው። የሽብር ጥቃት ሙከራ የተሰነዘረበት ፍላይ ዱባይ የአየር ምርመራው እንደቀጠለ ነው። በአሜሪካና በኢራን መካከል ውጥረቱ አልበቃም። የመን አማጽያን የኤደን ከተማ ዓለም አቀፍ አውሮፕላን ማረፊያ በሚሳይሎች አጠቁ፣ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ዛሬ ሮብ ቀን በበርግጥም ጥቅምት ሰባት ካን ዜና በረሸት ቤት ሬዲዮ እና በቴሌቪዥን ካን 11 ቴሌቪዥን ልዩ ስርጭትን ያቀርባሉ። ምሽት 9 ሰዓት ተሩ ላይ ደግሞ ቤተሰቦች ያዘጋጁትን ብሔራዊ የመታሰቢያ ስነስርዓት በቀጥታ ያሰራጫሉ። በሬዲዮ ካን አማሃሪት ሬካ የተሰኘው ሬዲዮ ጣቢያ በተጨማሪ ልዩ ዝግጅቶችን ያስተላልፋል። ዛሬ የጥቅምት ሰባት ጭፍጨፋ ሶስተኛ ዓመትም የጀርመኑ ቻንስለር ሜርዝ የሽብር ጥቃቱን ዓመታዊ መታሰቢያ አስመልክተው ልዩ መግለጫ አወጡ። ጀርመን ከእስራኤል ጎን እንደምትቆም እና ከአስፈሪና አረመኔያዊ ድርጊቶችን ፊት ለፊት እንደምትቆም ተናግረዋል። እንዲሁም ለእስራኤል ደህንነትና እንደ ሀገር የመኖር መብቷ የሚደረገው ትግል የጀርመን ማንነትና ከሁለተኛው ዓለም ጦርነት ጭፍጨፋ የተማረች ትምህርት ዋና አካል መሆኗን ገልጸዋል። በጀርመን እየጨመረ ያለው ጸረ ሰሜናዊነት ለመዋጋት ቃል ከመግባታቸውም ጎን ለጎን ቻንስለር የጀርመኑ ጠቅላይ ሚኒስትር ከእስራኤል ጎን የፍልስጤም መንግስት በሚቋቋምበት ላይ የተመሰረተም አዲስ የአካባቢው ስርዓት እንዲገነባ ማድረግ አስፈላጊ መሆኑንም አጽንኦት ሰጥተዋል። ቻንስለር ጀርመን ጸረ ሰሜናዊ ጥቃቶችን በቆራጥነት እንደምትቃወምና
የእስራኤልን የመኖር መብቷ የሚክዱ ሰዎች ደግሞ እንደምትቃወም ገልጸዋል። ዘጋቢያችን ዶ ግብሃር እንደዘገበው ሜርዝ የዩዲ ህይወት ያለ ፍርሃት እንዲቀጥል ማረጋገጥ የዕለት ተዕለት ተግባር እንጂ በመታሰቢያ ቀን ብቻ የሚፈጸም ስራ እንዳልሆነ አጽንኦት ሰጥቷል። በአዛ ሰርጥና በድንበሩ አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ ሆን ብሎ በጥቅምት 7 ጭፍጨፋ ሶስተኛው ዓመት መታሰቢያ በመጠቀም ምናልባት በጦር ኃይሎች ላይ ጥቃት ሊፈጽም ለሚችለው ስጋት ሰራዊታችን በተጠንቀቅ ላይ ተዘጋጅቶ ይገኛል። የጸጥታ ስርዓቱም ግን በቢጫ በዚህ ባዛ ቀበሌ በቢጫው መስመር ላይ ያለ ጦር ሰፈር ለመውረር ወይም ወታደር ለመጥለፍ የሐማስ የተረጋገጠም የማሰብ እቅድ የሚያሳይ ተጨባጭ መረጃ እንደሌለ አስረድቷል። ዘጋቢያችን ኢሲክ ዘዋሪት እንደገለጸው ሐማስ በህዝብ አስተሳሰብ ላይ ትልቅ ተጽዕኖ የሚያሳድር ጥቃት ለመፈጸም ሊሞክር እንደሚችል ዝግጁ ተደርጓል። ይህም በአዛ ሰርጥ ውስጥም የቀጠሉትን ግድያዎች እንደ በቀል ሊሆን ይችላል። ከዚሁ ጋር በተያያዘ የእስራኤል ብሔራዊ የደህንነት ተቋም ባወጣው መግለጫ ከሰዓታት ከበቅርብ ጊዜ በፊት በውጭ ሀገራት ቢኖሩ እስራኤላውያን ወይና ይሁዳውያን ላይ ምናልባት አሸባሪዎች ጥቃት ይፈጽማሉ የሚል ስጋት ስላለ ጥንቃቄ አስፈላጊነት እንዳለ አስታውቀዋል። የተባበሩት አረብ ኤምሬቶች የጸጥታ አገልግሎቶች ከእስራኤሉ የሻባክ መረጃ ድርጅት ተወካዮች ጋር በመተባበር ከኦማን የመጣው የአውሮፕላን አሸባሪ አብራሪ ሐማም አልሐማሚን ምርመራ ማድረጋቸውን ቀጥሏል። ዘጋቢያችን ኢታይ ብሎምንታል እንደዘገበው ከሆነ ባለፉት 24 ሰዓታት ውስጥ ከአውሮፕላን ጥቁር ሳጥን ብላክ ቦክስ የተሰበሰቡ የመጀመሪያ ግንኙነት መረጃዎች ተገኝተዋል። በቤንጉሪዮን አየር ማረፊያ ባለፉት ሳምንታት ውስጥ ከእስራኤል ጦር ሰራዊት የተሰወሩ 64 ወታደሮች ተይዘዋል። እነዚህ ሰዎች የመውጫ እገዳ ትዕዛዝ ቢኖራቸውም ከእስራኤል ወጥተው ወደ ዩክሬን ኦማን መሄድ እንደቻሉ ተጠርጥረዋል። ዘጋቢያችን ሮይ ያኖብስኪ እንደዘገበው በድንበር ምርመራ ወቅት እነዚህ ወታደሮች ከሀገር እንደወጡ በመመዝገብ ላይ ፈጽሞ እንዳልተመዘገቡ ታወቀ። ለእስራኤል የመግቢያ ሕግ መጣስ በሚል ጥርጣሬ ለምርመራ ተወስደዋል። ይህ ወንጀል እስከ አንድ ዓመት እስራትን ያስቀጣል። በምርመራ ወቅት ከድንበር ወይም ከጠረፍ ቁጥጥር ለማምለጥ የተጠቀሙት ዋና ዘዴ በመመርመሪያው ጣቢያዎች ላይ ከሌሎች ተጓዥ ሰዎች ጋር ተጣብቀው ተቀላቅለው ማለፍ እንደነበረ ታወቀ። ከነዚህ ክስተቶች በኋላም የህዝብና የስደተኞች ባለስልጣን በአየር ማረፊያ የቁጥጥር ሰራተኞችን ቁጥር ጨምሮ በርካታ እርምጃዎችም ወስዷል። በራናና ከተማ ደቡብ በሚገኘው ጊቫት ሄን መንደር ወደ 40 ዓመት የሚጠጋ አንድ ወንድ በጩቤ ተወግቶ በከባድ ሁኔታ ቆሰለም። የማጌን ዳቪዳዶም አምቡላንስ ህክምና ቡድን ተጎጂውን በክፋር ሳባ ከተማ ወደሚገኘው ሜየር ሆስፒታል ወስደውታል። የዚሁ ጩቤ ጥቃትና ጠብ ምን እንደሆነ ለጊዜው ባይታወቅም ፖሊስ እየመረመረ ነው። በአሜሪካና በኢራን መካከል ውጥረቱ አላበቃም። የአሜሪካ ምክትል ፕሬዚዳንት ቫንስ
ዋሽንግተን በቴህራን ውስጥ ወሳኞቹን በርግጠኝነት ማን እንደሚወስን እንደማይታወቅ ተናገሩ። ቫንስ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ መጠየቅ ጦርነቱ እንዲቆም ጠንካራ ቅድመ ሁኔታም አስቀምጧል። በኢራን ዩራኒየም የማበልጸጊያ አቅም በአፋጣኝና በከፍተኛ መጠን እንዲቀንስ ጠይቀዋል። ቫንስ ከፍተኛ ደረጃ የበለጸገ ዩራኒየም ማምረት ሙሉ በሙሉ ማቆም ለስምምነት መሰረታዊ ቅድመ ሁኔታ መሆኑን አብራርተዋል። ይህም በባህረ ሰላጤው ጦርነት በቀጠለበትና በዓለም አቀፍ የኃይል ዘርፍ ከፍተኛ መናወጥ በተፈጠረበት ወቅት ነው። ቫንስ በተጨማሪ ወደፊት ለአሜሪካ ፕሬዚዳንት ለመወዳደር ይፈልጉ እንደሆነ ገና እንዳልወሰኑ ተናግረዋል። በየመን ከኢራን ጋር ቁርኛ ትብብር በሚያደርገው የሁቲ አማጽያን የተኮሱት ሁለት ሚሳይሎች በኤደን ከተማ በሚገኘው ዓለም አቀፍ አየር ማረፊያ ላይ መጡ። ቃል አቀባያችን ዮባል ኢንባር እንደዘገበው በጥቃቱ ምክንያት የተጎዳ ሰው እንደሌለም ተገልጿል። የመን ውስጥ በሚትገኘው በኤደን ከተማ አየር ማረፊያ በየመን ውስጥ በየመን ሚሊሻዎች ቁጥጥር ስር ላልሆነ አካባቢዎች የሚደረግ ዋና ዓለም አቀፍ መግቢያ በር ነው። የአየር ጸባይ ትንበያ፣ ዛሬ የሙቀቱ መጠን በትንሹ ይጨምራል፣ ነገ ደግሞ የበለጠ ሙቀቱ ይጨምራል። አርብ ግን ትልቅ ለውጥ አይኖርም። ዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 25 ዲግሪ ሴንቲግሬድ፣ ትላቪቭና በቤርሼባ አካባቢ 28፣ ሃይፋ ከተማና አካባቢ 26፣ በጨው ባህርና አካባቢዋ 31 ዲግሪ ሴንቲግሬድ፣ ኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል። ዜናው የእስከዚሁ ነው። ሙዚቃ

0: የተከበራቸው አድማጮች ከዚህ በመቀጠል የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። እንግዲህ በሐረሪ ጽሕፈት ጋዜጣ በትልቅ ፎቶግራፍ ነው ዛሬ ጥቅምት 7 ከዛሬ 3 ዓመት በፊት የደረሰውን የሽብር ጥቃት የሚያስታውስ ነው። ቁስሉ እንደቆሰለ እንደተከፈተ ነው ይልና 3 ዓመት አለፉ። በጥቅምት 7 ላይ በጭፍጨፋ ተፈጸመ። ከዛን ጊዜ ጀምሮ እስካሁን በዚህ የሽብር ጥቃት፣ በዚህ ውድቀት፣ በዚህ ጥፋት ማን ነው ኃላፊነት ተጠያቂው? ስተተኛው ማን ነው ይልና ከዛው ጋር መንግስት፣ የሚመለከታቸው የመንግስት ባለስልጣናት አሁንም ቢሆን በስልጣን ላይ ይገኛሉ ነው ያለው። እዚሁ ጎን ይህንን የሽብር ጥቃት፣ ይህንን የደህንነት ጥበቃ ውድቀት በተመለከተ በኃላፊነት ተጠያቂውም ስህተት የፈጸመው ማን ነው ለማወቅ ቢባል የአጣሪ ኮሚቴ፣ ገለልተኛ አጣሪ ኮሚቴ ይቋቋም በሚለው ጥያቄ መፍትሄ አልተሰጠም። ኮሚቴው አልተቋቋመም። እስካሁን ድረስ 3 ዓመት አለፉ። ይህንን የሚመረምር በጥልቅ ሁኔታ የሚያጣራ ኮሚቴ አልተቋቋመም ይላል። እንግዲህ ላይ አሁንም ቢሆን ጦርነቱም አላበቃም። በተለያዩ አቅጣጫዎች ጦርነቱን እንዳለ ነው። ጦርነት አልቆመም ነው ያለው ሐረሪ ዕለታዊ ጋዜጣ። እዚህ ላይ ደግሞ በቅዳሜ ሰንበት ጥቅምት 7 ኦክቶበር 7 2023 ዓመተ ምህረት ከዛ ቀበሌ ሰርገው ወደ እስራኤል ሰርገው የገቡ አሸባሪዎች በጎዳና ቁጥር 232 ግቢሽ 232 ላይ ይህ ብዙ ሰዎች የተጨፈጨፉበት ጎዳና ነበረ። እናም የመገደያ አቅጣጫ ስለነበረ ይህ ደግሞ አባሆኑ ጊዜ ይህ ጎዳና ቁጥር ክቢሽ ወይም ጎዳና ቁጥር 232 በየደንበሩ በጎዳናው ደንበር አካባቢ ብዙ የመታሰቢያ ሐውልቶች ተቋቁመውበታል ይልና በዚህ ቀጥሎ በዚህ እንዳለው ቢያንስ በዚህ የሽብር ጥቃት ከሶስት ዓመት በፊት በቅዳሜ በሺዎች የሚቆጠሩ ታጣቂ አሸባሪዎች ሰርገው የገቡ በፈጸሙት ጥቃት በዚህ በጎዳና ቁጥር 232 ላይ ቢያንስ 283 ሰዎች ተጨፍጭፈዋል፣ ተገድለውበታል ነው የሚለው ሐረሪ ዕለታዊ ጋዜጣ። ይህ ጎዳና፣ ይህ መንገድ የመታሰቢያ ቦታ ነው ይላል። ሌላኛው ጋዜጣ ለምሳሌ ኢስራኤል ሀዮም የተሰኘው እንደሚለው ከሆነ የመከላከያ ሰራዊቱ እስካሁን ከጥቅምት 7 2023 ዓመተ ምህረት ጀምሮ ያለው ተጨባጭ ሁኔታ ምን እንደሚመስል ያለውን ግምገማ መከላከያ ሰራዊቱ ያለውን መግለጫ እያወጣ ይገኛል ይላል። የእስራኤል መከላከያ ሰራዊት ዋና ጸሐፊ እንደሚለው ከሆነ ማስጠንቀቂያዎችም ውሳኔዎቹም ክህደት፣ በእውነቱ ለዚህ ለደረሰው ጥቃት በጥቅምት 7 ንጋቱ ላይ የሽብር ጥቃትን በተመለከተ ከሃዲው ማን ነው? ስህተት የፈጸመው ማን ነው የሚል ጥያቄ ያነሳል። ከጠቅላይ ሚኒስትር ናታንያሁ ጎንስ ያኔ ከጎናቸው ማን ነበረ? ከጦርነቱ ከመፈንዳቱ በፊትስ ከሳቸው ጋር ማን ነበረ? እነማን ነበሩ? የሚል ጥያቄ ያነሳል። በመጀመሪያዎቹ ጦርነት ከተቀሰቀሰበት ጊዜ በጦርነቱ ተቀጥሏል። ያው ጀመረ እንጂ ከሁለት ዓመት በላይ ነው ጦርነት የተካሄደው ይላል። በጠቅላይ ሚኒስትሩ ቢሮስ ምን ሁኔታ እንደተፈጸሙ ደግሞ አንዳንድ ነገሮችን ያጋልጣል። ሁሉም ነገር ይታወቃል፣ የታወቀ ነገር ነው የሚል ዘገባ አለ በዚሁ በእስራኤላየሁ ጋዜጣ። ቀጥሎ ደግሞ ስብራት፣ የመቋቋም ስብራት ይላል። ፎቶግራፍ ያሳያል። የሴቶች ፊታቸው ላይ ሀዘንተኛ መሆናቸውን የሚያሳይ ፊታቸው ፎቶግራፍን አስቀምጧል። ከዛን ጊዜ ሽብር ጥቃት ጀምሮ ሶስት ሰዓት ካለፉት ሶስት ዓመት ጀምሮ እስካሁን ምን አይነት ለወደፊቱም ተመሳሳይ ጥቃት እንዳይፈጸም እስራኤል በበቂ ሁኔታ አልተዘጋጀችም፣ በጥሩ ሁኔታ እየሰራች እየተንቀሳቀሰች አይደለም ይላል። እሷ እንበላት እናት ሀገር፣ የተስፋይቱ ምድር ከተቋቋመችበት ጊዜ አንስቶ እስካሁን 78 ዓመታትን አስቆጥራለች። በዚህ ታሪኳ ምንም ሁሌ በሽብር የምትጠቃ መሆን ቢታወቅም ጥቅምት 7 2023 ዓመተ ምህረት ትልቅ ከባዱ የሽብር ጥቃት እንደነበረ እስራኤል ሀዮም ዘግቧል። ሌሎች ማሪቭ ዕለታዊ ጋዜጣ በፎቶግራፍ ቤተሰቦች አንድ ወንድና አንድ ሴት በሐዘን ላይ እንዳሉ ያው ጥቅፍቅፍ ብለው ቆመዋል፣ ያለቅሳሉ የሚያሳይ ፎቶ በመጀመሪያ ገጹ ላይ ያሳያል። ማሪቭ ዕለታዊ ጋዜጣ በዛው በአዛ ድንበር አካባቢ በሚገኙ ቦታዎች ላይ የተነሱት ፎቶግራፍ እንደሆነ ያስታውሳል። ሶስት ዓመት አለፉ ጦርነት ያጨፍጨፈ የሽብር ጥቃት ከደረሰ። በቅዳሜ ምንድን ነው ያለው? ቅዳሜ ጥቁሩ ቅዳሜ ነው ያለው። በእርግጥ አድማጮች፣ ቅዳሜ ሰንበት የተከበረ የተቀደሰ ቀን ነው። ቅዳሜ ግን ሀዘንተኞች ምን ብለውታል? ጥቁር ክፉ ቅዳሜ ሰንበት ነው ያሉት። ተገሎባቸዋል፣ ተጨፍጭፎባቸዋል። ያነ ክፉ ቀን ሕይወታችን ቀያይሯል ይላል። የእስራኤልን ሕይወት የቀየረ ክስተትም እንደነበረ ነው ማሪቭ የተመለከተው። ብዙ ዘገባዎችን አሉት። ኢዲዮት አሮኖት በመጀመሪያ ገጹ ላይ በጥቁር ቀለም በትልቁ ገጹ በሙሉ የሀዘን መግለጫ በጥቁር እዛው ላይ ደግሞ በትልቅ ቁጥር ሰባት ቀን አስረኛ ወር ብሎ ዘግቧል። ጥቅምት ሰባት ቀን አስረኛ ወር የሚያሳይ ነው። ሶስት እዛው ላይ ያ ጦርነት ከፈነዳ እንሆ ሶስት ዓመታትን አሳለፈ የሚል ፎቶ ዘገባ ያሳያል። የኢዲዮት አሮኖት ጋዜጣ እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ የእስከዚሁ ነው።
1: የተከበራችሁ አድማጮቻችን ከዚህ በመቀጠል ልዩ ፕሮግራም እናቀርባለን። በእውነትም ከሶስት ዓመት በፊት ጥቅምት 7 ቀን በቅዳሜ ሰንበት ያዛ ሽብር ፈጣሪዎች ወደ እስራኤል ድንበር ጥሰው በመግባት የፈጸሙትን ከባድ የሽብር ጥቃት በተመለከተና የእስራኤል መከላከያ ሰራዊትና ዜጎች ያደረጉትን ጦርነት የሚመለከት ዘገባ እናቀርብላችኋለን። በእውነትም ባለፈው ሰኞ ጥቅምት 5 ቀን ላይ እነሆ መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተከናውኗል። በዛሬው ዕለት ደግሞ እነሆ ጥቅምት 7 የደረሰበትን ከባድ የሽብር ጥቃት የመታሰቢያ ስነ ስርዓት እየተከናወነ ነው። በሀገራችን እስራኤል የተጠለፉባቸው ቤተሰቦችን ላይ በብዛት በዚህ ቀን ላይ ይሁን የመታሰቢያው ቀን ይሁን በማለታቸው ምክንያት እየታሰበ ስለሆነ ይህን የተመለከተ ፕሮግራም እናቀርባለን እና የተከበራቸው አድማጮቻችን ከሁሉ በማስቀደም ከዚህ በመቀጠል የምናሰራጨው ልዩ ዝግጅታችን ከሶስት ዓመት በፊት በቅዳሜ ሰንበት 2023 ዓመተ ምህረት ጠዋት ላይ ያዛዎቹ ሽብር ፈጣሪዎች ባልተጠበቀ ሁኔታም ድንበር ጥሰው ወደ እስራኤል ግዛት ገብተው የፈጸሙትን ከባድ ጭፍጨፋ እገታ በተመለከተም ያዘጋጀነውን ፕሮግራም እናቀርባለን። እንዲያውም ለትዝታ ያክል ዳግም አሁን እናሰራጫለን። ያኔ አስታውሱ አትርሱ የተከበራችሁ አድማጮቻችን፣ በአሁኑ ሰዓት የተፈጸመ ሳይሆን ከዚህ የምናቀርበው ፕሮግራም ዜናም ቢሆን በአለፈው ሶስት ዓመት በፊት በቅዳሜ ሰንበት የተፈጸሙ ለአድማጮች ያስተላለፍናቸው ዜናዎችና ዝግጅቶች ናቸው። ቅዳሜ ጥቅምት 7 ባልደረባችን ወርቅነሸቴ ዜናና ከባልደረባችን ረሃይ ማላዛር ጋር ያስተላለፉትን ዘገባ እንዲሁም በዚህ ቀን በዚህ ክፉ ቀን ላይ በእርግጥ ቅዳሜ ሰንበት የተከበረ ሰንበት ነው፣ ግን ብዙዎቹ የተጎዱ ሰዎች ይህ ክፉ ቀን ነበረ እያሉ ናቸው እና ይህንን በተመለከተም ለአድማጮች በምናቀርበው ዝግጅት እንዲሁም በዚሁ ስለ ጦርነቱ ስለመፈንዳቱ ሁኔታ በዛው ቀን ከአድማጭ ጋር ያካሄድነውን ቃለ ምልልስም እናቀርባለን እና እንዲሁ ጥቅምት ቅዳሜ ጥቅምት 7 በፈነዳው ጦርነት የተከሰቱ ዋና ዋና ክስተቶች ጠዋት ቅዳሜ ጠዋት 6 ሰዓት ከ29 ደቂቃ አካባቢ ጥቃቱ ጀመረ። ከአዛ ሰርጥ ወደ ደቡባዊ እስራኤል ሰፊ የሮኬት እና ሚሳኤል ጥቃት ተፈጸሙ። በኋላም እየቀጠለ ወደ መሃል አካባቢያችን ተስፋፋ። ወደ እስራኤል መግባትም ሰርገው የመግባት በመኪናም ሆነ በእግራቸው እንዴት እንደገቡ አሸባሪዎቹም ከሮኬት ጥቃቱ ጋር በተመሳሳይ ጊዜ በሐማስ የሚመሩ ታጣቂዎች በብዙ ቦታዎች የድንበር አጥር በማቋረጥ ወደ እስራኤል ገቡ። መኪናዎችን፣ ሞተር ሳይክሎችን፣ ጀልባዎችን እና የአየር መጓጓዣ መንገዶችን ተጠቅመዋል። በሰፈሮችና በወታደራዊ ማዕከላትም የተካሄደ ውጊያ በድንበር አቅራቢያ ባሉ ሰፈሮች የወታደራዊ ማዕከላት ከባድ ውጊያ ተካሄዱ። ከነዚህ መካከል ቤሪ፣ ክፋር አዛ፣ ነሃል ኦዝ፣ ኔቲቭ ሐሳራ፣ ሁሊት፣ ሶፋ እና ሬይም ይገኙበታል። የሰላማዊ ሰዎችና ወታደሮችን እገታ፣ በመቶዎች የሚቆጠሩ ሰዎች ታፍነው ወደ አዛ ሰርጥ ተወሰዱ። በወቅቱ በተሰጡ መረጃዎች መሰረት ወደ 250 የሚጠጉ ሰዎች ተጠልፈው ተወሰዱ። በሰፈሮች ለአዛ ኩታገጠም የሆኑ ሰፈሮች ውስጥ ደግሞ የተካሄደ ውጊያው በእያንዳንዱ ቦታዎች ነዋሪዎቹ በደህንነት ክፍሎቻቸውና በቤቶቻቸው በየቤታቸው ውስጥ ለብዙ ሰዓት ተደብቀው ቆዩ። በዚህ ጊዜ የእስራኤል ጦርና ፖሊስ ከታጣቂዎቹ ጋር ተዋግተዋል። ቦታዎች እንደገና ለመቆጣጠር ሞከሩ። እስራኤል ባዛ ላይ የጀመረችው ጥቃት እስራኤል ባዛ ሰርጥ ውስጥ ባሉ ኢላማዎች ላይ ሰፊ የአየር ጥቃቶችን በማድረግ ምላሽ ሰጠች። ይህም ወደ ረጅም ጊዜ የቆየ የእስራኤልና የሐማስ ጦርነት መጀመር ሆኗል። ጦርነቱም 3 ዓመትን አስቆጥሯል ማለት ይቻላል። የጦርነቱ ሁኔታ መታወጅ በጥቅምት 8 ከተፈጠሩት ክስተቶች መካከል በማግስቱ ማለት ነው። የእስራኤል የፖለቲካና የደህንነት ካቢኔ የመንግስትን መሰረታዊ ህግ አንቀጽ 40 አሊፍን በመጠቀም የጦርነት ሁኔታዎች መኖር በይፋ አስታወቀ። በቅዳሜ ቀን ብቻ በዚህ ጦርነት ሁኔታ በእስራኤል ውስጥ ወደ 1200 የሚጣጉ ሰዎች ሞቱ። ወደ 250 ሰዎች ደግሞ መታፈን መጠለፍ አስከትሏል። እነዚህ ቁጥሮች የእስራኤል መረጃዎች የተመሰረቱ የዓለም አቀፍ ምንጮች የጠቀሰ ናቸው። የተባለ የጥቅምት የሰባቱ የጊዜ ሰሌዳ ከጠዋት ቅዳሜ 6 ሰዓት ከ29 ደቂቃ ጀምሮ እስከ ሌሊት ድረስ በሰዓታት ተከፋፍሎ በቤሪ፣ በክፋር አዛ፣ ናል፣ ኦዝ፣ ኖቫ፣ ሲድሮት፣ ኦፋኪም፣ በወታደራዊ ማዕከላትና በእስራኤል የተወሰደ ምላሽ ነበረ። በተጠቀሱ ሰፈሮች ወራሪዎቹም ህዝብን ለመጨረስ ገቡ። ጦርነትም ተካሄደ። በመጨረሻ ግን እነዚህ አሸባሪዎች ወደ መጡበት ተመለሱ። አዛ መከላከያ ሰራዊታችን የአሸባሪዎቹ መናኸሪያ የሆኑ ተቋማትና ቦታዎችም ደበደበ። ብዙ የፍልስጤም ቤቶችም ወደቡ። አሁን የተከበራችሁ አድማጮቻችን፣ መግቢያው ላይ እንዳስታወስን ስለዚሁ ከጥቅምት 7 ቅዳሜ ስለፈረዳው ጦርነት ያሰራጨለውን ከሶስት ዓመት በፊት አስታውሱ። መደናገጥ አይገባችሁም እና ዝግጅቱም እንሆ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምናመሻችሁ። ሻቫቶቭ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ካፍ ቤት በትሽሬ ታፍሽን ፔይዳሌት ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 7 ቀን 2023 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 26 ቀን 2016 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔ እንዳሃን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም በሀገራችን በተፈጠረው የጸጥታ ችግር ከተለያዩ ሰዎች ጋር እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱን ዜና ዋና ዋና ዜናዎች እነሆ። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ ተባለ። በጥቃቱ የቆሰሉ እስራኤላውያን 900 መድረሱ ታውቋል። ሐማስ ዛሬ ጠዋት በእስራኤል ላይ ያደረሰውን ጥቃት ተከትሎ የእስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ወታደራዊ ጥቃት መጀመሩን ቀደም ሲል አስታወቀ። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። በርካታ የዓለም ሀገራት ሐማስ በእስራኤል ላይ ያደረሰውን ጥቃት አወገዙ፣ የሚሉት ዋና ዋና ዜናዎች ናቸው። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 መድረሱ ተገለጸ። በጥቃቱ ከ900 በላይ እስራኤላውያን የቆሰሉ ሲሆን አብዛኞቹ በከባድ ሁኔታ መጎዳታቸው ተገልጿል። ወታደሮችን ጨምሮ በአስሮች የሚቆጠሩ እስራኤላውያን መጠለፋቸውም ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሀግሪ ለጋዜጠኞች በሰጠው መግለጫ አዛን በሚያዋስነው ድንበር በሚገኙ እስራኤላውያን ሰፈሮች ሁሉ መከላከያ ሰራዊቱ እንደሚገኝና ድንበር ጥሰው ከገቡ አሸባሪዎች ጋር እየተዋጉ መሆኑን ገልጸዋል። ከአሸባሪዎች ነጻ የወጡ ሰፈሮችም መኖራቸውን አስታውቀዋል። ተራ ዜጎችና ወታደሮች በሐማስ እጅ መጠለፋቸውንም በሰጡት መግለጫ ማረጋገጣቸው ታውቋል። አስተ ዜናዎች በድጋሚ እነሆ። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ። ሐማስ ዛሬ ጠዋት በእስራኤል ላይ ያደረሰውን ጥቃት ተከትሎ የእስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ወታደራዊ ጥቃት መጀመሩን አስታወቀ። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። በርካታ ሀገራት ሐማስ በእስራኤል ላይ ያደረሰውን ጥቃት በጥብቅ እያወገዙ ናቸው፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ በእስራኤል ላይ በከፈተው ያልታሰበ ጥቃት የተገደሉት እስራኤላውያን ቁጥር 100 ደረሰ። በጥቃቱ ከ1000 በላይ እስራኤላውያን የቆሰሉ ሲሆን አብዛኞቹ በከባድ ሁኔታ መጎዳታቸው ተገልጿል። ወታደሮችን ጨምሮ በአስሮች የሚቆጠሩ እስራኤላውያን መጠለፋቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሀግሪ ለጋዜጠኞች በሰጡት መግለጫ አዛን በሚያዋስነው ድንበር በሚገኙ የእስራኤላውያን መኖሪያ ሰፈሮች ሁሉ መከላከያ ሰራዊቱ እንደሚገኝና ድንበር ጥሰው ከገቡ አሸባሪዎች ጋርም እየተዋጋ መሆኑን ገልጸዋል። ከአሸባሪዎች ነጻ የወጡ ሰፈሮችም መኖራቸው እንዳሉ ታውቋል። ተራ ዜጎችና ወታደሮች በሐማስ እጅ መጠለፋቸውን አረጋግጠዋል ቃል አቀባዩ። የሐማስ ድርጅት አሸባሪዎች ዛሬ ጧት አዛን በሚያዋስነው ድንበር በሚገኙ 14 የእስራኤላውያን መኖሪያ ሰፈሮች የገቡ ሲሆን አሸባሪዎች ቢያንስ 3 ቦታዎች በኪቡጽ ብኤሪ፣ በኪቡጽ ራይም እና በኦፋኪም እስራኤላውያንን ያገቱ መሆናቸው ተገልጿል። ከመከላከያ ሰራዊቱ ጋርም አሁን ውጊያ እየተካሄደ መሆኑን የሚወጡ ዘገባዎች እየተመለከቱ ናቸው። ሻራ ነጌብ የተባለው ሸንጎ ኃላፊ ኦፊር ልቪሽታይን ከአሸባሪዎች ጋር በተካሄደ የተኩስ ልውውጥ ቀደም ሲል መገደላቸው የሸንጎ አስተዳደር አስታውቋል። አሁን ከኪቡዙ ውጭ የሚገኘውና የኒር ኦዝ ነዋሪ የሆነው ዮኒ አሸር ቤተሰቦቹ በአዛ ሰርጥ ሀአን ዮነስ ወደ ተባለው አካባቢ ተጠልፈው ሳይወሰዱ እንዳልቀሩ በካን ረሸት ቤት ሬዲዮ በተደረገለት ቃለ መጠይቅ ገልጿል። ዮኒ አሸር በካን ረሸት ቤት ሬዲዮ እንደተናገረው ባለቤቱና 2 ሴት ልጆቹ በኒር ኦዝ በአማቱ ቤት እንደነበሩና አሁን የሚስቱን ስልክ የት እንዳለ ሲመለከት በሃን ዮነስ እንደሆነ እንደሚያሳየው ገልጾ ቤተሰቦቹ ወደ አዛ ተጠልፈው ሳይወሰዱ እንዳልቀሩ ስጋቱን ተናግሯል። ሾባል ሃሉአ የተባለች የሲድሮት ከተማ ኗሪ አሸባሪዎች የማያቋርጥ ከባድ ተኩስ እያካሄዱ መሆኑን፣ የወታደሮችን ዩኒፎርም ለብሰውም በየበሩ ሲያንኳኩ ወታደሮች እየመሰሏቸው ዜጎች እንደከፈቱላቸውና እስራኤላውያንን ማገት እንደቻሉ ገልጻለች። የጤና ጥበቃ ሚኒስቴር እስካሁን በተለያዩ ሆስፒታሎች ከአንድ ሺህ በላይ ቁስለኞች ለሕክምና እርዳታ መወሰዳቸውን አስታውቀዋል። በቤርሸባ ከተማ በሚገኘው የሶረቃ ሆስፒታል ከ280 በላይ ቁስለኞች ለሕክምና እርዳታ የተወሰዱ ሲሆን 60 የሚሆኑት በጣም በከባድ ሁኔታ፣ 44ቱ ደግሞ በመካከለኛ መቁሰላቸው ታውቋል። ህዝበ እስራኤል ከሰባት ቀናት የዳስ በዓል በኋላ በስምንተኛው ቀን ዛሬ ሲምካት ቶራ የተባለውን ዓመታዊ ቅዱስ በዓል በሚያከብርበት ዕለት ሐማስ በደቡብና በመካከለኛው እስራኤል እንዲሁም በኢየሩሳሌም አካባቢ ሮኬቶችን ያለረፍት በመተኮስና ተደራጅቶ ድንበር ጥሶ በመግባት ከባድ ጉዳት አድርሷል። የካቢኔ ሚኒስትሮች አስቸኳይ ስብሰባ አካሄዱ። ናታንያሁ በቴል አቪቭ በሚገኘው መከላከያ ሚኒስትር ቢሮ በተካሄደው የካቢኔ ሚኒስትሮች ስብሰባ ላይ ባሰሙት ንግግር ህዝበ እስራኤል ሆይ፣ አሁን ወታደራዊ ዘመቻ ወይም የጦርነት መጀመሪያ ላይ ሳይሆን በትክክል ጦርነት ላይ እንገኛለን። በመጀመሪያ ባዛ ሰርጥ አዋሳኝ ድንበር ወደሚገኙ የእስራኤላውያን ሰፈሮች ሰርገው የገቡ አሸባሪዎችን ከአካባቢው እንዲወጡ፣ ሰፈሮችም ነጻ እንዲሆኑ፣ ከዛም ተጠባባቂ ወታደሮች በስፋት እንዲዘምቱና በጠላት ላይ ከባድ ጥቃት እንዲወሰድበት አዝዣለሁ ብለዋል። የካቢኔ ሚኒስትሮች ስብሰባ የተጠናቀቀ ሲሆን ናታንያሁ ከተቃዋሚ ፓርቲ መሪዎች ከክነሴት አባል ያኢር ላፒድ ጋር ተወያይተዋል ተብሏል። አሁን ምሽቱን መንግስት ልዩ ስብሰባ ያካሄዳል ተብሎም ይጠበቃል። ይህ በዚህ እንዳለ ነገ በተለያዩ ቦታዎች ትምህርት እንደማይኖር የደጀን እዙ አስታውቋል። በጉሽዳን፣ በኢየሩሳሌም፣ በሻሮን፣ በሰማሪያና በደቡብ እስራኤል አካባቢዎች ነገ ትምህርት እንደማይኖር፣ ትምህርት ቤቶች ሁሉ ዝግ እንደሚሆኑ ከወዲሁ የደጀን እዙ አስተላልፏል። በክፍት ቦታዎች በሚካሄዱ ማህበራዊ ጉዳዮች ወይም ድግሶች እስከ 10 ሰዎች መሳተፍ እንደሚችሉና ዝግ በሆኑና በቅርበት የሮኬት መከላከያ ባለባቸው ቦታዎች ደግሞ እስከ 50 ሰዎች የሚሰባሰቡ መሆኑን የደጀን እዙ ባወጣው መመሪያ ገልጿል። ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል መከላከያ ሰራዊት የብረት ሰይፍ የተሰኘ ዘመቻ መጀመሩን አስታወቀ። የእስራኤል አየር ኃይል ባዛ ሰርጥ የሚወስደውን የማጥቃት እርምጃ እንደቀጠለ ሲሆን ወታደራዊ ቃል አቀባዩ እንዳስታወቀው የአየር ኃይሉ የሐማስ አሸባሪዎች ድንበር ጥሰው ወደ እስራኤል ክልል በገቡበት አካባቢ ድብደባውን እንደቀጠለ መሆኑንና እስካሁን ከ50 ቶን በላይ ፈንጆችን የተጠቀመ መሆኑን ገልጿል። 4 ወታደራዊ ሄሊኮፕተሮች ላይ ጉዳት የደረሰ ሲሆን በአየር ኃይሉ አባላት ላይ ግን ምንም ጉዳት አልደረሰም ተብሏል። ከጧት ጀምሮ እስካሁን 4 ብርጌድ ተጠባባቂ ወታደሮች የዘመቱ ሲሆን በአዛና በእስራኤል ድንበር አካባቢ በሚገኙ ሰፈሮች 41 ሻለቃ ወታደሮች መሰማራታቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ ጄኔራል ዳንኤል ሃግሪ ቀደም ሲል እንደገለጸው ሐማስ ከጧት ጀምሮ እስካሁን ከ2200 በላይ የሚሆኑ ሮኬቶችን ወደ እስራኤል ክልል መተኮሱን ገልጾ አሸባሪዎች በየብስ በባህርና በአየር ወደ እስራኤል ክልል በሲድሮት፣ በነሃል ኦዝ፣ ቤሪ፣ ማህኔ ራኢም፣ ዚኪም ወደ ተባለው ካምፕ ሰርገው እንደገቡ አስታውቋል። በርካታ ኃይል ወደ ደቡብ እስራኤል እንደተሰማራም በመከላከያ ሰራዊቱ ቃል አቀባይ አስታውቋል። ይህ በዚህ እንዳለ የእስራኤል አየር ኃይል ባዛ ሰርጥ ባደረሰው ጥቃት ከ200 ፍልስጤማውያን መገደላቸውን የፍልስጤማውያን የጤና ጥበቃ ሚኒስትር ካዛ ሰርጥ አስታውቋል። የእስራኤል አየር ኃይል ባደረሰው ጥቃት ከ1600 በላይ ሰዎች መቁሰላቸውን የአዛ ሰርጥ የጤና ጥበቃ ሚኒስትር ጨምሮ ገልጿል። የአየር መንገድ ባለስልጣን አዲስ መልእክት እስኪወጣ ድረስ በእስራኤል ክልል ስፖርታዊና ቀላል በረራዎች መታገዳቸውን አስታወቀ። ይህ በዚህ እንዳለ በርካታ ወደ እስራኤል የሚገቡ በረራዎች መሰረዛቸው ተገልጿል። የሉፍታንዛ አየር መንገድ ከጀርመን ወደ እስራኤል የሚያደርገውን በረራ የሰረዘ ሲሆን ሌሎች አየር መንገዶችም ወደ እስራኤል የነበሯቸውን በረራዎች መሰረዛቸው ታውቋል። ሐማስ በእስራኤል ላይ ያደረሰውን ጥቃት በርካታ የዓለም መሪዎች መቃወማቸው ተገለጸ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሐማስ ያደረሰውን ጥቃት በጥብቅ በማውገዝ ለሟች ቤተሰቦች መጽናናትን ተመኝተዋል። በተመሳሳይ የእንግሊዙ ጠቅላይ ሚኒስትር ሱናቅ የሐማስን ጥቃት በጥብቅ በማውገዝ እስራኤል ራሷን የመከላከል መብት አላት ብለዋል። ዩክሬንም የሐማስን ጥቃት ያወገዘ ሲሆን የቱርኩ ፕሬዚዳንት አርዶዋን እስራኤልና ፍልስጤማውያን በትዕግስት ችግሩን መፍታት አለባቸው ማለታቸው ታውቋል። አሜሪካ፣ የአውሮፓ ህብረት፣ ጀርመን፣ ቼክ ሪፐብሊክ፣ የስዊድንና ሌሎች ሀገራትም ሐማስ በእስራኤል ላይ ያደረሰውን ጥቃት በመቃወም መልእክት ማውጣታቸው ተገልጿል። ኢራን ይህ በዚህ እንዳለ ኢራን ሐማስን በማድነቅ ለፍልስጤማውያን ነጻነት ሲባል ሐማስ የሚያደርገውን ትግል እንደምታበረታታና ከሐማስ ጎን እንደምትሆን አስታውቃለች ተብሏል። በመጨረሻም የአየር ንብረት ትንበያ፣ ነገ ሙቀቱ በመጠኑ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የተከበራችሁ አድማጮቻችን ዜናው በዚህ አበቃ። አሁን በቀጥታ ወደ ባልደረባችን ራሚም አላዛር እናልፋለን። ጋሽ ራሚም ስልክ መስመራችን ላይ ነው። እንግዲህ ባለው ወቅታዊ ሁኔታ እንወያያለን። ጤና ይስጥልን ጋሽ ራሚም፣ እንደምን አመሸ?
1: ጤና ይስጥልኝ ወርቄ፣ እንደምን አመሸሽ? ሻባቶቭ
0: ሻባቶቭ፣ ደህና ነን እግዚአብሔር ይመስገን። ጋሽ ራሚም ቀን ላይም ተመልክተነዋል። እንግዲህ ዛሬ የሐማስ ድርጅት ተደራጅቶ ወደ እስራኤል ክልል በመግባትና ሮኬቶችንም ወደ እስራኤል በመተኮስ ያደረሰው ጥቃት ከባድና እስካሁን ድረስ በሐማስ ድርጅት በኩል ታይቶ የማይታወቅ ነው። ይህ ጥቃት አሁን ያለው ሁኔታ እንዴት ነው? ምን ይመስላል?
1: እንዳልሽው ቀደምም ተመልክተነዋል። ቀን ላይ አሁንም መጀመሪያ ማንቺ ብዙውን ጠቅሰሽዋል። የሐማስ ድርጅት ከዛ የፈጸሙት ተግባር ከአሁን ቀደም ማንኛውም ጠላት በእስራኤል ላይ ይህን ያህል አደጋ አላደረሰኝም በጦርነት ግንባር ከሆነ በስተቀር እና የትናንት ሌሊት ዛሬ ንጋት ላይ ሐማስ የሐማስ ድርጅት በቀነባበረው ቅድ መሰረት በተለያዩ አቅጣጫዎች ወደ እስራኤል ክልል በማለፍ የተለያዩ ቦታዎችን በዛ ብዙ ርቀት ላይ የማይገኙ ሰፈሮችን፣ ቅቡሶችን እና ከተሞችንም ገብቶ ሰዎችንም በመያዝ ሌሎችንም እንደዚሁ ለምሳሌ በአንድ ሜዳ ላይ ወጣቶች ሊዝናኑ ተሰባስበው ነበሩበት ቦታ ሄዶ ከዚያ የነበሩ ወጣቶች ብዙዎችንም እንደዚሁ እንደገደለ ነው እና እንዳልሽው ቅድም በዜና የሐማስ ድርጅት የሰሩት ሴራ በጣም የረቀቀ ነው። አንደኛ እነሱ ራሳቸው የእስራኤል መከላከያ ሰራዊት ለመምሰል የእስራኤል መከላከያ ሰራዊት መለዮ ለብሰው ነው መለዮ ለብሰው ለማወናበድ ለማመራታት እንዲመቻቸው የእስራኤልን መከላከያ ሰራዊት መለዮ ከለበሱ በኋላ በተለያዩ በባህርና በአየር በምድር በኩል ወደ እስራኤል ሰጎነግቡ ቁጥራቸው በጣም ከማይገመት በላይ ነው። እስከ 200 በላይ 1000 የሚያደርሳቸው አሉ። እነዚህ ናቸው እንግዲህ በተለያዩ አቅጣጫዎች ገብተው እንዳልነው ይህን መሰለ ድንገተኛ አደጋ ያደረሱት። እስከ እንግዲህ ያደረጉት ምንድን ነው? መጀመሪያ ሮኬቶችን መተኮስ ጀመሩ። ወደ እስራኤል ክልል ሮኬቶችን በተከታታይ ሲተኩሱ የነበረው ትኩረትና የነበረው መከላከል ሮኬቶችን ጉዳት እንዳያደርሱ አክሸፍ ነበር። ያን ተገን በማድረግ ነው እንግዲህ እነሱ በእግራቸው ከተለያዩ ቦታዎች ገብተው ሰዎችን በመያዝ እና እንዲሁም ህይወት በመጥፋት የዘመቱት እና ከነዚህ ከደረሰው አደጋ ውስጥ እንግዲህ እስካሁን ድረስ 900 የሚሆኑ እስራኤላውያን ዜጎች እንደቆሰሉ ነው የሚነገር ያለው። 100 በላይ የሚሆኑ ደግሞ ሙተዋል ይባላል። ከተለያዩ ሆስፒታል ገብተው የሕክምና እርዳታ የሚቀበሉትም ብዙዎች ናቸው። ከእነሱም መካከል ለምሳሌ በዚህ በአሽከሎን እና በኤርሸባ ሶሮካ እና ባርዝላይ የሚባሉ ሆስፒታሎች በርካታ ሰዎች ቆስሎ ሰዎች ገብተው እንደሚታቀቡ ነው። እንዲያውም የቦታ መጣበብም እንዳለ ነው የሚነገር ያለው። ብዙዎቹም እንደዚሁ በጥሩ ሁኔታ የቆሰሉ እንደሆኑ ነው እየተነገረ ያለው እና ይሄን የመሰለ ችግር ነው ተፈጥሮ ያለው። እስካሁን ድረስ እንግዲህ ብዙዎቹ ቦታዎች እንዲለቀቁ ወይም ሽብርተኞች እንዲወድመዋል። አሁን እስካሁን ድረስ ያሉት ለምሳሌ ሲድሮስ ከተማ ከሚገኝ አንድ ፖሊስ ጣቢያ እዚያ ገብተው 15 ነው የሆናሉ ቁጥራቸው ይባላል። እንግዲህ የአይን ምስክሮች ሲናገሩ የሚሆኑ ሽብርተኞች ከዚያ ፖሊስ ጣቢያ ገብተው እዚያው ፖሊሱ ካሉበት ቦታ ገብተው እዚያ እስካሁን ድረስ ሊያዙም አልቻሉም፣ ብቻቸውን አልሰጡም። እነሱም ደግሞ መግደልም አልተቻለም። እስካሁን ድረስ ተኩስ ልውውጥ እንዳለ ነው የተነገረ ያለው። ሌላው ቂቡጽ ብሔር የሚባል ቦታ 50 የሚሆኑ ሰዎች ከአንድ እንግዲህ ቂቡጾች በአንድ ላይ ነው ምግብ የሚበሉበት ምግብ ቤት ያለ ከዚያ ተሰባስበው ነበሩበት ሰዓት ደርሰው 50ዎቹን እስካሁን ድረስ አግተው እንደያዟቸው ነው የሚነገር ያለው። ከዚያም እንደዚሁ በርካታ እስራኤላውያንና የእስራኤላውያን ወታደሮችን እነዚህ አዛ ሽብርተኞች ይዘዋቸው አዛ እንደገቡም ይነገራል። ቁጥራቸው እስካሁን ድረስ ገና አልታወቀም። በእነዚህ ሽብርተኞች ተይዘው አዛ የገቡት እስራኤላውያን ከዚያ እንግዲህ ይህ ሁኔታ ባስመለከተ እንደጠቀሸው አንቺም የእስራኤል መከላከያ የእስራኤል መንግስት ከተለያዩ ባለስልጣኖች ጋር በመሆን ልዩ ምክክር አድርጓል። ዛሬ አሁን ሶስተኛውን ዙር ጨርሰዋል ከጥቂት ጊዜ በፊት እና እንግዲህ በወጣው መግለጫ ምንድን ነው የሚለው እስራኤል በእነዚህ የአዛ ሰረኞች ላይ የምንወስደው እርምጃ ከአሁን ቀደም ያለዩትን ያልሰሙት ያልጠበቁት የሆኑ የሚገኘው የሚል ማስጠንቀቂያ ነው ተላልፎ ያለው። አሁን እንግዲህ ለጊዜው የእስራኤል አየር ኃይል የተለያዩ ቦታዎችን አዛ ከተማ እየደበደበ ነው የሚገኘው። እዚህ አንድ አዛ ውስጥ የሚገኝ ረዥም ፎቅ አለ። ቡርጃዩን የሚባል ስም ነው የተሰጠው። እሱን ቅድም ስንመለከት በቴሌቪዥንም እንዳወደመ ነው ደረመሰው በአጠቃላይ ተደርጓል እና እስራኤል የደመሰለ እርምጃ መውሰድ ጀምራለች። ከዚያ እንግዲህ እየተፈራ ያለው በዚህ በሰሜን በኩል ሂዝባላ ይጀምራል ተብሎ ነው። አንዳንድ ተንኮል የፈለጉ ሂዝባላ ሰዎች ወደ እስራኤል እና ወደ ሊበኖስ አዋሳኝ ቦታ ቀረብ ብለው እንደነበረው ተነገረው። ከዚያ እስራኤል እነሱን ለማባረር ተኩሳባቸው እንደነበረ ተነግሯል። ከዚያም እስራኤል ማስጠንቀቂያ አስተላልፋለች። በሊባኖስ በኩል የሂዝባላ ሽብርተኞች በእስራኤል ላይ አደጋ ለማድረስ ከሞከሩ በሊባኖስ ላይ የሚወሰደው እርምጃ የጥፋት እርምጃ ነው፣ ትጠፋለች የሚል ማስጠንቀቂያ ተላልፈዋል። የአሜሪካው ፕሬዚደንት ጆ ባይደን ቀደም ሲል ለቤንያሚን ኔታንያሁ ስልክ ደውለው አነጋግሯቸዋል። በዚያን ሰዓት እሳቸው ያሉት ምንድን ነው? አንደኛ አሜሪካ ከእስራኤል ጎን ትቆማለች። ከዚያም በተጨማሪ ሌላ እንግዲህ ማስጠንቀቂያው ለሂዝባላ ሳይሆን አልቀረም፣ ሌላ አካልም ከዚህ እስራኤልን ለመጉዳት አንድ ነገር ቢጀምር እኛ አሜሪካ ዝም ብለን የምንመለከተው ጉዳይ አይደለም የሚል ማስጠንቀቂያ ጆ ባይደን ዛሬ አስተላልፈዋል። እንግዲህ ሌላው አዲስ ነገር እንዴት ነው፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተቀናቃኝ ፓርቲ ሊቀመንበር የኢያር ላፒድ ጋር ተገናኝተዋል። ዛሬ ተገናኝተው ስለ ሁኔታ ገለጻ ሰጥተዋቸዋል እና ከዚያ በኋላ የኢያር ላፒድ በሰጡት ጋዜጣዊ መግለጫ ልዩ መግለጫ ነው ያሉት ምንድን ነው እኔ ይላሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አልኳቸው፣ ሁኔታው በአጠቃላይ የእስራኤልን ዜጋ ተቀናቃኝ ፓርቲ ደጋፊ ፓርቲ እና ምን ሳንባባል በአንድ ላይ ሆነን ይህን የጋራ ጠላት ለመቋቋም እንድንችል የጋራ አስቸኳይ ጊዜያዊ መንግስት እንመስረት ይህ ለቤንያሚን ኔታንያሁ አስተያየት ሰጥቻለሁ ብለው ተናግረዋል። አሁን እንግዲህ ይህን ለዚህ መሰት ያለባቸው እንግዲህ ቤንያሚን ኔታንያሁ ናቸው። ታዛቢዎች እንደሚሉት ይህ ሁኔታ በጣም አስፈላጊ እንደሆነ ነው። ይህ መሰለ ሁሉንም ያቀፈ መንግስት ተቋቁሞ የኔ ጋራ ጠላት በአንድ ላይ መዋጋት ብዙ ድጋፍ እና ብዙ ውጤት ሊያስገኝ ስለሚችል ኔታንያሁ ምንም እንኳ ከሌሎች ፓርቲ አባላት ሆነው የመንግስት አባላት ሆነው ተሳታፊ ከሆኑት ፓርቲዎች ጋር ሊያጣላቸው ቢችልም ይህን ችላ በማለት የሀገር አጠቃላይ የሀገሪቱን ጥቅምና የወደፊት ሁኔታውን በማየት እሺ ማለት የሚል መስጠት ይገባቸዋል የሚሉ አስተያየቶች ከአንዳንድ ታዛቢዎች የተነገረ ነው ያለ እና ሁኔታው ይህን ምስጋር ከሞላ ጎደል ወርቄ።
0: አዎ እንግዲህ ያለውን ሁኔታ ጋሽ ራሚን በሰፊው ነው የዘረዘርከው። እንደው ለማጠቃለል ያክል አጠር አድርገህ እንደው በእስራኤል በኩል የሚወሰደው እርምጃ ምን ሊሆን ይችላል? በምን ሁኔታ ሊጠናቀቅ ይችላል? አሁን የተወሰደው የተጀመረው ወታደራዊ እርምጃ
1: እስራኤል እንግዲህ አሁን ስናይ ከዜጎቿ ከመጎዳታቸው በተጨማሪ ውርደት የደረሰባት ትልቅ ውርደት እና ይህን ሁለቱን ደምራ ለማካካስ ስትል የምትወስደው እርምጃ በጣም ከባድ ሊሆን የሚችለው በአዛ ፍልስጤሞች ላይ አሁን ተጀምሮ ያለው የአየር ድብደባ ነው። ድብደባው እንግዲህ ለማዳከም ነው፣ ያለውን ኃይል ለማዳከም ያለውን የጦር ግምጃ ቤት፣ የጦር ሰፈር፣ ወታደራዊ ተቋማትን ለመደምሰስ ነው። እንግዲህ ከዛ በኋላ በየተለያዩ ዋሻው ተደብቆ ያሉትን ሽብርተኞች ለመያዝ እና እነሱን ለመጉዳት የምድር ጦር ይገባል እንግዲህ እና ያ ለማድረግ ነው ሁኔታው። አሁን በርካታ የተለያዩ የጦር ክፍል ወታደሮች ወደ አዛ እየተጓዙ ነው የሚገኙት፣ በርካታዎቹም ደርሰዋል። እነሱ እንግዲህ ከተደራጁ በኋላ ከዚያ አየር ኃይሉ ካደከማቸው በኋላ የምድር ጦሩ ደግሞ እንደሚገባ ነው የሚገመተው። ከገባ በኋላ እንግዲህ እንደጠቀስ ነው ቀደም ብለን የተለያዩ ዓለም መንግስታትም እነዚህ የሀማስ ሽብርተኞች በእስራኤል የወሰዱት እርምጃ በከባድ ሁኔታ ነው የተወገዘ ያለው እና ይሄ ሁኔታ ስላለ እስራኤልም ይህን የዓለም መንግስታት ድጋፍ መከታ ማድረግ ገብታ እነዚህ ሽብርተኞች ለመጨራረስ እና እንዲያውም አንዳንድ ሰዎች ምንድን ነው ሀማስ በአጠቃላይ እንዲጠፋ ለማድረግ እና ሌላ ተተኪ እንዲሆን ለማድረግ ነው የእስራኤል ዓላማ ሊሆን የምችለው። ምክንያቱም የህዝቡ እንዳለፈው ጊዜ የተወሰነ ድብደባ አካሂዶ መመለሱ አይደለም እንደገና እየተሰራራ ይህ መድኃኒት የሚያገኝለት በሽታ ስለሆነ አብያው እንዲታከም ሊደረግ የምችለው በማጥፋት ነው የሚሉ አቋሞች እንዳሉ ነው የሚነገር ያለው እና ያ ሳይሆን አይቀርም የእስራኤል መንግስት ዓላማ በወደፊቱ።
0: በጣም እንግዲህ ይሄንን ነገር እናያለን በሂደት። ጋሽ ራሚም ለሰጣህን በሰፊ ወቅታዊ ሰገባ በጣም እናመሰግናለን። እንግዲህ ቸሮሪ ያሰማን መልካም ምሽት ይሁንልህ።
1: መልካም ምሽት። ሸዋቶ
0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ዛሬ አሸባሪዎች ድንበር ጥሰው ወደ እስራኤል ክልል ከገቡ በኋላ ከገቡባቸው አካባቢዎች ሰፈሮች ከተሞች መካከል አንዷ የኦፋኪም ከተማ ናት። የኦፋኪም

0: ሰዓት ለስድስት ሩብ ጉዳይ በስድስት ከሩብ አካባቢ ነው ተኩሱ የተጀመረው። ከዛ ተኩሱ ልነግርሽ አልችልም። መከላከያ አልነበረም እንዳትይ ደግሞ መከላከያ ባይኖር እንደዛ አይታኮሱም ነበር። ይህ በጣም በጣም ከባድ መሳሪያ ሁላ ሲፈነዳና ሲጮህ ተኩሱ ሌላ ነው የነበረው። ከሌሊቱ ላይ ነው የጀመሩት በስድስት ሰዓት። ብዙዎች ያው ወደ ጸሎት ቤት ለመሄድ የጀመሩትም መንገድ ላይ እየተመለሱ ያለውን ሁኔታ ይሄ ነው የማይባል ከዛ በሰባሳ አካባቢ አዛካው ጀመረ ማለት ነው ወደ ማስጠንቀቂያ ድምፅ እና ከዛ ጀምሮ ልነግርሽ አልችልም። ሰው ብዙውን ጊዜ የእኛን ህብረተሰብም ሆነ የእስራኤል ህብረተሰብ በእኛ በኢትዮጵያኖች ብቻ ሳይሆን በእስራኤል ህዝብ ባለው እኛም እስራኤል ህዝብ ጋር ተቀላቅለን ተጎራብተን ነው የምንኖረው እና ብዙም ጊዜ መጠለያ የሌላቸው ሰዎች አሉ እያልን እንነጋገራለን። ቢኖይ ቢኖይ የሚባለው ፕሮጀክትም እንኳን ሊገባና ለውጥ ሊያሳየን ራሱ እያንቀላፋ ራሱን የማይችል ድርጅት ነው መሰለኝ አልገባበትም። ሌላው በዛሬው ዕለት በእኛ በነቲቦት ከተማ ያው ከኔ ቀረብ ይላል አካባቢያችን አንድ ትልቅ ቤት ትልቅ ፎቅ መትቷል። ያ ቤት አጋጣሚ ከጋዝ እንትኑ ታህናው ጋዝ ላይ ነው ወድቆ ያል እንደመታው በቃ መንጋውራ ጎዳናውን እንትኑን ዘጋው ማለት ነው እየፈረካከሰና እየበታተነ የጣለው
1: የህንጻው ፍርስራሽ።
0: አዎ። እና በዛ ምክንያት ዲሊፋት ጋዝ እንደነበር እንደገና ሲፈነዳ ውስጥ አካባቢዎች በጣም በጣም የድንጋጤ ስሜት ላይ ነው ደርሰን የነበር።
1: ኦኬ። አሁን ያለው ሁኔታ እንዴት ነው? እንግዲህ ያው ችግሩ እስካሁንም ድረስ እንዳልተቃለለ በተለያዩ ቦታዎች የተኩስ ልውውጥ እንዳለ ነው የሚገለጸው። በእናንተ ከተማ ያለው ሁኔታ ጥራ አድርገህ ደጀን እንዴት ነው አሁን ያለው ሁኔታ?
0: አዎ፣ በእኛ በኩል ያለው ሁኔታ እንዴት ነው መሰለሽ፣ አንደኛ በመከላከያ ሰራዊት ውስጥና በደጀን ኋላ እንትን እዚህ በኩል ያለው መመሪያ ከቤት እንዳትወጡ ነው። ያው በሽድሮትና በነቲቦት ወፋቄም በተለያዩ አካባቢዎች ያለው የጸጥታውን ጉዳይ ማንኛውም ሊያምንበት ስላልቻለ ከቤት እስኪጣራ እስኪታጠብ ጥሩ ሆኖ እንዳትወጡ ነው የሚባለው። እኛም የመንግስቱን መመሪያ መከላከያውን አድምጠን እና አክብረን ነው የምንኖረው። ራሳችን በራሳችን ለማዳን ስንል ተጠንቅቀን መኖርና የማስጠንቀቂያ ድምፁ ሲመጣ ያው እንደ ቁዳውሬፍ መመሪያ መቀመጥ ነው ያለብን ብዬ ነው ጠብቅ።
1: በጣም ጥሩ። እንግዲህ ነገ ደግሞ ያለውን ሁኔታ በሰፊው እንነጋገርበታለን። ደጀን ራሳችሁን ጠብቁ። ያለውን ሁኔታ ስለነገርከን በጣም እናመሰግናለን። መልካም
0: ምሽት።
1: ሻባቶ።
2: የተከበራችሁ አድማጮቻችን ያዳመጣችሁትን ዝግጅታችን ከሶስት አመት በፊት ቅዳሜ ሰንበት ጥቅምት ሰባት በደረሰው የሽብር ጥቃትን የሚያስታውስ የትዝታ ምንም ትዝታው ጥሩ አልነበረም የነበረው ጥሩነ በነበረ መቼም ለማስታወስ ዛሬ እንግዲህ በእስራኤል በብሔራዊ የመታሰቢያ ስነ ስርዓት እየተፈጸመ ነው። ከዛ ጋር በተያያዘ ነው እና የሰማችሁትን በዜናም በቃለ ምልልስ በዛም አሁን የተቀዳ ሳይሆን ከሶስት አመት በፊት የተፈጸመው የሽብር ጥቃትን የሚመለከት ነበረ። በዋናነት በዛ ቀን ቅዳሜ ሰንበት አልደረባችን ወርቅነሸት የነበረች እና ፕሮግራማችን ላይ ተጠናቀቀ። ቀን አንድ ሰዓት ላይ በሰላም ያገናኘን።

0: የተከበራችሁ ተመልካቾቻችን አንትታችን ጀምሮ ወደ ኢየሩሳሌም ነው ሻያው
1: ኢሻያው
2: ተስተካከለ አስተዋውቅ ያለው እንግዲህ ያለን እዚህ ስቱዲዮ ኢየሩሳሌም የማስተናግደው ኢሻያው ደጉ ነኝ። ሲድሮት ከተማ በቀጥታ በባልደረቦቻችን ሰጠይ ዘመንና ወርቅነሽ ሸቴ ስላለው ኦክቶበር 7 ቢራይ መታሰቢያ 17ን በተመለከተ ተዘግባላችሁ። እዛው እናንተው ጋር ደግሞ አጠናካሪዋም ሀና ስፈራው ትገኛለች። አሁን ዜናውን ባጭሩና ቀርባለን። የጥቅምት 7 በሽብር ጥቃት ህይወታቸውን ያጡ እስራኤላውያን ሶስተኛው አመታ ቢራዊ መታሰቢያ ዛሬ እየታሰበ ነው። የጀርመኑ ቻንስለር ሜርስ የሽብር ጥቃቱ አመታዊ መታሰቢያ አስመልክተው ልዩ መግለጫ አወጡም። የሽብር ጥቃት ሙከራ የተሰነዘረበት ፍላይ ዱባይ እየተመረመረ ነው። የአሜሪካና በኢራን መካከል ያለው ግጭትም ቀጥሏል። ፕሬዚዳንት ትራምፕ የኢራን ሁኔታ እጅግ የከፋ መሆኑን ተናገሩ። የመን አማጽያን የኤደን ከተማ ዓለም አቀፍ አውሮፕላን ማረፊያ በምሳይሎች አጠቁ። የሚሉት ዋና ዋናዎቹ ናቸው። ዝርዝሩም ዛሬ ጠዋት ዛሬ ሮብ ጥቅምት 7 ቀን ሽብር ፈጣሪዎች ጥቃት የህይወት መስዋዕትነት የከፈሉ በሺዎች የሚቆጠሩ እስራኤላውያን ሶስተኛው ዓመት ቢራይ መታሰቢያ ስነስርዓት እየተከበረ ነው። ከሙታን መታሰቢያ ጋር በተዛመደ ጠዋት ላይ ከአራት መነሻ ቦታዎች የተቃውሞ ተሽከርካሪ ሰልፎች ኮንቮይ ጉዞ እየወጡ ሲሆን ጥቅምት 7 ለተፈጸመው እልቂት የመንግስት የምርመራ ኮሚሽን እንዲቋቋም ጠይቋል። የጥቅምት 7 ጭፍጨፋ ሶስተኛ ዓመት የጀርመኑ ቻንስለር ሜርስ የሽብርን ጥቃት አመታዊ መታሰቢያ አስመልክተው ልዩ መግለጫ አወጡም። ጀርመን ከእስራኤል ጎን እንደምትቆም ከስፍራና ከሰፋሪና አረመኔያዊ አሳፋሪ ከሆነው አረመኔያዊ ድርጊቶችም ፊት ለፊት ሁነን ከእስራኤል ጎን እንቆማለን ብለዋል። እንዲሁም ለእስራኤል ደህንነትና እንደ ሀገር የመኖር መብቷ የሚደረገው ትግል የጀርመን ማንነትና ከሁለተኛው ዓለም ጦርነት ጭፍጨፋ ተምራለች ነው ያሉትን። በአዛ ሰርጥና በደንበሩ አካባቢ የእስራኤል ጦር ኃይሎች ሐማስ ዛሬ የጥቅምት 7 ጭፍጨፋ ሶስተኛው ዓመት መታሰቢያ በመጠቀም በጦር ኃይሎቻችን ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋት ስላለ መከላከያ ሰራዊት በተጠንቀቅ ላይ ይገኛሉ። በአሜሪካና በኢራን መካከል ያለው ግጭት ቀጥሎ ፕሬዚዳንት ትራምፕ የኢራን ሁኔታም እጅግ የከፋ መሆኑን ተናገሩ። ምንም አይነት ኢኮኖሚያዊ የላቸውም። የዋጋ ግሽበታቸው ወደ 3% አካባቢ ደርሷል። ሲቀጥል የመን ከኢራን ጋር ተያይዞ የሚሰራው የሁቲ አማጽያን ሌሊቱን የተኮሱት ሁለት ሚሳይሎች በኤደን ከተማ በሚገኝ ዓለም አቀፍ አየር ማረፊያ ላይ አጠቁም። የአየር ጸባይ ሁኔታ ሙቀቱ ከትናንት ዛሬ የሙቀቱ መጠን ይጨምራል ያሉን የአየር ጸባይ ተመራማሪዎቹም። እንግዲህ የተከበራችሁ አድማጮቻችን የዜና አጭር በሆነ ሁኔታ ተባለና አሁን በቀጥታ ወደ ሲድሮት ባልደረቦቻችን ያሰራጫሉ። እንግዲህ ወርቅነሽ እቴ ሰጠይ ዘመነ እንዲሁም አጠናካሪዋ ሀና ስፈራው ስፍራው ትገኛላችሁ። ስለ መታሰቢያው ስነ ስርዓት እንግዲህ ወደ እናንተ ተላለፍን።
0: ያዳመጥን ነው ሻያው፣ በጣም ነው የምናመሰግነው። እዚህ እንግዲህ የጥቅምት 7ቱን ሶስተኛ አመት መታሰቢያ በተመለከተ በሲድሮት ከተማ ዝግጅት ለማቅረብ እንገኛለን። እንግዲህ ከኛ ጋርም ሌሎች ባለሙያዎች አሉ። በቴክኒኩ በኩል ሮኔን ዳህን እንዲሁም ችሞን ያና ሀና አብረውን አሉ። እናቀርባለን ዝግጅቱን። ወርቅነሽ፣
1: ወደ ማስታወቂያ እንለፍና ቀጥል ሶማይት።
3: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን።

0: ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: שבעה באוקטובר 2026, שלוש שנים למלחמה, אנחנו כאן.
2: ታሳቢያ ሙዚየም አይን መስታል መታወቂያ ማስታወቂያውም ሰማንና ባልደረቦቼ ከዚህ ከተማ ያለውን የመታሰቢያ ስነ ስርዓት በሁኔታ በምን እንደሚዘገባው ወደ እናንተ ተመለሰን።
3: እናመሰግናለን ሻያው። እንግዲህ ጥቅምት 7 ቀን 2023 ዓ.ም ያዛሰርት ሽብርተኞች ያደረሱት ከባድ የሽብር ጥቃት ዛሬ 3ኛ አመት ግደርሷል። በ3ኛ አመቱን መታሰቢያ በቀጥታ በዚህ በሰደሮት ከተማ እንገኛለን። ስርጭት ጊዜያዊ ስቱዲዮ
4: የሐማስና እስላም ጂሃድ ድርጅቶች በቅንጅት ሲዘጋጁ ለአመታት ከቆዩ በኋላ ጥቅምት 7 ቀን 2023 ዓ.ም ከጧቱ 6 ሰዓት ከ29 ደቂቃ ጀምሮ ወደ እስራኤል 2000 ሮኬቶችን ተኮሱ።
3: በደቡብ እስራኤል ወደሚገኙ ኪቡጾች ወይም ጋራ መኖሪያ ሰፈሮች ሁሉ ተኩሰዋል።
4: በሾች የሚቆጠሩ የጋዛ ሰርጣ አሸባሪዎች በቴንደር መኪና በሞተር ሳይክል በግራቸውም ሳይቀር በዶዘር እስራኤልን አጥር ያፈረሱ ገቡ።
3: ጥቃት ከደረሰባቸው ኪቡጾች ወይም የጋራ መንደሮች መካከል እንደ ኒር ኦዝ በኤሪ ክፋራዛ ነቲቫሳራ ራኢም ሃል ኦዝ ኪሱፊም በላችሎሻና የመሳሰሉት ይገኙበታል።
4: ጋዛ ሰርጥን ከእስራኤል በሚያዋስነው ድንበር አካባቢ የሚገኙ ሰፈሮች በሙሉ የጥቃት ሰለባ ሆኑ።
3: አጠቃላይ 1200 የሚሆኑ ሰዎች ተገደሉ። 251 የሚሆኑ ዜጎች ደግሞ ተጠለፉ።
4: 168ቱ በህይወት ሲመለሱ 87ቱ ተገደሉ። አስክሬናቸው ተመልሷል።
3: ሽብርተኞች ጥቃታቸውን እየቀጠሉ ወደ ሰደሮት ከተማ ሁሉ ገቡ። ለሶስት ቀን ያክልም ቆይተዋል።
4: በከተማዋ የፖሊስ ጣቢያውን ሁሉ ተቆጣጠሩ። በተደረገው ትግል ከ50 በላይ የጸጥታ ጥበቃ አባላትና ዜጎች ተገደሉ። 50 የሚሆኑ ዜጎች ቆሰሉ።
3: በጦርነቱ ምክንያት የከተማዋ ኗሪዎች ወደ ተለያዩ ቦታዎች እንዲሄዱ ተደርጎ ቆየ።
4: እንዲህ እየቀጠለ 3 አመታት ተቆጠሩ። ጥቃቱን ባይናቸው የተመለከቱና በወቅቱ ቤታቸውን ለቀው ወደ ሌላ ቦታ በጊዜያዊነት ሄደው የቆዩ ዜጎች ከኛ ጋር ናቸው። እንግዲህ በስርጭታችን ከነሱ ጋር ስላዩት ስለታዘቡት እንወያያለን።
3: አዎ፣ ወይዘሮ ተዋበች ብርኮና አቶ ሸቱ ሰማኝ እዚህ ስቱዲዮአችን ጊዜያዊ ስቱዲዮ ይገኛሉ። አሁን ወደ እነሱ እናልፋለን፣ ያዩትን እንዲነግሩን ነው። ጤና ይስጥልን አቶ ሸቱ፣ እንደምናሉ?
5: ጤና ይስጥልኝ ወርቅነሽ ወይም ሰጠኝ ሻያው ከኢየሩሳሌም አመሰግናለሁ ድሉ ስለተሰጠኝ። በመጀመሪያ እናንተንም ሁላችንም ለዚህ ቀን አድርሶ ለዚህ ላደረሰን አምላክ ክብር ምስጋና ይድረሰው።
4: እናመሰግናለን አቶ ሸቱ። እንግዲህ የተገናኘንበት አጋጣሚ በዚህ ከባድ ቀን መታሰቢያ ቢሆንም የሲድሮት ከተማ ኗሪ ነህ፣ በስርጭታችን በቋሚነት ማለት ይቻላል ትሳተፋለህ። በዚህ አካባቢ ያለውን ከሐማስ ጋር ተያይዞ የሚደርሰውን ጥቃት በአካባቢው የምናየውን ማስጠንቀቂያ በተመለከተ በስርጭታችን ለአድማጮች ታደርሳለህ። እናመሰግናለን በዚህ አጋጣሚ።
5: እኔም አመሰግናለሁ እድሉ ስለተሰጠኝ።
3: ጥቅምት ሰባት የነበረውን ያየኸውን ለእኛም ለአድማጮችም ነገር
5: እንግዲህ አጋጣሚ በዚያችን ቀን እኔ ከቤቴ ነው የነበርኩ። በውጭ ያለውን ዓለም ብዙ አልተመለከትኩትም። ምክንያቱም ከቤት ወጥቼ ወደ ቤተ ክህነት ልሄድ ልብሴን ልጠባሽ ስወጣ ልጆቼ በኋላ ልብሴን በመያዝ ጦርነት ተከፍቷል፣ እንዴት ይህን እንዴት ትወጣለህ ብለው እነሱ ልጆቼ ስላልተኙ እነሱ እንደዚያ ሲሉ በልስ ተመልከት ይህን ጊ ብለው ልጆቼ ያው እንደ ሌላው ሰው ከዚያው ከቤት የሆኜ ነው ያየሁት እና እስከ ሰኞ ድረስ ከቅዳሜ እስከ ሰኞ ድረስ ከቤት ያልወጣሁም ይህን ይመስላል። ነገር ግን እኔ አንድ ቀን አልወጣ እንጂ ሁልጊዜ እነዚያ የደረሱባቸው ቂቡጾች በሙሉ ጠዋት ከስድስት ሰዓት ጀምሬ ጧት ስወጣ የእነሱ የወደቁበትን ቦታ እያየሁ ነው መሄደው። ስመለስም ስሄድም ያን ቦታ ያና ካቢ ለኔ እስከ ሆቴል ፈት የدرس የምረሳው አይደለም የወደቁት ሰዎች ፎቶአቸው የወደቁበት ቦታ እነዚህ አሁን የጠራቸዋቸው ጭብጾች በሙሉ ጧት ወደ ስራው ሰህድ ማልዳ በዚያ ነው ማልፎ ስመለስን በዚያ አድርጌ ነው መጣው
4: ከረም ሻሎም ተላለፊያ ከላ ነው መሰራው እንግዲህ
5: አዎ ከረም ሻሎም ከመከለከያው ነው እነዚህ የጠራቸዋቸው ጭብጾች በሙሉ ማልዳ ከመጀመሪያው ጭብጽ እስከ መጨረሻው ጭብጽ በዚያው አድርጌ ነው መሄደው ጧትና ማታ እያየሁ እያዘንኩ ነው መሄደው እስከ ለሞቴ ድረስ የነዚያ የወደቁበት እንትን ለኔ ጠባሳዬ ነው
4: ከተማችሁም እንግዲህ የጥቃቱ ሰለባ ነበረች በጣም ብዙ ሰዎች በከንቱ ደማቸው ፈሷል ያን ቀን እንግዲህ ለጥቃቱ ዝግጅት አልነበረም ጥቃቱን ለመመከት ነው የሚባለውና ሰው መደበኛው ኑሮ ለመኖር ነው ጧት ሲወጣ እንደማንኛውም እለት እንቅስቃሴውን ሲያደርግ ይሄ ጥቃት ይደረሰው ተዛውረን ለማየት ሞክረናል በዚህ አካባቢ እጅግ ዘግናይ ነው አካባቢው እንድትለቁ ተደርጓል ከሁለት ከሶስት ቀን በኋላና እስኪ ነበርው ሁኔታው ደዋላ መልሰ አስተውሰን እንዴት ነበር
5: እንግዲህ እኛ ከሸድሮት ከተማ የምንኖረው ዋጋም የከፈልነው እኛ ነን የመጀመሪያዎቹ ኢትዮጵያውያኖች ሁለት ታዳጊ ልጆቻችን ከሚጫወቱት ቤታቸው ካሳን በመውደቅ ሁለቱ ልጆቻችን አጥተናል
4: በፊት ነው ከጥቃቱ በፊት
5: ከጥቃቱ በፊት ያንን ጥቃትም ደግሞ የምንዋሪዎቹ እያመለከትነ ነው ሰሚ አላገኘንም እንጂ ሊወሩነ ነው ሊገሉነ ነው እንዲያውም እንታስተውሽ ከሆነ ወርቅነሽ አንቺ ጋር አይነበረን ጥያቄ ነበር ያነ ጥያቄ ምንድነው አንዲት እናት ብዬ ባንዲት እናት ምሳሌ የተናገርኩት ነበር ከጦርነቱ በፊት ማለት ነው ያ ጦርነት ሳይመጣ በፊት ነው ይሄን የተናገርኩት እኛ ከሞትነ በኋላ መንግስትስ ቤት ቢሰራልን አይሰጡስ ስጦታ ቢሰጠን ምን ያረጋናል የሞቱትን ሰዎች አይተካልንም ብዬ የተናገርኩት ከጦርነት በፊት ነው እንግዲህ እንደ ለመናገር ቃላቱ ያጥረኛል በጣም ያስቸግረኛል
6: ቀላል አድርስኪ ጠብቀን ተሸቱ ወይዘሮ ተዋበች ባርኮን ደግሞ እዚህ ይገኛሉ ከኛ ጋር እስኪ እርሶ ደግሞ የነበረውን ሁኔታ እንዴት ነበር ጥቅምት 7ን ሲያዩ የነበረውን ባካል የተመለከቱበት ሁኔታ አለና ይሄን ደግሞ እርሶ ለኛም ለተመልካቾች ለአድማጮች እንገሩ
7: እሺ እንዴት ዋላችሁ መጀመሪያ ለአድማጮች ለራዲዮ አሰራጮች ምክርና ሰላምታይን ጥቅምት 7 6 ሰዓት ተኩል ተኩስ ተጀመረ እና እንደ ወትሮ በቃ ጼባ ዶሜ እንደሚለው እንደዛ ነው የመሰለኝ አላመነም አሁን ሀድጃፋችን ላይ ብዙ ነጭ መኪና ጥርጊያ ዳር ነው የነበረ ቤታችን ነጫጭ መኪና ላይላ ሀይልላህ ይላሉ ይዞራሉ አሁን ልጆች ምን ይላሉ ይሄ ነገር አረብ ነው ሎ
6: ይቅርታ ጋር ትንሽ ጠጋ ብለን ወደ ማይክሮፎኑ ወንበሩን ያስጠጉት ይቅርታ እንጠይቃለን በደንብ ለአድማጮቻችን እንዲሰማ እሺ አሁን ይቀጥሉ
7: እና እንደዛ ሲሉ እኛ የመሰለን የኛ ወታደሮች መጡ ነው ብዬ ነበር መለዮ የሆነ አረንጓዴ ራሳቸው አስረዋል ያን መለዮ ግን ምንድነው ይሄ መለዮ የሆነ አረንጓዴ ነገር ራሳቸው አዝረው ቦሌሌ ይዞራሉ ያለንበት እንቆም እና ብዙ ጊዜ አረፈዱ በላይ ይተኮሳል በታች ይተኮሳል ድብልቅልቅ ጅብርቅርቅ አለብን አሁን እንዲያም ሆኖ ምንድነው ኑንድ ሲምካቶራ ነው ጦለት ቤት እንደ አሁን ልጅ ምን ትላለሽ አይ እናት ይሄ ነገር ያስፈራል እንቆይ ትንሽ ታ 11 ሰዓት ሆነ ከ11 ሰዓት በኋላ ለጎረቤት እናታቸው አልነበረችም ጎረቤቴ ተነስቼ የሆነ ትንሽ ምግብ ይዘን እግዚአብሔር እንዴት እንደሸፈነኝ እንዴት እንዳወጣኝ እንጃለሁ ለካ በቀኝ በግራሉ አልፌ ከዛኛው ኮማ ሄጀ ሶስት እያኮማ የኔ ቤትም ሶስት እያኮማ ነው ሲሄጀ ስቆፈቁፍ ማነህ እኔ ተዋበሽ ነኝ አይ ለምን መጣሽ አለኛነ ጎረቤቴ አይ ጫሎቹ ላይ ቴሌቪዥን ተከፍቷል ምን ነው ስላቸው አይ አረቦች ገብተዋል እንዴት ታሰበ እንዴት ገቡ የኛ ወታደሮች የእስራኤል ጀግና ሀምን ሄዶ ነው ቀድምም እኮ የአረብ ድምጽ ሰምተናል ሌላ ኃይልላ ይያሉ አረንጓዴ አስረው እንዴት የኛ ወታደሮች ተምን ሄደው ነው ይሄ ነው በቃ ስታውን ለየትም ቀንም እንትን የሚለኝና ፖሊስ ጣቢያው ተደፍሮ ሲሉኝ አለቀስኩና እንደገና ትንሽ ቁጭ ብዬ እዛው ላይ ደግሞ ተኩስ ጀመረ አሁንም ምቅላት ገባና እነሱ ጋር ቆየው ከዛ ወዲያ ወርጄ በማልኩት ተንደድሬ ልጄን ይዤ እግዚአብሔር ሸፍኖኝ አውጥቶኝ ወደ ቤቴ ሄጄ ገባሁ። ያ ሁላ በቀኝ በግራ አሉ ለቃ በሚቅላጡ ሰንበት እንዴት እንደሸፈነችኝ ሽፍን አርጎ ወጥቶ በቤት ግብት ቆለፈነ ደጃፋችን ቁጭ አልኩ። ወድቃለሁ እነሳለሁ ይሄ ተኩስ አለ አለ ምንም ተዛ ወዲያ ሰኞ መብራት ጠፋ መብራት የለም ምግብ አለ የበሰለ ግን አንዳንድ ነገሮች አቋረጠን እንደ ወተት እንደ ስኳር ታማሚ ልጅ አለኝ ቱቱል አለቀብኝ ልጁ ፈራ ተንቀጠቀጠ ጥርሱ ላይ ይጋጫል
8: ተኩስን ስለሚሰማ
7: ሲሰማ መጥቶ እዚ እንዳለ ፎቁ ድርምስ ያለ ነው የሚመስል ፎርቁ የተደርመሰ እንወድቃለን የሚል ዝግዝግዝግ የሚል ነገር አለ በቃ ድንጋጤ ልነግርሽ አልችልም ማርከ
8: ስንት ቀን አለፈ እንደዛ ሆናችሁ በዚህ ሁኔታ
7: ቀዳሜ እሁድ ሰኞ ማስከኞ 12 ቀን ሰኞ መጣ ኮሄን ይባላሉ ባልና ምሽቱ መጣው ይቆፈቁፋሉ ይደወሉልኝ አሁን እኔ እንዳጋጣሚ እጅ አልሰጥም በማለት በርበሬ ኮኔሚካ በብዙም በመበጥበጥ መጥረጊያው ማታቴውን ላይ በማውጣት እንዲያም እንዲያም ቢል ሰብረው እንኳን ቢገቡ የቀድሚያዬ በርበሬ ረጭቼ እኔ ሞትኩ በኋላ ልጆቼን ይውሰዱ የሚለውን ግምት ገምቼ ተዘጋጅቼ ነበር። አሁን ያቺ ፈረንጅ ባልና ምሽ ክፍት ሳረክ ይሄ ቤቱ ዝምለሽ አንድኛው ኮሜርና ምንድነው ሲሉኝ እኔማ ለህይወቴ መከላከያ ያለ ልጆች ይያልኳት እሷ ያንን ጸልማ ይዛ በያሁንኛ ልንሄድ ነው ቲው ልንወጣ እዚ ሲሮት መውጣት አለብን እናንተ ተህዳችሁ ተህዳለው ይሻልኳት ጎረቤቶች ብደውል አላነሳሉ ሁሉም አዲስ ገቢ ባንድ ላይ እነና እዚ እኛ መጣነ 8 አመታችን ነው
8: ንቅርም ጊዜ ነው የመጣሽ
7: አዎ 7 አመት
8: በነገራችን ላይ ያው መቼም ዛሬ የተገናኘንበት አጋጣሚ ነው እንጂ ታበች ባርቆ ባርኮ አነጋግረንሻል ሱዳን 36 አመት ከቤት ሰብ ተለይተሽ ስለጠፋሽ ከ36 አመት በኋላ ነው በሱዳን ቆይታ አድርገሽ ተፈልገሽ የመጣሽው ሰው ነው ልጓገሽ አንቺ ፈልገሽ
7: አገኘሽ የምሰማውን ኢየሩሳሌም ንገባለን ይያሉ ያንን ተስፋ ተወድ ያምቄ በመያዝ መንገድ ቢደናገርብኝ ከሳምንት ከአመታት ከወራት እግዚአብሔር ባለው ቀን እስራኤል ሀገር ገብቼ
6: አውራች ቅርብ ጊዜ
7: ግን አሁን ከትልቁ ሀገር ገብቼ እንዴት ጣላት ገባ የሚለው እስታሁን አሳሳቢ ሆኖብኝ ደጃፍኳ ባለ ቁጥር አሁን ገቡ ይያል መዝጊያውን ይሄድኩ ነው የሚይዘው
6: ከቅርብ ጊዜ አሁን 8 አመት በኋላ ከመጣሽ በፊት ማለት ቅርብ ጊዜ ነውና በዛን ጊዜ ተኩስ ነበር ጦርነት ነበር እንዴት ያንን ቦታ ይሄን ቦታ መረጥሽ ሌላ ቦታ ሂጂ አላሉም
7: ሎ እኔ እብሪት በማላውቅበት ጊዜ መዳንት ለልጄ ልገዛ ሄጄ ለካ የዶክተር ያዘዘው ነው አንተ ሄደህ ለመዳንት መግዣ ሰተህ ምትገዛ ካርቲስ ያስኩና መዳንት ስጠይ አልኩት ወረቀት ወዴት አለ አለ ላለ ዝም ብለህ በዚህ ስጠይ አልኩት አሁን አጋጣሚ ነው ገጠመኝ ነው አሁን አንዲት ሙሉ የፈቀደ ምትባለ እህታችን አለቀስኩ ያለቀስኩ ደጅ ስወጣ ሙንሽ ነው አለችኝ እኔማ መዳንት ልገዛ ብዬ ውድ ካርቲስ አለ እምቢ አለኝ አይ እኔ እንደፋልበልልሽ እንደሱ አይደለም በይኔ ብላ ያንን ሰው እያተባብራ መዳንቴን በመግዛት ከዛ ወዲያ አንዳንዶች ሀበሻ ህዝየን ቆዩት እንጀራ ፍትፍት ናቸው በሁሉ ነገር እየተባበሩና ባንክ ተራለ ሀሽማን አርኖን ልትከፊ ተራለ በቋንቋ በመተባበር ከኩበት ኮሊም ተሱቅ በቃ በሁሉ ነገር ፈረንጆችም ቢሆን ቃላት ያጥራቸዋል እንጂ በእጅ ጥቅሻ በጣም ነው የሚረዱኝ እኔም በተለይ ኒንጃኔ
6: ፈረንጆች ይመረጥሽን ከተማ
7: ከዛ ወዲያ በቃ እዚህ ልሙት እየቀረ
8: መርካስ ክልታዚ ነበርሽ ማለት ነው
7: ኢቢም ነኝ ነበር እዚያው ባለው ቀረው ማለት
8: ጥሩ
6: ጥሩ
7: እና 3 ቀን በኋላ
8: ትለቃች ወጣች ከተማው
7: ደው ያለች ለጎረቤቱ በሙሉ ደወልኩ ስደውል ብድግ ብድግ ብድግ ብድግ አረጉ እና ለነህን ነው ብለዋል ይወስዱና ነው ከሪያ መኪና መጥቶ እንግዳማ ጥሩ አንቺ ተይዛለሽ እኔ ሄዳለሁ እነሱ በቃ እንወጣለን 10 ልጅ ያለው 7 ልጅ ያለው 4 ልጅ ያለው ሁሉም ተመዘገበ ሰኞ ማስከኞ በ12 ሰዓት ወጥተን ወደ ቤት አልፋ የሚባል አገር ቤትሻን አካባቢ ሄዛ ሄድን ሄዛ አርፈን ተደስተን አመርከስ ክልታ ያሉ ሰዎች ልጆች ሄዛ ነበሩ እንጀራ ባጋላ ውሃ ባጋላ ጭነው አመጣው ነው ያበሉና ተስግሮት እንድተፈናቅለው መጥተው ብለው አደረ ነው ሁለት ቀን ለሶስት ያው ቀን የሆነ ነገር ወረደ በላይ አሉኝ በላይ ወረደ ጥፉ ጥፉ መደበቂያ ቦታ የለም ታምኑ ነው ወለለለለለለ አሁንስ የሆነ ኩሹ ጋር ገኘን የሆነ ቆርቆሮ ወድታችሁ
6: የሰሜኑ ደግሞ መጣ
8: በዝቦላ ጀመረ በዛ
7: ጀመረ ደግሞ በዛ ወርደን እህታት ሰጉድጓድ ውስጥስ እምክ በላበት የታመከ ባጋ ላይ መጣው ሽማግሌው ቁጣራው ጠባብ ነው ከዛ ትንሽ ቆይተን ወጣንና እህትሰት እየወሰደችና ሀቢ ኮይን ትባላለች ወዲያው ወደ ጥፋት ወደ ቤት አጠቅባ ሄድን ቤት ሰፈር ትምህርት ቤት ነው ከዛ ትምህርት ቤት 10 ቀን ቆየነ የቤት አጠቅባ ህዝብ አንድ ቀን ሳይርበነ ሳይጠማነ ልብስ ሳይቀር ጫማ ሳይቀር እንጀራ ሳይቀር ያመጡ 10 ቀን በኋላ ኢየሩሳሌም ሄድን ኢየሩሳሌም 4 ወር ተ 20 ቀን እኔ ቆየሁ ሌሎች 5 ወር ይቆያሉ 6 ነው ይቆያሉ አቋርጨ ደሞ ጨርቅ ለማጠመጥቼ ልጅ እንደዚህ ልብስ ክብሳ የለንም ሀዛ አሁን አንዲቱ ፈረንጅ ጋራ ተጣላ ነው ታልክ ላይ ጦቢያ ሀዛ ክብሳ ፈልገሽ ታዚ የለም አለች ሀሷ ጋር ግብግብ ገጥመን እንዲያው መዛላጥም ልብሴን ጠቅልዬ ሙኒት ተከራይቼ በ600 ወሰድ ስመጣ
8: አጥቤ ተመለሽ
7: ጢስ የመንደሩ በጢስ ታፍኖ ነው የነበረ
8: ሰው ገና አልተመለሰም ነበር
7: ምንም ድመቶቹ ላይ የሉም ማት ድመት ነበር እዚህ አካባቢ አንድ ድመት አንድ ምናምን ምናምን ምናምን የለም ጢስና የተንጠበጠበ ደም ምናምን ነው የምታይ በሙኒት እንኳን ሰህድ እየሰጋው ከመድርኮቱ ልሰቀል ባለሙኒቱን አስገባይና ኋላስ ጸርስ ጠራለው አልኩት አስገብቶ ኋላስ ጸርስ ደወልኩለት ወስዶ ዛህ ነበርኩበት ቤት ማሎና ገባይ
8: ከባድ ነው
7: እስከወደና በጣም ይከብዳል ይሄን እንዳይደግምብን እስካዲ
8: አቶ ሸቱ ዋው እናንተም ያው እንግዲህ ከከተማው ሰው ለቆ ነበር ከተማው በዛ ሰዓት ወዴት ነበር ወደ ደቡብ ሄዳችሁ ወደ ኢላት
5: ኢላት 5 ወር ተቀምጫለሁ አሁን ከመጀመሪያው እንደ ጥያቄያችሁ መጀመሪያ ይሄ ጦርነት ይሄ ሁሉ ዝናብ የዘነበ ሽድሮት ከተማ ነው ያገሪቱ የመጀመሪያ የጦርነት መከፈቻ ከመጀመሪያው ከካሳም ወደክቱ እስከ ጦርነቱ ድረስ በሽድሮት ነው ያለፈ ቅድም እንደነገርኳችሁ እነዚያ ንጻናቶች መጀመሪያ የገብርነኛነና
8: ያው ከሃማስ የተኮሰው ሮኬት ያው ሁለት የኢትዮጵያ ቤተ እስራኤል ልጆች ንጻናት ተገለዋል
5: ሮኬት የአራት አመትና የአምስት አመት ንጻኖቻችን ይሄው አሁን እንትናቸው እዚህ እዚህ አሁን አለንበት ቦታ በዚህ በማስተዋሻቸው አለ በውትድርናው ቅድም እሷ እንትላ ነበር በውትድርናው ማለት የጦራኒ የጉራኒ ክፍለ ጦር ተዋጊ ወንድሜን የህቴ ልጅ ገብር ያለው ይሄ ሁሉ ሆኖ ያለ ግን አገሪቱን ለምን አትለቋትም ይችን አገር ለምን አትለቋትም እየተባለ ዛሬ ሶስተኛ ጊዜ ነው ይሄ ቃለ መጠየቅ ሲደረግልኝ ዛሬ ሶስተኛ ጊዜ ነው አንድ ጊዜ በተላቪቭ ከነፋሲል ጋር አንድ ጊዜ በመክላላው ከየሻያው ጋር ሶስተኛ ከእናንተ ጋር ነው መሆነው እኔ ተማርኩ ሰው አይደለሁም ማነበጻፍም የሞላ ጎደል ነው ነገር ግን በህዝባችን በአገራችን የሚደረገው ሁኔታ በጣም ያመኛል
6: ሽብርተኞች የሽብር ጥቃቱን ከመፈጸማቸው በፊት አንተ ቀደምም እንደገለጽከው በእኛ ሬዲዮ በአትኩሮት ትገልጽ ነበር የነበረውን ችግርና መሰራበትን ማከባቢ ድንበር ላይ ስለሆነ የምታየው እንቅስቃሴ ላይ የት ያለ ነበር ወይስ በጣም ስጋት የፈጸመ ያስከተለብ
5: ይሄን ነው ቀደም ከመግቢያው ላይ ለወርቅነሽም የገለጽኩት ይሄን ነው አሁንም ዛሬን አጠቃላይ የሁ 15 አመት ነው ከዚያ ስራ ከዚያ ቦታ መሰራ ጧት ማታ ያነት ሽብር የተፈጸመበትን ቦታ ከመጀመሪያው ከመደርመሱ በፊት አውቀዋለሁ እንዴት ያለ ቦታ እንደሆነ አሁንም እያየሁት ነው እስከ መጨረሻም ይሄ ነገር ከኔ አይጠፋም ምክንያቱም ይሄን ነገር እንዲመጣ አስቀድሜ እየተናገርኩ ነው ለእናንተ በሬዲዮ ጣቢያ ምናልባት የዘገባችሁት ካለ እናንተ ልታቀርቡት ይቻላል ሊዘርፉነ ነው ሊያጠፉነ ነው መንግስት ከየት ነው ያለ መንግስት ለኛ ምንድን ያደረገ ነው ያለ በሚል በተለይ በሽድሮት ከተማ ስንት አመት የተቆጠረ ግፍ የተፈጸመብን እንዲያውም መስታሰው ከሆነ ቢስኮንሲ የሚባል ልጆችን ከናታቸው ጋር ከቤተሰባቸው ጋር በመለየት ልጆች እናታቸውን እየፈለጉ በተለይ አንድ ብቻቸውን የሚያሳድሩ እናቶች በዚያ ግፍ የተፈጸመብን እኛ ሽድሮት ኗሪዎች በሌላው ግን
6: ማን ነው ግፉን የፈጸመው ማን ነው
5: መንግስት
6: በምን መልኩ
5: ለምን አልቆጠረውም ይሄ ሁሉ ግፍ እየተፈጸመ ለምን ነው ቢስኮንሲ ለኛ የከፈተው
6: ስኪሌላ ቀን እናወራበታለን። አሁን ይሆናል በመታሰቢያው ጉዳይ ትኩረት እናደርግና 3 አመት ሞላ ዛሬ ይሄ ስጋት ተቀርፏል ብለ ታስባለ ወይ? ለወደፊት እንደዚህ አይነት እንደ ጥቅምት 7 አይነት የሽብር ጥቃት አይፈጸምም የሚል እምነት አለ? የከተማው እንቅስቃሴስ ምን ይመስላል?
5: የከተማው እንቅስቃሴ ጠንካራ ሮሻይር አለነ ያለውን ሁኔታ ስለንተ ስለሚልነ የጊዜውን በጊዜው ላይ ትንሽ እንጥናናለን። ከዚህ ውጪ ግን ይሄ ነገር ተመልሶ አይመጣም ማለት አይመሽም አይነገም። ለምን
8: እንደገና ሐማስ ጥቃት ይፈጽማል ብለ ታስባለ?
5: በታ አሁንም ያያየነ እኮ ነው። ቀን በቀን ሁሉ ግዜ በቀን በቀን ያላቸውን እንቅስቃሴ ያያየነ እኮ ነው። ያያየነ ነው። አንዲት እናት እንትኗ ቢወድቅባት ወደ ልጇ ጣለች ይባላል። እሳት በላት ይባላል፣ ወደ ልጇ ጣለች ይባላል። ህይወቷን የራሷን ህይወት በመርጣ እኛም ህይወታችንን እንፈልጋታለን። መንግስት ለዚህ ትኩረት ማድረግ ለተየ እንቅስቃሴ አድርጎ መንግስት እኛን መቁጠር አለበት።
8: ከተማው ለምን ነው መልቀቅ ያልፈልካቶ? ሸቱ እንዳልከው በተደጋጋሚ ለምን አትለቅም እየተባልተ ጠይቄ ያለሁ ብላል። እንግዲህ ሲድሮት ከተማ ከጋዛ ሰርጥ ከዛ 7 ኪሎ ሜትር መስለኛል አርቀቱ ባልሳሳት።
5: አዎ ይሆናል።
8: ሮኬት ሲተኮስ 15 ደቂቃ ካምሽስትሬሽን ህይወት ነው ወደ ሚቅላጥ ለመግባት ያላችሁ ጊዜና እንደው በዚህ ሁኔታ ለመኖር እንዴት ወደድህ? እንዴት መልቀቅ አልፈልክም? እስኪ ዛሬ ምን ጠይቀህ?
5: እንግዲህ ባለፈው እንደተናገርኩት በውትድርናው እንደተናገርኩት ከአባቶቻችን ያገኘ ነው መሃሉ ሲለቀቅ ዳሩ ሲለቀቅ መሃሉ ዳር ይሆናል። እኛ በለቀቅናቸው ቁጥር እነሱ እየተከተሉ ማባረር ነው እንጂ ይሄን አግንተናል ብሎ የማይመለስ ስለሆነ እኛ ቦታውን ይዘን ለሀገራችን መከላከል አለብን።
8: እንዳጥር ማለት ነው።
5: አዎ ሰው መልቀቅ ሀየት እንሄዳለን ተነግሮናል። በትንቢቱ እንደተነገርነው እንዳገኘናት ሀገሪቱን ዝም ብለን አይደለም ያገኘናት እኛ ህይወታቸውን ከስክሰው አጥንታቸውን ከስክሰው ደማቸውን አፍሰው ነው ለኛ ያስረከቡን። እኛም ደግሞ እንደሁን እንዳያችሁት ቅድሚያውን ደረጃ ይዘው የተገኙት የኛ ልጆች ናቸው። የኛ ልጆች እንዴት ይሄን ጀግንን ታገኙ ተብሎ ቢጠየቁ የዛን ጊዜ መልሱ ጥያቄ አለ። አሁን እንትኑ ስለሚወስብደ የቀረጻችሁ ካለ ያኖራችሁት ካለ ታዳምጡ ትችላላችሁ።
6: ጥሩ እንግዲህ ሌላ ጊዜ እናወጣለን። አሁን ሌሎችንም አድማጮች ተመልካቾች ስለምን ጠይቅ አሁን እንደው ለማጠቃለያ ከዛ በኋላ ደግሞ ወደ መጨረሻው እናንተ እናቀርባችኋለን። ዘሮ ተዋበች ማጠቃለያ ምትይካለ
8: ተስተላልፉ መልእክት
7: ማጠቃለያ ምለው ይሄ ጦርነት ድግም እንዳይመጣብን ጦርነት ያብቃ። እንዴው እንዳለ ሽማግሌ የሚስማሙበት ነገር ታለ ካለ በለዛ ግን ልምጥምጥ ጠላት ዘመድ ላይሆን መልመጥመጥ አይንፋን ማይረባ ነውና እኛም ደንበራችን ጠንቅቆ መንግስት እንዲጠብቅልን እንዲጠበቅልን ልጆቻችን በሰላም ወጥተው እንዲገቡ እኛ ራሳችን እንትን ማለት በተለይ አካባቢ በተለይ ሲድሮት አካባቢ ደጃት ነው ሳሎንና ከደር እኮ ነው ማለት ነው። እና
6: እዚህ መንግስት ጠበቅ ያለ እርምጃ ወሰደ
7: ሎ ጠብ ሳይሆን ጥብቅ አርጎ መቼም ጠላት ምንጊዜም ጠላት ነው አይደለ? አይታመንም። ውሽልሽል እርቅ ደግሞ አይረባም። እና እዛው እንዳለ
8: ግልጽ ነው መልእክቱ።
7: አዎ ጥሩ።
8: ወይዘሮ ተዋበች ባርኮ በጣም ነው የምናመሰግን። እንግዲህ ቀደም ሲልም ብዙ አነጋግረሽናል፣ ለወደፊት እንወያያለን። በተለያየ ጊዜም በሬዲዮ እየገባሽ ሀሳብ ትሰጫለሽ። በጣም እናመሰግናለን።
7: እሺ፣ እኔም አመሰግናለሁ።
6: አቶ ሸቶ ደግሞ ማጠቃለያ።
5: እኔ ማጠቃለያ የምለው በአሁኑ ወቅት እስካሁንም የተደረገው እኔ እግር እኔ ለብስ ራስ እኔ ለብስ በሚል ነው ይሄ ሁሉ መከራ የመጣው። እየነገሩን እያዩ ነው አስገብተው አገሪቱን ያስወረሯት። ፖለቲከኞች ከእንግዲህ በኋላ ፖለቲካቸውን ትተው ለአገሪቱ የሚያስቡበትን መንገድ ነው እኔ የማያስተላልፈው። ፖለቲከኛ ለአገሪቱ ነው ማሰብ ያለበት፣ ለህዝቡ ነው ማሰብ ያለበት። ይሄ ሁሉ ማት የመጣብን እኔ ለብስ እኔ ለብስ ብለው ነው እንጂ ወታደሮቻችን ከሩቅ የሚቀድሙ ሞሳዳችን ኃይለኛ ጠንካራ ለሀገሪቱ ብዙ አስተዋጽኦ እየከፈሉ ያሉ። ነገር ግን ፖለቲከኞች ዳይ ለእንግዲህ ይበቃችኋል፣ ተስማምታችሁ ሀገሪቱን እንድትመሩ ነው የማስተላልፈው ነው።
8: አቶ ሸቱ ሰማኝ በጣም እናመሰግናለን። እንግዲህ ጥሩ ለወደፊቱም እንወያያለን። አንተ በየጊዜው በመሰጠው ሀሳብ አሁን ያስተላለፍከውን መልእክት ታስተላልፋለህ። እንግዲህ ዛሬም የሰማነው ይህን ነው። እናመሰግናለን።
5: አመሰግናለሁ በጣም አርጌ ከፍ ያለ እኛ በእውነት ከምንታመመውም በእናንተ ጋር የተገናኘን የምንከፈለው ውይይት የጊዜያችን እንትን ይመራልን ይገኛል በእውነት ከሆነ እኔ ቀን በቀን ሳላቋርጥ እኔ ትምርቱን ኑሮኝ ዕውቀቱን ኑሮኝ ሳይሆን ከሆድ የሚበላላው ነገር ያስቸገረኝ ነው ወደዚህ የምቀርበውና እናንተንም አመሰግናለሁ
8: ደስ ይለናል ጥሩ ነው
5: አመሰግናለሁ
8: እናመሰግናለን
6: አሁን ደግሞ አቶ ሳፍንት በእውቀቱ እዚህ ይገኛል እሱም የዚህ ከተማ ኗሪ ነው እናመሰግናለን መጀመሪያ እስኪ
8: ስለመጣ አቶ ሳፍንት ታውን እናመሰግናለን
6: ጥቅምት ሰባቱን አጫውተን
9: እሺ በመጀመሪያ በእግዚአብሔር ፈቃዱላችን እንኳን እዚህ ያገኛችሁ
8: እሺ ቀርበለው ደ ማይክሮፎኑ እሺ እናመሰግናለን
9: እሺ በመጀመሪያ ድሉን ስለሰጣችሁኝ አመሰግናለሁ እናንተን በዚህ በማግኘቴ በጣም ደስ ብሎኛል የወገንነት እና ያገር ስሜት ኖራችሁ ማህበረሰቡ ሁኔታ የነበረው ለመረዳት እዚህ ድረስ በመምጣታችሁ ከልብ አመሰግናለሁ
8: እሺ እኛም በጣም ነው እናመሰግን እንግዲህ ያው ከተማችሁን እኔ ዛሬ ነው ገና ለመጀመሪያ ጊዜ ማያት ግን ያው በዚህ መታሰቢያ ዕለት ነው የተገናኘ ነው ያሁን ያለንበት አካባቢ ብዙ የንጹሃን ደም ፈሷል ከሶስት ዓመት በፊት የሐማስ ለኢስላም ጂሃድ አሸባሪዎች እንበርጥሰው በመግባት ከባድ ግፍ ተፈጽሟል እዚህ ላይ የንጹሃን ደም ፈሷል በከንቱ ያን ቀን የት ነበር
9: ያን ቀን ቤቴ ውስጥ ነው የነበርኩኝ
8: እዚሁ
9: እዚህ ሲድሮስ ይጋላሉን ስሎሽን በሸሽ ነው ያለሁት ቤቴ ከዛ ነው እና በእውነት ያን ቀን ለማሰብ ከምን ጀምረም እንደምታነሳ ይከብዳል ያላሰብ ነው ያልጠበቅ ነው ጠዋት ወደ 6 ሰዓት አካባቢ ከባድ ፍንዳታ ተኩስ ነበረ ሚሳኤሎች ነበሩ ከዛ አልፎ እኔ ቤቴ ውስጥ እያለሁ የተኩስ ልውጥ ይሰማል የጅ ተኩስ ማለት ነው እኔ በኢትዮጵያ ያለው ውትድርና ልውስ ስለነበርኩኝ ሳዳምጠው የሆነ ነገር እንደተፈጠረ ገባኝ ምን አይነት ነው ወይ ተራ ሰው እንዳትዩ ተኩስ በዛ ተኩስ ደግሞ የመልስ ምት ነው ሁለት አካል አንድ በዛና በተሰልፎ የሚሰጥ ተኩስ ልውጥ መሆኑ ተረዳኝና የሆነ ችግር እንደተፈጠረ በቃ ገባኝ ነገሮች ወደ ስወጣ ሚሳኤሉ ዝም ብሎ ነው የሚዘመው ጽባዶም ምንም ረፍት የለውም ቀና ብሎ ሳይው ሰማው በጣም ብዛት ነው ያለው በዚህ መሃል ምንም ምትይዘው ምትጨብጠው ነገር የለም እንደገና ያን ቀን አጋጣሚው ሻባት ነው ሲማቶራ ነው የነበረ በዓል ነው በስልክ ምታገኘው ነገር የለም ስልክም አልነበረም በኋላ ተኩስ እየበረታ ሲሄድ ነው ኢንተርኔት ምናምን ከፈት ስደውልም ያነሳለ ሰው የለም የተለያየ ቦታ ላይ ያለ ስልኩ ዝግ ነው መረጃ ማግኘትም አይቻልም ነበረ
6: በመስኮት ተመልክተሃል ወይ በወቅቱ እንደው ያየኸው ነገር
9: አዎ አሁን ከዛ በኋላ ወጠን በውጭ ማየት ጀመርን እንቅስቃሴዎች ስናይ መጀመሪያ ላይ ነው ያየሁት ከቤቴ በሳሎን በኩል ወደ መንገዱ ያሳያና በዛ ወጥቼ ሳይ ከቅርብ ርቀት የፖሊስ መኪና ይመጣል ፖሊሶች ናቸው ብዬ ሳስብ ለካ ፖሊሶች አይደሉም ፖሊሶቹን ገለው እነሱ ነበር መኪናውን ይዘውት
8: የሚሉት የፖሊሱን መኪና ይዘውት
9: አዎ እነሱ ያሻባሪዎች ይዘውት እዚህ መሃል ላይ ሴንተሩ አካባቢ ነውና እዛ በደሴት ሲዞሩ እነሱ አሁን ልጅ አለ ያን ያብረ የነበረ አሁን ወታደር ነው ያለው እሱ ነበር አባዬ አንተ እነሱ እኮ ናቸው እነሱ ማህበሎች ናቸው ዜና እየተነገር ነው በኢንተርኔት አይቼዋለሁ እነሱ ናቸው እኮ ይለኛል እንዴ የፖሊስ መኪና ነው ስለ አይደለም እነሱ ናቸው አላስ እናረጋግጥ እነሱ ናቸው
8: እዛ በግራቸው ወጣም እንደው የፖሊስ ነው ብሎ ፖሊስ መስሎት በስተ
9: ብዙ ሰው ተጎርቷል ብዙ ሰው እኮ ተጎርቷል እዛ አካባቢ ፖሊስ ነው ብሎ ተኩስ ያሰማል ያረጋግጥ ዝም ብሎ የፖሊስ መኪና ሲወጣ ይመታል እንደገና እግረኞቹ ገብተዋል በዚህ በሶስት ቦታ ነው በአናነት በዚህ ነው የገቡት በዚህ ገብተው በዚህና በዚህ ማል በሁለቱ ማል አይደል ላይ ካያችሁት በጣቢያው በላይኛው መንገድ ነው የገቡ ሁለተኛው አይገቡበት መንገድ ይችላል በዚህ ገብተው ሁለቱም ነው አከፋፍለው ያሉት አሁን እዛ ከኛ ቤት አልፎ የሆነ ቲካር ነገር አለች ጉርጓዳ ውሃ ያለባት አካባቢ ናትና እዛ አካባቢ ላይ ሲከረከሩ ሰዎች አሉ ሳይ መደበኛ የኛ ወታደሮች አሉ እነሱ ናቸው በጣም ፋስት ናቸው እንቅስቃሴያቸው እንደዚህ ሲሉ በጣም ነው
8: ለጥቁ ነው የመጡ
9: አዎ በጣም ነው የሚሮጡት ከዛ የተወሰነ አሁንም በመስኮት እያየን አንዱ ቤት ላይ በዚህ በእንትን ወጣው ውስጥ ነው ወጣው ከላይ ከእንት ከጣራው ላይ ከምንድነው ምንለው ላይ እኛ መጨረሻው እንት ላይ ወጣው ጋጉ ላይ ወጣው
8: ፎቁ መጨረሻ
9: ላይ አሱ ላይ ወጣው አካባቢውን እንት ለማጥቃት ነው ለመቋጠር ዛል እዩ ለዛል ያዩና ነው ያለልኛል ልጅ ነው እሺ በልዝገው መስኮቆ አሁን የተወሰነ ቆይቶ የኛ ወታደሮች በዚ በመንገዱ መጡ ቲዮታናት ይዛል ቲዮታ ወደ ኸዋላው ሸራ የለበሰ ነውና ወደ 12 ምናምን ሰው ይዛል አሁን እኔ በመስኮቱ ከፊት ለፊታችን ከቅርብ ርቀት ማብሎች አሉ ያያዩዋቸው ነው ያሉባት ቦታ አሁን ወደ ነሱ አላዩ ወታደሮች ሊሄዱ ነው አሁን አያልም ስላቸው አልሰማኛሉ አሁን ልጅ እንደዚህ ያደረገነን ያልችልበት ፎጭ አለ በመስኮቱ አሁን ሰሙትና ወረዱና ማካራ ምን ችግር አለ ሲል እኔ ይሄው ከሰማ ማብል ማልኩ የታላለ ከፊት ለፊታቸው ዛት ጋር ያለ ስለው ቢሰደብ ግቡና አንተ ቤቱን ዝገው መስኮቱን ዝገው አለና ከኛ ቤት ወርደው ወታደሮች በቀኝና በግራ ቦታ መኪናና ቆማተና በቀኝና በግራ አልፈውዶ ወዳው በቀኛ ደቆሙ በስጋት ተኩስ ገጠሙ
8: አያቸው
9: ምን ተፈጠረ አላየሁም ያው ተኩስ ብቻ ግን ሰማችሁ የእጅ ተኩስ አለ ቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆ ተደረጉ። ከዛ በኋላ በጣም በሚገርማችሁ ቅዳሜ ጧት አካባቢ የተጀመረ ልክ ወደ ወንዝ በጀርባው ብዙ ዱር ነው ያለው። በዛ ገብተው ተቆርጠ ማህብሎች ይቀራሉ። ይቀሩና ወታኛ ወታደሮች ደግሞ እንደቀሩ አይተዋቸዋል። ሲጠባበቁ ከኛ በጀርባ ቅዳሜ አድረው ለሁድ ሁድ ውለው ወታደሮች በደረታቸው ነው በቤት ተጠግተው እንደዚህ ብለው የሚሳውቱ ያለ በስኮት ብቅ እያለ አቅላችን አይችልም። እንደውም ልጅ ሲቀርጸው ነበረ እንትን እያደረገ
6: ነበረው።
9: አዎ ዋሉ ሳይለቁ ወታደሮች ሁለት ቀን እዛሽኛ ጀርባ። አሁን ብዙ ሚሳኤል ያን አካባቢ ይመጣል፣ ከዚህ ይመጣል። አንዱ ለሶስት ቤት በመታ ባዶ ቦታ ላይ ወደቀ። በኋላ ያችን የኛን አካባቢ ኢንተርኔቱ ተቋረጠ። እኔ የሆነ መላምት ወሰድኩ። አይ በቃ አሁን ስትወርድ ወደ ሌላ ብቅ ስትል ይሰራል፣ ያች አካባቢ አሰራም። አይ ስለዚህ እኛ አካባቢ ላይ ኮንታክት እንዳያደርጉ አስበው ነው ያጠፉት ብዬ አሰብኩ። እዛ አድረው መቼ ገደሏቸው ሁለቶቹን? እሁድ ለሰኞ ለሊት
6: ሁለቱን አሸባሪዎች
9: ከኛ ጀርባ ሁለት ቀን ውለው
8: እዛ ውስጥ ተደብቀው
9: ወደ ጓዶ እንደገቡ አይተዋቸዋል። ይጠብቋቸዋል። እነዚህ ማይለቁም ልክ እባብና እንትና አለ ላውሬም ይጣበ ልክ እንደዛ በድረታ ሁለት ቀን ሙሉ ይጠብቋቸው ውለው እሁድ ለሰኞ ለሊት እዛ ሁለቶቹ ማብሎች ሞቱ። ከዛ በኋላ እዛ አካባቢ የነበረው
6: እናንተ ከስንት ቀን በኋላ ነው ወደ ሌላ ከተማ እንድትዘዋወሩ ተደረገ?
9: አሁን እኛ መቼ መሰለ እንግዲህ ሻባት የዮምርሽን ዮምሸኒ ዮምሽልሽ ነው የወጣ ነው። እንግዲህ ሶስቱ ቀን በእውነት ለመናገር አራቱ ቀን አራት አምስት አመት ብለሰቡ በጣም
8: ሌቱን ቀኑም መከባድ ነው።
9: በጣም ከባድ ነው። እንደገና ህፃኖች አሉኝ ይመጡና አባ ማካራ ምንድን ነው ችግሩ ምን አለ ይሉኛል። እን ማካራክሉም ምንም ነገር ችግር የለም እላቸው። አሁን እሄዳለሁ ወደ መቅላጥ አስገባቸዋለሁ። እኔ ግን አቅል አይችልም። መስኮቱ መጣና መስኮት ቁሜ ነው መካተ እየመጡ ይረብሽኛል።
6: ከባድ ነው። ጠብቀን ሌሎች ጥያቄዎች አሉን። ወይዘሮ ዘነበች አበበ ደግሞ እዚህ ከተማ ኗሪ ናቸው። 45 አመታትን ያክል በዚህ ከተማ የኖሩ ናቸው። እና እስኪ የነበረውን ሁኔታ ያጫውቱን። በመጀመሪያ እናመሰግናለን ወይዘሮ ዘነበች።
10: ሰባተኛ ወር አስረኛ ወር የሆነው ምልኻማ ማለት ነው።
8: ጥቅምት ሰባት ቀን
10: አዎ፣
8: ሶስት አመት በፊት
10: አሁን መጡ። ምን ልንሄድ ነው? ኖረን መስጊድ ማልደው መጡ። ጸባ አዶም ሲል ወደ መቅላጥ ገባን ማለት ነው። አባኑ
6: እሺ፣
10: ከመቅላጡ ስንወጣ አላህ አክበር እያሉ መጡ። ምንድር ነው ብለን እንደገና ደግሞ ተኩሶ ሆነ፣ እንደገና ገባን መቅላጡ። እንደገና መልሶ መጡ እየተኮሱ። ጥራየሽስ ትልቁ የሚተኮሰው እየተኮሱ መጡ። ምንድን ነው ብለን እንድናይ በንት ነው ጽርጊያውን ይዘውት በሙሉ ኋላ ስናገሩ ከሸ ነው
8: ከብዳል። አሁን እንደገና ተመልሶ ሲያስ
10: አረ ከስፍርያውማ ህዝቡ ሞቶ ላይ በላይ ተደራርቦ ተደራርቦ ሞቶ
8: ስፍሪያ ማለት የተቀመጠበት ቤተ መጻሕፍት ነው የከተማው ቤተ መጻሕፍት
10: ስፍሪያ ነው ሞቶ እንዴት አሉ ሊሞት ያሉ ሊሞት አልቻሉ እየተፈናጠሩ አምሽጣራ ቢጠው ምሽጣራ የለም መገንዳ ቤት ቢልም መገንዳ የለም አሁን ጎረቤት የኑሮ ያነ የሞትታይ የሆነ ልብስ ወስዶ አስለበሳቸው የሞትታይ ያና አልሞትም ያሉ ግን ውሃ ወስዶ ሊያጠጣቸው አሁን ለምሽትና እናቱ አንተ ልገሉህ ነው አሉ እኮ እዚህ ለምን ትሄዳለህ ብሎ ተጣሉት ግን እያየሁ ዝም አልልም እኔም ልሙት አብሬ አለ ሰውየው እና እነዚያ እንዲያ ያረጉ ተነስተው ሲሄዱ በጣም ጣይ የሞቱታይ ጣይ ሀላት ሀላቸው በደሙ ጋራ ሲሰው ሲናገር በጣም ልሰማ አልቻልኩ አሁን ሌላ ራሴ ደግሞ ልጄ የወንድሜ ልጅና ልጄ ከልጄ ቤት ሄደው አድረው እኔ ቤት ትንሽ ነው ራቅ ያለ
6: እዚህ የት ነው የት ከተማ ነው ያደረ
10: እዚህ ቅርብ ነው
6: እዚሁ
10: ቅርብ ነው አዎ አሁን ሄደው አድረው ማልዳ ተነስቶ ሊመጡ ሀታሽ ኑሮ ማካብሊ ብሎኩ ማለት ነው ልጆች የወንድሜ ልጅና ልጄ ቤት ሄደ እንደደረሱት እሱ ኑሮ ገደሉት እሱን ልጄ በቤታሽ ሄደ ተቀመጠ ምንድር ነው ብሎ ወጥቶ ሊያይ ገደሉት የኔ ልጆች ከቤት መጥተው ዘንድ ገብተዋል እና በጣም እና ለቅሶ ነው የዋልነ በጣም ጸማ አዶም እምቅላ ጸማ አዶም እምቅላ ተኩሱ አንተ ምሽጣራን የለም እንዴት ነው አንተ እንዴት ነው ብንል አረ ምሽጣራት መስክር ማመላሽ ተመስክር
8: የለም
10: የለም
8: እዚህ አካባቢ እንግዲህ የሚያወሩት አሁን የተቀመጠበት ቦታ ላይ ነው የሞቱት ሞተዋል ነፍሳቸው ያልወጣ ግን እየተጠራሞቱ አምቡላንስ ማልደረሰም ፖሊስ ማልደረሰም ነፍሳቸው ለመውጣት ያው ዝም ብሎ ፀሐይ ላይ ፀሐይ እየመታቸው ደማቸው እየፈሰሰ
10: ሲሉ ያው ሞቱ
8: ማንም ሳይደርስ በዛው ላይ ታሞቱ
10: እዚያው ሞቱ ምን ማንም ሳይደርስ
8: እዚህ ተቀመጠበት ቦታ ላይ ነው
6: ያዩት ነገር በዛ ቦታው በመስኮትም ሊሆን ይችላል ምን ምን ተመለከቱ ጥቅምት 7 ቀን በጧቱ
10: ተሸፍነው ነው የመጡ ምንም ላያቸው አልቻልኩ
8: በምን ፊታቸውን በጥቁር ነገር
10: በጥቁር ነገር ነው የተሸፈኑ ከራሳቸው ላይ ደግሞ እንደ ቀይ አይነት ነው የተሸፈኑት እና እስራኤል ሆሉ እንትን ሊሆኑ አይታዩም ሊተኩሱና ሊገሉ ነው የምናውቅ እንጂ እስራኤል አናውቅም
8: ለአሸባሪዎች ሆኑ እስራኤል ወታደሩን አላወቃችሁም
10: አላወቅና አላወቅና ዋና ነው ልጄ እንትን ሱቋው ኑሮ እንዳልኳችሁ ሱቋው ኑሮ መጥቶ ህብየት ቴሌፎኑ ቀዳሜ ሰላማና እንትን ማንል
6: ሰማዩ
10: ከፍት አረ ምሽጣራማ ሰዓት ነዱ አይደል
8: ፖሊስ
10: ማምቦላይስም ረግፈዋን ሊመጡ ሊረዱ ለዚያ ለሞቱታ ይሄ ስፍሪያው ማخبئሽም ገለዋቸዋል
8: መንገለ ይጠብቆ ገደሏቸው
10: አዎ ማንተንም ገደሏቸዋል አረ ገለም ይባል ደሞ ሞተ ሀበሻ የኛው ይላል ልጅ አረ አይደለም ብሎ አሁን ዝም አለ እናቴ እንትን አለ ብሎ እና ያገኘን አጋጣሚ ሽግር ከስደሮት ለሰው ለተወለደ ለሰው ለህዝብ አይስጠው ያገኘ ነው ይዛን ንዝግ ግዜ ጨልሙ በጣሃዩ በቀኑ ጨለመነ በጣም ይጨለመነ ነው ምን ማን ለረዳን አልቻለም ዘንድ ንዝግ
6: አሸባሪዎች ሲዘዋወሩበት በነበረው አደባባይ ኪካራ አካባቢ በመስኮት ሲመለከቱ ነበር ሁኔታውን ያዩ ነበር በቴንደር መኪና ሲሽከረከሩ
10: ሽንከረከር ነው እንጂ አንድ መሳምቶ ነው ያለበሰ በጣም አሳም ሪያ ላይ ጨነቀኝ
8: እንዴው አልፈቀደለትም ነው ለተሰው
10: አንቀጠቀጠኝ
8: ምን አረጋዛ በኋላስ ምን አላችሁ ማን አነጋገራችሁ ሁለት ቀን ሶስት ቀን ስንት ቀን አሳልፋችሁ በዛ ሁኔታ
10: የዛን ንዝግ ቀዳሜ ቀን ብቻ ነው እንጂ ሁድማ ማልዳ ወሰዱ ልጆች ወደ ቀራት ጋር ልጅ ወሰደሽ ዛን ንዝግ ግን ቀዳሜ ቀን ግን እንደሄድነ ወደ መቅላጡን እንደሮጥነ እንደሄድነ
8: እሁድ ምን አዩ ሲወጡ ከቤቶት? እንግዲህ እዛ አደባባይ ወሶ ቤት ፊት ለፊት ነው መስኮ መስኮ ተራው ታይታላችሁ። አሸባሪዎች ዞርት የነበረ እየተኮሱ እዛ አካባቢ ብዙ ሰዎች ወድቀዋል ገለዋቸዋል። ምን አዩ ሲወጡ ከቤት እሁድ ጧት?
10: አንስተዋቸው አልነበሩም።
8: አሁን ተነስተው ነው
10: ተነስተው ደም ግን በጣም እንደው ስታሁንም እንትኔ ነው ያለ ማለት ነው
8: አይተዋል።
10: አዎ ደሞ ጎርፍ ነው ሄደ
6: ዘግናይ ነው። እስኪ ጠብቁን አቶ መሳፍንት፣ ከዛ በፊት ጥቅምት 7 የሽብር ጥቃት ከመድረሱ በፊት እንደው ስታያቸው የነበሩት እንቅስቃሴዎች ይህን የሽብር ጥቃት ያመጣል ብለህ አስበህ ነበር ወይ? የት ነው ችግሩ? የጥቅምት 7 የሽብር ጥቃት እንዴት ሊፈጸም ቻለ የሚለው ብዙዎች ጥያቄያቸው እስካሁን አልተመለሰም እና ምን ትላለህ በዚህ ሀሳብ ዙሪያ?
9: በጣም ጥሩ። ከዛ በፊት የነበረው ሁኔታ ለመገመት አስቸጋሪ ነው በጣም። በርግጥ ችግሩ ከተፈጠረ በኋላ ያው እንደማንኛውም ሰው እንዴት ተፈጠረ? ቢያንስ የእስራኤል የመረጃና የደህንነት ኃላፊዎች እንዴት ይህን ነገር ሊያጡት ይችላሉ? እንዴት ቢያንስ ችግሩን በቀላል ማስቆም ሳይችሉ ነበር? ገና ሲጀመረ ዛውም ካጥሩ ፈንቅሎ ሲወጡ ለምን ይሄን አይደረግም ነበር የሚል የግሌም ጥያቄ ነው። ብዙ ጓደኞቼ ጋር ስናወራም ስናነሳም ኦሎይስ ምናነሳው ጥያቄ ይሄ ነው እና እዛ ላይ እንደኔ አስተያየትም ነው እንጂ በቂ መረጃ የለኝም። የመረጃ ኃላፊዎች ድክመትም እንዘላልነትም ትኩረትም አለመስጠትም
6: ወታደር ከነበርክ መቼም አንዳንድ
9: ምልክቶችን ተረዳለ። ምልክቶቹ ለመሰለ ብዙን ጊዜ ለምሳሌ ይሄ አካባቢ ይታወቃል በጣም ለአደጋ ተጋላጭ የሆነ ቦታ ነው። ጽባዶም ሁሌ ሚሳኤል ይተኮሳል። ህዝቡ ግን ያለምዶት ጽባዶሙን ለምዶታል ምንም እንትን የለውም። እና በዚህ ላይ የነበሩት አዝማሚያዎች በጣም የደከመና ትኩረት ያልተሰጠው ስለነበረ ነው። በመንግስት በኩል በመረጃና በደህንነት በኩል የነበረ ሁኔታ ዝቅተኝነት ነው ብለን ነው እኛም ያንየም አሁንም ያለኝ ሐሳብ ያ ነው። ለዚህ ያጋለጡት ቢያንስ እንኳን አውቶማቲካሊ ችግሩ ገና እንደተፈጠረ ማስቆም ይችሉ ነበር ያን ያህል ሳይጎዳ።
8: ሰው ጣረም በጣረሞት መሞት አቅቶ ሲፈናጠር አምቡላንስ አልደረሰም።
9: ብዙ ሰዓታት ነው ሰማይ ምድር ኮይ
8: አልደረሱም። አዎ ለምነት ነው ከባድ ነበር ለመድረስም ሰዓት አልፎ መግባት ማለት ነበር። ስንት አመት ነው ሲድሮት አቶ መሳፍንት?
9: እኔ በ2000 አሁን ሲድሮስ ከገባው 6 አመቴ ነው። አጠቃላይ ወደ እስራኤል ከመጣው 8 አመቴ ነው።
8: ቀርብ ጊዜ ነው።
9: እዚህ መርካዝ ቅሊጣ የቢም ነው የነበርኩ በአጋጣሚ። እዚህ
8: አልፈራህም? እዚህ ገዝቶ ለመኖር ያው መቼም እንግዲህ ታውቃለህ ለጋዛ ሰርጥ በጣም ቅርብ ነው።
9: አውቃለሁ።
8: ያው እንዴት መረጥ ከዚህ ገዝቶ መኖርን?
9: አይ ይሄ ጥያቄ በጣም የሚገርመው ነገር በኢትዮጵያ እያለ የተጠየኩ ጥያቄ ነበር። አንዴ
8: ገና ሳልመጣ
9: እዚህ የእስራኤል አንድ ቡድን መጥቶ አጋጣሚ እዛም እያለሁ በጸሎት ቤቱ አካባቢ ሰራ ነበሩና ኃላፊነት ነበረኝ። ቀርበን ሲጠይቁን ምን እንዳሉ በጣም የሚገርም ጥያቄ ነው። አሁን ትዝ ይለኛል ያሁኑ አይነት ነው። አሁን ወደ እስራኤል መሄድ ትፈልጋላችሁ እና እስራኤል እኮ በጣም ችግር ነው፣ ጦርነት አለ፣ ዙሪያው መከራ ነው እና እንዴት ነው ወደዛ የምትሄዱ? እዚህ ምንም ችግር የለም፣ እዚህ ማትኖሩ ብለው ጠየቁኝ። ኦኬ እናንተ አንድ ጥያቄ ልጠይቃቸው አልኩ። እሺ አሁን እናት አለ፣ እናትህ ጥቁርም ብትሆን ቀይም ብትሆን ሀብታም ብትሆን ድሃ ብትሆን እናትህ እናትህ ናት። ስለዚህ እስራኤል ሀገር ደግሞ ለእኛ ልክ እንደዛ እናታችን ናት። ችግርም ካለ ችግሩ መካፈል ነው፣ ደስታም ካለ ደስታው መካፈል ስለሆነ
8: እስራኤል ንግባ እንጂ የት የምንኖር ነው።
9: አዎ ምርጫ ልንሰጠው አይገባም አልኩ። አሁን እዚህ ስንገዛ ደግሞ በቴዎሬቲካሊ ያለውን ችግር አውቃለሁ፣ አጠናለሁ፣ ተምሬማለሁ፣ ትንሽ አነባለሁ እና እዚህ አካባቢ እንዳለ አውቃለሁ። ነገር ግን የእስራኤል ሀገር ችግር እንደ እኔ እምነት ጦርነቱ ከተነሳ ሌላው አካባቢ ይብሳል። ቢያንስ ይሄ በጣም አብረን ጎረቤት እንኳ ብትሆንም ኃይሉ በቅርብ የሚገታ ኃይል ያለበት አካባቢ ነው። ሌሎቹ ግን ጎረቤት ሀገሮች ወደነ ሶሪያ፣ ወደነ ሊባኖስ፣ ወደነ ሂዝቦላ ብትሄድ ሰፊ መሬት ቀጠና ይዘው የሚያጠቁበት አካባቢ ነው።
8: መንግስት ናቸው እነሱ።
6: አሁንማ ጭራሽ ሁሉም ቦታ የጦርነት ቦታ
9: እና ከዛ አንጻር እዚህ መግዛቱ ብዙ ስጋት አላሳደረብኝም። ራሳችን መከላከል እንችላለን። የእስራኤል መንግስት ደግሞ ለዜጎቹ ትኩረት ስለምሰጥ ይከታተላል የሚል እምነት አለኝ። ለዛም ነው የገዛው።
6: ካለን ጊዜ አንጻር አሁን ከተማ እንግዲህ 3 አመት በኋላ ያላት እንቅስቃሴ ምን ይመስላል? በደህንነት በኩልስ እናንተ ስጋት አላባችሁ ሆይ ወይስ እንደው ስሜታችሁ ጥሩ ነው? ካሁን በኋላ ሌላ ችግር አይመጣም ብላችሁ ነው የምታስቡ? አቶ መሳፍን
9: በጣም ጥሩ። ስሜታችን የተሰበረ ነው፣ ተጎድቷል በነበረው ሁኔታ ላይ ማለት ነው። ብዙ ሰው በሰላም እንቅልፍ አይተኛም። በእውነት ነግራችሁ ተኝቶ ዝም ብሎ ሙሉ ላይ ሲቃጅ የሚያድርሰው አለ። ሀሳቦችን በቃ ዛሬ ቀጥሮ ከሰዓት የሚረሳበት ብዙ ሰው ታያለ። እና እንዳጠቃላይ የብዙ ሰው ስሜት የተጎዳ ነው በዛ ችግር ምክንያት ማለት ነው። እንደኔ እንደ ግል አስተያየቴ ከዛ በኋላ ያለው ሁኔታ እግዚአብሔር ይመስገን የተረጋጋ ሁኔታ ነው ያለ። በኤሪያውም በኩል ድጋፎችም አጠናክራዎችም ያደርጋሉ። እንደ መንግስትም ሌላ ምንም ነገር አይዟች የሚለው ሀሳብ አለ። አሁን ጥሩ ነው።
8: በግል እንደው የስነ ልቦና ምክር እንድታገኙ የተለየ ነገር አድርገውላችኋል? በግል ጠርተው አወያይታችሁ የሚያስቸግራችሁ ነገር ካለ የሚረብሻችሁ ብሎ እንደው የጠየቃችሁ ባለሙያ አለ? አሁን ካልከው አንጻር
9: አዎ፣ አሁን በቅርቡ አንዳንድ የጀመሩ አሉ። ቲፑል ምናምን ያደረጉ የነበረውን ችግር ልክ እንደዚህ አንስተው የሚያነጋግሩ ሰዎች አይቻሉ፣ የተወሰኑ ሰዎች እያነጋገሩ። በብዛት ግን ችግር የደረሰበት ሰውም አልታገዘም። ያው ራሱን በራሱ እንትን ካሉ መስጠቀር ምንም ይሄ ነው ብዬ የምገልጸው ነገር የለኝም። እንዲያውም ብዙ ሰዎች ብዙ ነገር ተጎድቶባቸውም ያህል ድጋፍ ያላገኙ ሰዎች እንዳሉ አውቃለሁ።
6: ጥሩ። እስኪ ወይዘሮ ዘነበች ደግሞ ከነበረው ሁኔታ አሁንም ካለው ወቅታዊ ሁኔታና ተጨባጭ ሁኔታ አንጻር ነው ለመንግስት ለህብረተሰቡ የሚያስተላልፉት መልእክት ካለ?
11: የረሳሁት አለ ለነገር ልጄ እዚህ ሲሰራ ነበረ። ራብረቤ አረቡን ሰርቶ ውህድ ልመለሱ ጥሮ ጠባቂው ገደሉት።
8: የመስሪያ ቤቱን ጠባቂ
11: የካኑት የራማረቢ
8: አሁን ራሚ ለቢ
11: የራማረቢ ገደሉት ጠባቂ። ከዚያ ካኑትን ሰብረው መጠጡና ያለ እንትን ሞልተው ዘመጠው ከኛው ካለሁበት ቤት ቤት ማለት ነው ብሎኩ ከሳልሳሉ ቁጭ ብለው ቤራውና
8: ካኑቱን ዘረፉት።
11: አዎ ዘርፈው ከኛው ቦታ መጥተው ቁጭ አሉ። ከሳልሳሉ የለም ይሽጣራ የለም
8: አካባቢ ተቆጣጥረውት ነበር።
6: በዛ ላይ
11: በእጅ ይዝናችሁ ነው ማለት ነው። የለም ምንም የሚቆጣቸውና ምንም
8: ነጻ ነበር ለነሱ። ያን ጊዜ
11: ተላጥቶ ቁጭ አሉ ሊበሉ ሊጠጡ እና ይህ ጊዜ ያገኘ ነው ጊዜ
8: ምን እስኪ ቅድም አቶ መሳፍንት ላይ የጠየቅነው ጥያቄ አለ። ከዛ በኋላ እንግዲህ 3 ዓመት አለፈ። እንዴት ነው የሚያስታውሱት? አሁን ምን ይሰማዎታል? ለህዝቡን መልእክት ያስተላልፋሉ? እንደ ሲድሮት ነዋሪ
11: በጣም እኛ እዚህ ያለን በጣም ተኝተን አናድርም። ሸጋራ ነው በኩሌ ለራሴ ለህዝቡ ባንድ ለነ ሲድሮት እኛ ምንል መንግስት ተባበረነ መንግስት ያግዘነ የመንግስት ዳነነ እኛ ህዝነ እንጂ ምን እናደርገው ነገር የለም። መንግስት ግን ኋላ መጥቶ እንዳገዘነ ለማታውማ መጥቶ ፈሰሰ ወታደር ወጣው ፈሰሱና እንትኑ መካቢሉ በእንትኑ ተንትን እየሳይ መካቢሉ እየሮጠ እየሮጡ ወታደሩ እየሮጠ ወታደሩ እየሮጡ ሲገሏቸው እኔ ለራሴ አይቻለሁ።
8: በጣም ነው እናመሰግናለን።
11: ተደራባት
8: ወይዘሮ ዘነበች፣ የመጨረሻ መልእክት አቶ መሳፍንት በእውቀት የምታስተላልፈው መልእክት ልጆችም ምናልባት ውትድርና ላይ ያሉ ልጆች ካሉ እስኪ በዛው።
9: እሺ፣ አመሰግናለሁ። እኔ የማስተላልፈው መልእክት በሁለት አካል ከፍዬ ነው ሀሳብ መስጠት እንፈልገው። አንደኛ ለነዋሪው ህዝብ አንድነት ያስፈልጋል፣ መረጋጋት ያስፈልጋል። የኢንፎርሜሽን የመረጃ መለዋወጥ እርስ በርሳችን መገነባባት አይዞ ማለት ያስፈልጋል። ኤሪያውም ከህዝቡ ጋር መናበብ አለበት ብዬ አስባለሁ። እንደገለጽው እኔ እንደ ለእስራኤል መንግስት ነው። ሁለተኛው እንደ መንግስት ያ ችግር በሆነ ክፍተት የተፈጠረ እንደሆነ አምናለሁ። በሆነ አካል ጉድለት ያ ችግር ለዚህ ጥቃት ደርሷል ብዬ አምናለሁ። አሁን እኔ የምሰጠው አስተያየት ከዚህ በኋላ ይህ ችግር እንዳይደገም የመንግስት አካላት በውስጥ እንኳን ልዩነቶች ሊኖሩ ይችላሉ። መቼም በፖለቲካ ዓለም ውስጥ ብዙ ነገር ያጋጥማል። አዎ ልዩነቶች ነው። ልዩነቶችን ተቻችሎ ግን አገርና ህዝብ ይቀድማል። አገር ሲኖር ነው ፖለቲካ የሚባለው። አገር ሲኖር ነው መንግስት የሚኖረው። ስለዚህ አገርን የማስከበር ኃላፊነታቸውን ጠንከር አድርገው ቢወጡ። ሌላው አሁን ሁለት ልጆቼ ውትድርና ናቸው ያሉ። ለምሳሌ እኔ አሁን ሁለት ልጆቼ ውትድርና ላይ ነው ያሉ። ለጋራቸው እንዲያገለግሉ አይደለም እነሱን የምንበን ባገለግል በተቻለ አቅም ደስተኛ ነኝ በእውነት ለማናገር
8: ተቀበሉ ያው የመሄድ ፍላጎት
9: ነው አቶ ታይቂያለሁ መሳሪያ እስቲ በቃ ያን የምራስ በጦርነት ሰዓት የት ላግኝ መሳሪያ ነው ትልቁ መሞትን በህይወት በጸጋ ተቀበለ ግንዲት ተከላከለ የሚል ነውና ለሀገር ለወገን ያለውን ህይወት ምንም ነገር የለም ሀገር ሲኖር ስለሆነ ለዚህ ሁሉ የእስራኤል ህዝብ እንደ ህዝብ አንድነት ሊኖር ይገባል ልዩነቶች መከፋፈሎች ወደ ኋላ መጓተት ምናምን ተተ ገንቢ በሆነ ሐሳቦች ላይ ለሀገርና ለህዝብ የሚጠቅሙ ሐሳቦች ላይ በማዳበር ህዝብ ወደ አንድ ማምጣትና ሀገሪቱን ወደ ተሻለ እንደምታውቁት የእስራኤል ሀገር ዙሪያው ሰዓት በሰዓት የተጠበቀ ሀገር ነው እቺን ሀገር ለመጠበቅ ደግሞ የህዝብ አንድነት ስለሚያስፈልግ ጥንካሬ ያስፈልጋል አመሰግናለሁ
6: በጣም ጥሩ በጣም ነው እናመሰግን እንግዲህ ቀላል አይደለም ሁላችንም ይንቀን سنናስበው ከባድ የሽብር ጥቃት የተፈጸመበት ብዙ ዜጎች የተገደሉበት የተጠለፉበት ነውና ስሜቱ የጋራ ነው እንግዲህ በሚመጡት አመታት እንዲህ አይነት ነገር እንዳናይ ነው ምኞታችን ስላናገራችሁን በጣም ነው እናመሰግን አቶ መሳፍንት በውቀቱና ወይዘሮ ተዋበች ባርኮ ወይዘሮ ዘነበች አበብና አቶ ሸቱ ሰማ
8: አዎ በስርጭታችን የተሳተፉ ነበሩ ተሳትፏል የሽድሮት ከተማ ነዋሪ ናቸው በጣም እናመሰግናለን ስለመጣችሁም እንግዲህ ደግሞ እንዳላችሁት ሲድሮት ናችሁ እንዳጥረጥ መጠበቃለብን እስራኤልን ድንበር ይያላችሁ ነው ለዚህ በጣም እናመሰግናለን
6: እናመሰግናለን ሌላው ከዋናው ስቱዲዮአችን ባልደረባችን ይሻየው ደግሞ እናመሰግናለን ከዛም የቴክኒክ ባለሙያ ያለ ስሙን ረሳው ከይቀብታ
8: ጋር ሽሞን ዲኮርኮል ካልተሳሳትን አዎ
6: በሮኔን ስቱዲዮአችን ዋናው ስቱዲያችን እዛ አለ እዚህ ሽሞን አዎ ሽሞን አለ ሮኔን ዳህን አለ አናስ ፈራው እንግዲህ
8: አዎ የስሬት አብያው ሐላፊም እኛ ጋር ነው ለቻ ለበረች ያለቻው ያና ብስክማን እናመሰግናለን እንግዲህ አድማጮች ይሄን ይመስል ነበር ከሲድሮት ከተማ የሲመር ዛይፍ አዎ
6: እናመሰግናለን ሻዩ እንግዲህ መጨረሻ የምትለው ቃል አለ ስቱዲዮ
2: በጣም ግሩም በጣም በእውነት የሐዘን መታሰቢያ ሆነና በእውነትም በቀጥታ በሬዲዮና በፌስቡክ ቦታው ከሲድሮት ያሰራጨው ሲሆን በእውነት የተሰማቸው በከተማ ነዋሪዎቹ አዎ ከባድ አሸባሪዎች ወረራ ስለነበረ ያንን ሁኔታ ገለጽ አድርገዋል ምን አይነት ችግር ላይ እንደነበሩ የጠየቃቸው ቃለ መጠይቅ ያደረጋቸው አድርጋቸው በጣም በሚገርም ሁኔታ ነውና እንኳን እግዚአብሔር አተረፈ እናንተም ደግሞ ባልደረቦቼ ሰጠኝ ዘመንና ወርቅነሸቴ በእውነትም ፎቶግራፍ የፌስቡክ ላይ ወዳሁሉ ተስተካክሎ የፊት ገጽታችሁን ለማየት ይችላል በጣም ጥሩና ለሁሉም እንግዲህ
6: እናመሰግናለን ባህና እርዳታ ነው ሀና እንግዲህ ፌስቡክን ሁኔታ ሐላፊነት ወስዳ
8: ከፕሮግራም አጣ
6: አንደም እንግዲህ ሰላሙን ያምጣልን
2: በጣም ግሩም
8: ሰላም እናመሰግናለን
2: እዚህ ኢየሩሳሌም
8: ከሚ ጀምሽቱ ስርጭታችን እንደተለመደው ስቱዲዮ ቀጥታውን አሲዱ ይተላለፋል መልካም ቀን ይሁንላችሁ
12: እናመሰግናለን ሰላሙ
2: እናመሰግናለን እዚህ ኢየሩሳሌም ከሚገኘው ስቱዲዮ 11 ላይ ሁነን የምናስራጨው እኔና ደግሞ የቴክኒክ ባለሙያችን ዮናታን ታታ የዚህም የእንትኑን ትንሽ እንትሪላል ግን ከዚህ ላይ ሁነን ሰራንና እንግዲህ የተከበራችሁ አድማጮቻችን ያው ልክ 2 ሰዓት ላይ ፕሮግራማችን መጠናቀቁ ነው ለምሽቱ ልክ 7 ሰዓት ላይ ራቢ ማላዛር ያስተናግዳችኋል ይቀበላችኋል እንግዲህ መልካም ከቀትር በኋላ ይሆንልን ለሙታን አውሉ ወታደሮች የመከላከያ ሰራዊት ዜጎቻችን ተጠልፈው የተለቀቁ ለሁሉም በዋናነት ህይወታቸው ላጡ ሁሉ ነፍሳቸውን ይማር

0: אוקטובר 2026, שלוש שנים למלחמה. אנחנו כאן.
1: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ?
2: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
1: ከምሽቱ 7 ሰዓት እስከ 8 ሰዓት
2: የሚያሰራጨው ዝግጅት እነሆ ጀመረ።
3: ተረስልን ክቡራትና ክቡራን አድማጮች እንደምን አመሻችሁ? እነቶ በብራ ዘመን አቆጣጣር ካፍ በቴሽሬ ታፍሽን ፔዛይድ ዶርፓ ዘመን አቆጣጣር ኦክቶበር 7 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጣር ደግሞ መስከረም 7 ቀን 2018 ዓመተ ምህረት ነው። የምሽቱ ቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ራህሚም አላዛር ነኝ። በቅድሚያ መረስተ ዜና። በእስራኤል ክነሴት አባላት ምርጫ ቀናት ጠላት አደጋ ማድረስ ሊሞከስ ለሚችል የቅድመ ጥንቃቄ ምክክሮች ተጀምረዋል። ከእስራኤል ጋር ጦርነት ሊቆም የሚችል ከኢራን ጋር ጦርነት ሊቆም የሚችል በከፋ ሁኔታ ወይም በጥሩ ሁኔታ ነው በማለት ፕሬዚደንት ትራምፕ ተናገሩ። ሳውዲ አረቢያና የሁቲ አማጽያን ለማሸማገል ሩሲያ ተጠይቃለች የሚለውን ወሬ የሩሲያ መንግስታዊ ቃል አቀባይ ያስተባበለ። የፈረንሳይ ሀገር ተማሪዎች አድማ ለተማሪዎች ችግር መፍትሄ በመፈለግ ሳይሆን እስላሞች ፈረንሳይን መቆጣጠር ስለፈለጉ ነው ይላሉ ፕሬዚዳንት ትራምፕ። የሚሉት ለሰዓቱ ከለዝላ መካከል ዋና ዋናዎቹ ናቸው። ዝርዝሩ ነው። እስራኤል ሀገር በብሔራዊ ክነሴት አባላት ምርጫ ጊዜ የጸጥታ መደፍረስ ችግር እንዳይፈጠር የመከላከያ ሰራዊት ኤታማዦር ሹም ጀነራል ዛሚኤል ዛሚር፣ የፖሊስ ሰራዊት አዛዥ ጀነራል ዳኒ ሌቪ እንዲሁም የሀገር ውስጥ ደህንነት ጥበቃ ሻባክ ኃላፊ ዳቪድ ዚኒ ተገናኝተው ምክክሮች አድርገዋል ተባለ። የምርጫው ቀን ሲቃረብ በምርጫው ቀን የጸጥታ መደፍረስ ችግሮች እንዳይከሰቱ በጋራ ለመከላከል የተግባቡ መሆናቸውን ቃል አቀባያችን አስገንዝበዋል። በሳውዲ አረቢያና በሁቲ አማጽያን መካከል ያለውን የትጥቅ ጥላቻ ለማብረድ ሞስኮ ለማሸማገል ተጠይቃለች የሚባለውን ወሬ የሩሲያ መንግስታዊ ቃል አቀባይ ዲሚትሪ ፓስኮቭ ለጋዜጠኞች በሰጠው መግለጫ አስተባበለ። ስለዚህ ጉዳይ ጥሪ አልተደረገልንም ብለዋል። የየመን ውስጥ ተፈጥሮ ያለው ጸጥታ መደፍረስ ሁኔታ ለሩሲያ ማሳሰቢያ መሆኑን ዲሚትሪ ፓስኮቭ ለጋዜጠኞች ጨምረው መግለጻቸው ታውቋል። ከኢራን ጋር ጦርነታችን ሊቆም የሚችለው በጥሩ ወይም በመጥፎ መንገድ ሊሆን ይችላል ብለው ፕሬዚደንት ትራምፕ ተናገሩ። ሐሳባቸውን በዚህ አይነት ገልጸዋል። ተቋርጦ ያለው የሁለቱ ሀገሮች ድርድር እንዲታደስ እየተሞከረ መሆኑም ተገልጿል። ኢራን ከባድ ከሆነ የኢኮኖሚ ማነቆ ውስጥ መግባቷም መሪዎችን እያሳሰባቸው መሆኑንም በተለያዩ መረጃዎች መገንዘብ ተችሏል። ፈረንሳይ ውስጥ ተማሪዎች አድማ በንብረት ላይ ከባድ የሆነ ጉዳት እያደረሰ መሆኑ ተገለጸ። ስለ ሁኔታው የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተያየታቸውን ሲሰጡ የትምህርት ቤት ተማሪዎች አድማ በመሰረታዊ ችግሩ በሀገሪቱ የሚኖሩት ቁጥራቸው በርካታ እስላሞች ሀገሪቱን ለመቆጣጠር ስለ የተነሳሱ ሴራ መሆኑ ግልጽ ነው ብለዋል ትራምፕ። ፈረንሳይ ውስጥ ያሉት እስላሞች ብዙ እስላሞች ስለሚኖሩ ሁሉም መቆጣጠር ይፈልጋሉ ሉ ብለዋል ፕሬዚዳንት ትራምፕ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ሐማስ በእስራኤል ዜጎች ላይ የፈጸመውን አደጋ ሶስተኛ ዓመት አስመልክቶ ዛሬ ባወጣው መግለጫ ከሶስት ዓመታት በፊት በሰላማዊ እስራኤል ዜጎች ላይ የደረሰው አደጋ እጅግ አሳዛኝ መሆኑን በመጥቀስ አስገንዝበዋል። ስለሆነም ይላል

የበድዊ ዜጎች ይህንን የመሰለ በድዊ ማህበረሰቡ ይህን የመሰለ ጥንሳ ሀሳብ ያቀረቡት በዚሁ አካባቢ የሚገኙ ከእስራኤል ህግ ወጥ የሆኑ ሰዎች ናቸው በማለት ወቅሰዋል። አሜሪካ ውስጥ ቴኔሲ ከተማ አንዲት ግለሰብ ሰው ገላለች ተብላ ስለተወነጀለች ዳኞች የሞት ቅጣት ፈረዱባት። ይሁን እንጂ ከህይወቷ የሚያልፍ ከመርዝ በተዘጋጀ መርፌ ስትወጋ ስለነበረ ከልዩ ክፍል ገብታ በአጭር ጊዜ ውስጥ ህይወት በሚያጠፋ መርዝ መርፌ ተወግታ ከአሁን አሁን ነፍሷ ይወጣል የተባለ ስትጠበቅ ለተወሰኑ ደቂቃዎች የሞት ምልክት አሳይታ እንደገና መንቃትና መነጋገር መጀመሯ በጣም አስገራሚ ጉዳይ ሆኗል። ክቡራትና ክቡራን አድማጮቻችን ለሰዓቱ ያለው የያዝነው ዜና ይህን ይመስል ነበር። በቀጣዩ ደግሞ ፕሮግራማችን በቅደም ተከተል እናቀርባለን።

0: አድማጮች ፕሮግራማችን እንደቀጠለ ነው። አሁን ደግሞ ከአንዳንድ ሰዎች ጋር የቴሌፎን ውይይት ይኖረናል። አሁን ወይዘሮ ጥሩዬ ፈቀደ ከመስመር ላይ ይገኛሉ። ጤና ይስጥልኝ ወይዘሮ ጥሩዬ። ጤና
1: ይስጥልኝ፣ እንዴት ዋላችሁ?
0: እግዚአብሔር ይመስገን፣ ደህና ናችሁ?
1: እኛ ደህና ነን። ስሙ ይቀደስ ለፈጣሪ።
0: መልካም። መነጋገር የፈለጉ ስለምን ነበር አሉኝ?
1: እንግዲህ አጥራችን ነው ዘመናችን። አመሰግናለሁ። ክብር ይስጥልኝ። የተከበረ ምስጋና አቀርባለሁ። ዳራባ እንግዲህ ምንም ልንናገር የፈለግኩት ያለፈው ጦርነት አራት ሴተኛው ነው ሰባተኛው ወር መሰለኝ አራተኛው ነው ሰባተኛው አራሰብን የወረደውና የተቀበልነው ሰቆቆን በጣም ከባድ ነበር። ካለፍነው መከራ ካለፍነው ስቃይ ከአመት ከሳም ተቀብለን ከሳም በፊት በኋላችን እየወደቀ ስንት አልፈን ስንች ሀገር ተወልደው አድገው በዚች ሀገር ተወልደው አድገው ለጦርነት የበቁ ልጆች አሉና በዛም በሊባኖንም በተለያየ ቦታም ገብተው የሚርመጠመጡ ወታደሮች እዚህ የተወለዱ ልጆች ናቸው። ያው ሁላ አልፈን ልጆቻችን እየተርመጠመጡ እኛ ይዟችሁ እያልን ወላጆች በችግሮት የምንገኝ ቶቢት ይዞ ስፈነጭ ልጆቻችን አይዟችሁ እያልን እያበረታታን አሁንም እየሸኘነ ሲሄዱ ሸኝተን ሲመለሱ ተቀብለን እያልን የኖርን ሰዎች ነን እና እዚያ በባሰ ግን አሁን የተቀበልነው ሰቆቁን የማይረሳ እዚህን ቀን ያልፋል የማይባል በየለቱ የሚታደስ ጠባሳ ነው የወደቀብን። ጠባሳ ወርቆብናል። ለምን እኔ ለራሴን ይሄ ጦርነት ሊመጣ መልካም ጎረቤት አለኝ። እሳቸው ጋር ህልሜን እየተናገርኩ ነው። ህልም ቀጥቶ ህልሜን እየነገርኳቸው ነው አሉ። አሁንም ይሰሙ ይሆናል። ህልሙ እንዴት ነው ብትል ቢሉኝ

0: ትልቁ ልጄ ይመስለኛል ቅዳሜም ጦርነት ሊከፈት ሰኞ ለማክሰኞ አጥቢያ እናቴ ላልተኛው ይህልኝ አቤት ለዋል ተነሽ ቁሚ መባስቀኝ ተነሽ ቁሚ እናቴ መባስቀኝ ከባድ ነገር መጥቷል መባስቀኝ ይለ እንዲያስ ላይ ወታደር ልጆች አሉ የልጅ ልጆችም አሉ ወላድ መከረኛ ነው ወደ ልጆችን የመሰልኩት እነዚህ አምላኬ ለምኝ ያመባን እንዳለኝ እንዲያስ ላይ እንዲያለኝ እናስያበቃ እናቴ ይላል አቤት ነው መባውን ግን አመት ባብሳርግ እንዳታወርጁ አመት ባብሳርግ መባውን እንዳታወርጁ አመት ባሉ አለፈ ወዲያ ትልምሽን ነግረሽ በቄስ ጩኝ
1: ምንድነው የመባው ምንድነው ገንዘብ ነው የሆነ ነገር ነው
0: እንግዲህ መባ ታውቃላችሁ በሀገራችን ቄሶቹ ልመና ጦርነት ሲነሳ አሁን ምሳት ሲነሳ በሽታ ሲነሳ ወላድ ስትታመም አገር ሲታነስ ከአናቶቹ ሰልቶ ምህረት አውርድ ብለው ለወሪት መባ ይሰጣሉ
1: እኮ ገንዘብ ነው ምንድነው የሚሰጥ
0: ገንዘብ ነው እንግዲህ ለወሪቱ ምህረት አውርዳን ተጠብቀን ለማለት ነው
1: ገባኝ እሱ ግን መባ ያሉትን ያው የሆነ ነገር መስጠት ነው አይደል
0: ገንዘብ ነው አዎ ገንዘብ ነው
1: ኦኬ
0: ያንደርጀ አሁን ለኛ ጎረቤት ይሄልሙን እየነገርኳቸው አይታለም ምንም ቀጥቅጦኛል ምንም ከብዶኛል ምንም እንደዚህ አልሄድም አይቻለሁ ይሄ ምህረቱን ያወርድ ዘንድሮ የሚሆን ነገር አለ ተባብለን ሳቸው ቤታቸው ግቡ ነው ብዬ ተገባ አሁን ቅዳሜ ጦርነቱ ሊከፈት ምራቴ ወልዳ ባጅታ ሰነቲወት እናት ያሉ ሰነቲወት ህዳስ ባጅታ አርማት አመጣሽ የሁለት አመት ጨቅላና የሁለት ወር ጨቅላ ይዛ መጣሽ እሷ መጥታ ምስክሬ ናት እሷ መጥታ እሷ ጋር ማጋምሽተን እሷን እያስተኝተን ስናዋጋደን ቅዳሜ ለሊት ተነሽቼ አምላኬን ሳመሰግን ስድስት ሰዓት ተሩብ ይሁን ተርባ ይሁን ለመሳሳት ያድን እንጂ በምክላላው ጦርነት ጥይት ሰማሁ ወታደር ልጅ ቤት ያለ ጥይት ሲተኮስ ጧጧጧጧ እያለ እየቆየ እየተፋፋነ ሲመጣ ልጅ ተነሳ ተነስቶ ወደ ጦለት ቤት ወደ ወታደር ከጦለት ቤት ሁለት እየደርሶ ተመልሶ እቤት ገባ እቤት ሲገባ የዛን እየደነገጠ ግን ትጣርኩና ወጥሮ ሽጉጥና መሳሪያ ይዞ የሚመጣው ሰው ይባል ወጁ ነው ዘንቶ ማዲን ነው ለሶ ከመኪና ሁሉ ሲገራ ተከትዬ ሄጀ አንተ ምንድን ነው እናቴ እንግዲህ በኋላ እንዳትደውይብኝ እኔ አልመለስም ባልንጀሮች እየተርመጠመጡ እኔ አልመለስም እንዳትደውይብኝ በመኪናው ላይ ተደፍቼ አንተ ጠብቀው ሰነድ ጠብቂልኝ እየተነሳ ወደ ከዚያም ሲሄድ ለመንገድ የኛ ጦር ሱረሱ ቁማትቁን እየተባባሉ ሲሉ እኔ ሀያል ነኝ አሳልፉ ተጠርቻለሁ ሀያል ነኝ ያለ አይመረጥም የዛን ጊዜ ፍርዳቸው ነው እሱ እየተናገረ እነሱ እየቀረቡ ሲጨንቀው ከትክሻ ያደረገውን ኮባ መለየውን አሳያቸው
1: ወታደር ለመሆኑ
0: ነው እንግዲህ እነሱ አላሳልፉት ብለው ነው
1: የት ነው እናንተ ቤታቸው ለመሆኑ አገራቸው የት ከተማ ነው የምትኖሩ
0: ሲድሮት ነው
1: ኦኬ
0: አዎ ሲድሮት ነው የሚኖር ቤት የካርካር ነው ዙሪያው አጥሩ ግብ ጠንካራ ነው እሱ ሸኝቼ ትንሹ ልጅ ሚሊዮን ሊሄድ ተጠርቷል የአራሲቱ ላይ ሚሊዮን ሊሄድ ተጠርቷል ሊወጣ ልብሱን አደራጅቶ ተቀምጧል አሁን ሲጨንቀው ትንሽ እህቱ በላይ ያለሽ እሷ እዶ ደርሶ እሷን አትክፈሽ ብሎ ሲመለስ ይዙትም አይዙትም አላውቅም እሱ ሩጦ መጥቶ ጥልቅ ብሎ በሩ ሲዘጋው እኔ ግራ ቀኝ በሩ ዘግቼ እናቴ ዘጊዋል ዘጋግቼ ከዚያም በኋላ ልጄ ትልቁ ልጄ እንዲያብሎ ያሳለመ ልጄ ተጦለት ቤት ኑሯል ሌሎችም ኑሯል አሁን እሱ ተነስቶ ወደ ቤቱ ከቤቱ ህዶ ከቤቱ ደጃ ጠባባክና እያለች ከዚያ ክናያው መኪና ሞልቷል ከክናያው ያ ትንሽ ክብሽ አለሽ ከክብሹ ሁለ አዎ ፊታቸው ነው ለፀሐይ መግቢያ ዞረው እየተነጋገሩ ብሎ ጫንቃቸው ተሰቀለ።
1: ማን
0: ልጅ ያሉህን ለራስ ቀያለ ልጅ ብህል ተጫንቃቸው ሲሰቀል ሲያቸው ድምጡን አጥፍቶ ኮዱ ነክቶ ድህሩን ከፍቶ ገብቶ ገባ። ይህሱ በዚያ ችግር ደስ አላላኩም። አሁን እንዲያ ብዬ ያቺ ምራቴትን ሰተሰፋለሽ ልጅ ልህር ብሎ ተነስቷል። ምን አደረግኩ እንግዲህ ሞት ይባርክ ሞት ይቀድስ ሞት ያለ ነው። ልጅን ግን አንዱ ትቻ አንዱን እንጂ ሲሄድ አይዞ በርታ ለሀገሩ የሄድክን የኖርክን ባዛም ይውሃል፣ በሱልጣንም ይውሃል፣ በሊባኖንም ይውሃል። ከባድ ጦርነት ብዙ ነገር አሳልፈሃል። እኔንተን ልመክር ሳይሆን ወደ ግንባር ነው እንደ ወደ ኋላ ለጠላት እጅ እንዳሰጥ እንዳትመረቅ። ግንባር ግንባሩን ፈርክሰው ግንባር ግንባሩን ፈርክሰው እንጂ ሞተ ሞተ ገለ ሞተ እጅ እንዳሰጥ። ለእናት ሀገሩ ያልሞተ የለም ሁሉ ነው የሚሞት ያለ ብዬ ልጅን ሸኝ አልሞት ላይ ተጋዳይ ልጅን ላደፋፍረ ነው እንዲያ ብዬ ተመልሼ ግን ገብቼ ባት ያቺ ምራት እየተንሰፈሰፈች እያለቀሰች ልጄ ሊወጣ እየቸገረው እነዚያን ጫቅለስቶቶ ቆይ እንደውልልሃለን ብለውታል። ምን አቀረው በሻሃኔ በርበሬ ደቄት በርበሬ ደቄት እንደገና ባለቤት የስጋ መከፍከሻ ማጥያ በጀው ነበር ነው እሱን ይማረው። ያን ማጥያ ይዤ ከሳሎኑ ላይ ወደ መስታየቱን ሳባውን ወደ መስታየቱ ካትሪ ጥቃጣ ወንበር ይዤ ከዚያ ላይ ተቀምጨ ማጤና በርበሬ ይዤ የተዋጋው ማጤና በርበሬ ይዤ የተዋጋው
1: ከማን ጋር ማን ነው የተዋጉት?
0: ጠላትነዋ መጥተዋላ እንዲያ ብለው መጥተው ምራቴ ምን አለሽ እናቴ አለሽ አቤት አለ ድምጻቸው ሰምቻለሁ በርበሬ ሆና ኑሩ አቀርበዋለሽ እንደዚህ ሳታበቃ ወደ ልጃት የመጡት ለኛውን ብር መጡት ለጨረው
1: ሽብርተኞች ሽብርተኞች
0: አዎ አዎ የማይባል የማይዋሽበት አለሽ ምራቴ የምትጠየቅናት
1: በርበሬው ምን ሊሆን ነው?
0: እኔ ቀድሞ ሰማለሁ እናቶ በቀድሞ አባቶቻችን ሲዘምቱ ሳለ ሲያዘምቱ ሳለ አረበኞች ሲዘምቱ ሲያዘምቱ ሳለ በርበሬ ደቄ ሴቶቹ አብሮ ተከትሎ ይዘህዳል።
1: ምን ሊያረጉት ነው?
0: ይረጩታል ይረጩታል። አይኑ ሲደረግም ጆሮ ጆሮን ያበረዋል ጆሮ ጆሮን ያበረዋል። ጠላት የሚጠቃ እንዲያባላል። እኔ ደግሞ ከመጣ ሞት ባክ ሞት ይቀድስ ይፈልግ ይሁን እየ በርበሬና ማጤ ይዤ ነው የተዋጋሁ። አጥር ውስጥ ያለ መቤቴ ቢሆን እንዲያ ብዬ ሶስት ሰዓት ወሎሉና የተቀመጠ
1: እነሱ በአካባቢው አሉ መጥተዋል።
0: እነሱማ በታሽ ምን ያላዩኋቸውም በቤት ስነሰቱ በታሽ ሂደው ወደ ቀብሩ ሂደዋል ተብለዋል። እንደገና በዚህ አድርገው በቀብሩ የነበሩት መጥተው በዚህ በመንደራችን በቤታችን መሀል አልፈው ብዙ አልፈው ሂደዋል ታይተዋል። እኔ ግን ለአይኔ ግን አላየሁ እኔ ግን ደጃፌን ግን መተተውታል። ኮቴያቸውን አፋቸውን ግን ሰምቻቸዋለሁ ድምጣቸው። ስለዚህ እኛ በስድሮት የምንኖር ሰው ዛሬ አይደለም ፈተናችን ብዙ ጊዜ ነው ተፈተነ ብዙ ጊዜ አያል ጊዜ ነው ተፈተነ። ሊባኖንን የዘመቱ ልጆቻችን ሶሄታንን የዘመቱ አሁንም የዘመቱ ዘላለም ታቆ የሚኖር ልጆቻችን ከዚህ ተወልደው ያደጉት ናቸው።
1: ስንት አመታቸው ነው?
0: ደግሞ በቆር ነው ያደጉ።
1: ስንት አመታቸው ነው ስደሮት?
0: እንግዲህ 36 ሊሆን ይሆናል በገፈፋው ነው የመጣነው።
1: እና እዚያ ስደሮት እያላችሁ ስንት የጦርነት አይታችኋል?
0: ስንት ጦርነት ምን ልበልህ ታውቅ የለ ዛሬ እንዲከባድ ጦርነቱ ህዝቡን አለም ታለም ሊያነቃንቀው ካሳም ሲወድቅብን ሁለት ልጆቻችንን ታዳጊ ልጆቻችንም ተማርከናል። ነፍሳቸውን ይማሩ ወላጆቹ አንጀታቸው እንዳረሩ ይኖራሉ። ከዚያን አንስተን አልፎልና ያውቅ አልፎልና እኛ እኮ ለመንግስትም ሆነ ለመሀል አገር የደጀን ጦርነት ነው። እኛ እኮ የደጆን ጥር አንድ ተዋጊን እነ በሲድሮት ከተማ ያለን ህዝብ
1: ቦታ አገር ከተማ ለመቀየር አስባችሁ አታውቁም?
0: ለምን ቀይራለን? ሰላምን አንለቅም ብለን ህዝያው እየገዛን ህዝያው እየተቀመጥን ነው ያኖር። እንኳን እኛ ልንለቅ አገሪቱ ለምታ ስንት ህዝብ ታስተናግዳለሽ? የትም ሀገር እየመጣ ነው ገሱ ገብቶ ገድታ ያለ ሲድሮት መጥቶ ነው እያስተናገደች ነው ያለች። ለምለሚቱ ሲድሮት ብትሞትም ብድንም አሁንም ወዛን ብታንጠፈ ብታፈስም ለምለማ ህዝብ እያስተናገደች ነው የምትገኝ። ህዝባቸው ህዝብም ደግሞ አለነ ሰሞት የተረት ነው ህጥላ ያረት ነው አለነ። እንደገናም ደግሞ ነው ስሚማረው ጉድና ወንድማችን አሁንም ችግረን የሚደርሰው ደሮ የሚደርሰው ኩታራውን በአባብሎ እንደ ኩታርነቱ ትልቁን እንደ ትልቅነቱ የሚሸመግለውና የሚያስተዳድረው የዛን ቀን ተገኘብን ነፍሱን አረግነት ያስተኛው በጀግንነት ተገኘብን እና ወንድማችን ነፍሱን ይማረው በትላንትና ወለት ነው በበቀደም ተከብሮለታ ነፍሱን ይማረው ዛሬም ደግሞ ህያው ነው ያለ በክብር ነው ያለ እና እኛ በስድሮት ያለነ ሰዎች አሁንም መንግስት አይርሳና ዳሩን አሁንም በዛ ላይ ጦሩን እያበረታ በደንበሩ ካንኩን እየወለወለ መትረየሱን እያጠመደ አሁን ሲዳባር ዘሩን እየጨመረ እየሰራ ማለት አለበት መንግስት አይርሳና መንግስት ይከተለን። ህዝቡ ሀጦር ነው ያለ ህዝቡ ሀጦር ላይ ነው ያለ አላለፈልንም አላለፈልንም ያልፋል ሆኖ ሆኖ በመጨረሻ ግን በመጨረሻ ላይ ለሄደ መሰልገው አጋዘጠኛን ታይባል ማነው ሳይባል አንተ ነው እና አንድ ሰው ተበርሽራ ታዳሽ ላይ ገብቶ አይዟችሁ እዝው ተጥናኑ ምን ግን አዘዙን ቀሶቹም ለምኑ አዛውንቱም ለምኑ ማለት ሲገባ ምን ብሎ አወራ አለም አበቃለም ተደፍቷል ንግም አልተዛ ይገኝ ብሎ ታዳሽ ተከላለ
1: ማነው እሱ
0: እኛ ነው ስሙንም አልጠራ ስሙንም አላውቀው
1: በምን በምን በሬዲዮ በቴሌቪዥን
0: በሬዲዮ የዛን ንግዲህ ሰሰድጄ ሂጄ ልጆች በናታኒያ ነው የነበርኩ በቃ አለም አብቅቷል ሲል አለም ያለቀ ልጆቻችን በኋሉ ተቀረ ህዝብ ተጨፈጨፈ እንዲህ ምንገናኝበት አይዟችሁ የሚሉና ሀሞቱብን እኛ ሀለቅን እንግዲህ አለም በቃ ሀለ ለምን አግኝቶት ነው በማለት ደንግጬ ዛን ጊዜ የደነገጥኩት ድንጋጤ ዛሬ ያኖርኩትን አላውቀው የተጫወትኩትን እየረሳሁት ነው። በጦርነት የተወጋ ነው አልበቃ እያለ አሩዳን ታሚያዋሩትን ሰዎች ያልብስታቸው ልብስታቸው
1: ይገርማል።
0: ታዳያቸው እንዲሆን በዚህ አንዳንድ በቦተሊ ከሚያዋሩትን ብድግ አድርገው ደግሞ ልቦና ይስጣቸው መልካሙን ያናግራቸው መልካሙን ያናግራቸው መንግስቱን የሚያጥነው
1: ጥሩ
0: ወደ ጸሎት ወደ ልመናው ያስመልሰው። አስር ጥይት ጠበንጃ ቢኖር ቢሞላ ለእስራኤል ልጅ ጠበንጃው ጥይቱ ፈጣሪውና ወሬቱ ነው። ፈጣሪና ወሬቱ ነው። አምላክ ወደቀ ፈጣሪውን አወቀ ሰነትን አከበረ ወሬቱን አለመነ እዙ እንደሚድን ነው። ከልመናችን ጸሎታችን ወደዚህ ያስመልክተን አያወጣን። ግን መንግስት ግን በእውነቱ አይርሳን መንግስት አይዟችሁ ይበለን መንግስት ይጠበቅ ይርዳን። ብዙ በዚህ ሰቆቆን ብዙ የተበደለ ሞልቷል። ዛሬው ህይወት የሚባላል ቢጣም ያመላች ያንስ እናው እነሱ የመጡ ነው የሚመስለን እነሱ የመጡ ነው የሚመስለን። ገና ህዝቡ ተጎድቷል ህዝቡ ተጎድቷል በጣም ብዙ ጉዳት አግኝቶታል። ያኖረውን አግኝ የተጫወተውን መርሳት አሁንም ልጁን ለልጁ ስም የጠፋው ሞልቷል። እኛ ብዙ ጉዳት አግኝቶናለኝ ለቸመጥጡ በብዙ ልነት።
1: እሺ እንግዲህ በርቱ በርቱ እንግዲህ እናመሰግናለን። በጣም
0: አንዱ አምላክ ነው ሰው አይደለም የሚያበረታ የሚያጠና አንዱ አምላክ ነው። ምህረት ይሰድ አንዱ አምላክ ነው። አንዱ አምላክ ምህረቱን ብርታቱን ይስጠው ለህዝቡ። ድግማ ያሳየን እናንተ እንደሙ ያሰንታችሁ የጀሮን ሳ ዘላለም ለህዝቡ ለህዝቡ እንደናንተ ያለ በሆነ ህዝቡ ለህዝቡ ይወተር አጥናኝ አሁንም አሕምሮ አዳሽ ሃይምሮ የምትጠግኑ ህዝቡን አይዛችሁ የምትሉ ራስ ምሳ ሆናችሁ ለህዝብ ሳንዲያው ጀሮና ራስና ምሳ ሆናችሁ የምታጠኑትን አመሰግናለሁ።
1: እኛም እናመሰግናለን። ወይዘሮ ጥሩዬ እናመሰግናለን።
0: እንደገና
1: ጊዜያችን እያለቀ ነው ብዙ ሰዎች አሉ።
0: እሺ እንደገና ተጠልፋና ጠፍታ ያቀረሽ ወይዘሮ ታዳጊህን ሃይማኖት ለህዝብ ሰቆቆን ሆናለሽ። እኔ ለራሴ ስተኛ ብራይ ነው እንደናቷስ እንዴት ይሆን አባቷስ እንዴት ይሆን እዚህ ያለ እናት ለአባቷ ቀን ይውጣላቸው ለሷም ደግሞ ወዲ ወገን ወምትዘነቅበት ፈታኒ ቢስተማላክ ይስማት ለወገን ያብቃቴ
1: እውነት ነው
0: ወላጆቹም ደሞ ግንባራቸው አይታጠፍ ለማለት ነው ይችላልላችሁ ነው አመሰግናለሁ ምስጋና ያከፍ ያለ ነው ሌላ ቀን ስለምንገናኝ
1: እሺ
0: ለነግራችሁ ለነግራችሁ ነው እንጂ ብዙ ነገር አሉ
1: ሌላ ጊዜ ደሞ እናወራለን እንገናኛለን
0: እናመሰግናለን
1: ሰላም
2: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን ኮሃቤት 6048 አሁኑኑ ደውሉ ግልጋሎቱ ደንቡን ያማክላል
1: አሁን ደሞ ካቶ ደመላሽ ጋር እንወያይ እንደመላሽ ሙላት ተነስተልኝ
3: ዳብረስተልኝ ያሽራሚም ጤና አብረስተልኝ ደሞ ወንድም
1: እንደምን አላችሁ?
3: ዛብር መስገን እንደምን አላችሁ እናንተስ?
1: አለን እናንተ የመጋቢ አምሳላቃ ቻላቸው ሽሞን አባት ነው ታደል?
3: አዎ ኦኬ ያ አምሳላቃ ነው የመቶ አለቃ ነው የአምሳላቃ ደግሞ እንደም ነበር።
1: አይ የመቶ አለቃ ነው?
3: አይ የመቶ አለቃ ነው።
1: ኦ ይቅርታ። እንዴት ነው እስቲ ስለሱ ባጭሩ እንደው ተርክልን እንዴት ነበር ሁኔታው?
3: ሽጋ ሽራሚም ያው ወሬ ሌላው ከመግባቴ በፊት እንዲሁም ላንተም እንዲሁም ለጋሽ ሰጠይ ለሻያው እንዲሁም ወይዘሮ ወርቅነሽ በጣም አመሰግናለሁ። ያው ይቅርታንም ጠይቀው ዛሬ ጋር 3 ቀናችሁን እንብራችሁ ደውሉልኝ እኔን ያው አቋጥራችሁ በማለት ባልማላችሁ በጣም ክብር ይስማኛል በጣም አመሰግናለሁ። ያው እንግዲህ ቻላቸው እንግዲህ ማለት እንግዲህ ይሄ ነው ብዬ እንግዲህ ምንም ይሄ ነው ብዬ ልገልጠው አልችልም። ያው እንግዲህ እሱ ያለው በለጠና እሱ ቀደመው እንጂ
1: እንዴት ነው እሱ የባህር ልጅ ነው መካከለ ነው መጨረሻ ነው
3: አይደለም የመካከለኛ ነው መካከለኛ ነው
1: እና ወታደር የነበረ አይደል
3: ወታደር የነበረ አው ወታደር የነበረ ተዋጊ ነው የነበረ
1: ስንት አመት ነበር ወታደርና ያደጋ ሲደርስበት
3: ተመረሰ ይደርስ 5 ወር ነው ቀርቶት የነበረ
1: ያጠናቀቀ ግዳጁን
3: አው ግዳጅ ሊያጠናቀቅ 5 ወር ነው ቀርቶት የነበረ
1: እና የት ላይ ያለ ነው አደጋ የደረሰበት
3: አደጋ የደረሰበት እንግዲህ ያው አዛ ያለ ነው
1: አዛ ላይ ነው
3: ማዛ ውስጥ ላይ ነው
1: ጦርነቱ ከተጀመረ ከስንት ጊዜ በኋላ ነው
3: ጦርነቱ እንግዲህ አሁን አመት ነው ያለፈው እንግዲህ እሱ ተካረፈ እንግዲህ ጦርነቱ ከጀመረ አንስቶ ያው እስካሁን ድረስ ያው ባዛ እንደነበረ ነው እንግዲህ ጦርነቱ ከጀመረ አንሶ ዛሬ 3 አመት አይደል እንግዲህ 2 አመት ማለት ነው እንግዲህ በአዛው ውስጥ እየቆየው
1: እና እዚያ ያለ ጦርነቱ ተከፍቶ አዛው ያለ ትገናኙ ነበር ተደዋወሉ ነበር ታውቃለህ
3: ያው እንደዋወለ ነበር እንደዚህ አንዳንዴ ያው ሰላም ይለነ ነበር እንደዚህ ያው አንዳንዴ ደግሞ በሰንበት ቀን እንደዚህ ብቅ ብሎ ያው አይቆይም እንጂ እንደዚህው ብቅ ብሎ ሰላምታ ሰጥቶና ይሄድ ነበር እንግዲህ ምንም ማድረግ አይቻልም እንግዲህ ያው ዘወትር ያው ለሀገሪቱ ብሎ ስለሆነ ድረስ እንግዲህ ምንም ማድረግ አይቻልም እንግዲህ ያው ሀገር ካልተከበረ ደግሞ ማንም እንት ማለት እኛም መንወርም ወይም እንት ማለት ስለማንችል ያው ለሀገሪቱ ለማስከበር ትል ስለንተ ስለሆነ ድረስ እንግዲህ ምንም ማድረግ አይቻልም እንግዲህ ጋሽራም
1: እንዴት ነው ያሳወቋችሁ አደጋ ተረሰበት ለመሆኑ ማን ነው
3: መጥቶላችሁ እንግዲህ ያው ለአመት ባለ እሱ ያለኝ የአመት ባሉ መግቢያ ደውዬለትኝ ስልኳ ይሰራም ነበር ከዛ ባላሰው ስልክ ደውሎ ያው ዛሬ መግቢያው መጣለሁ ብዬ ነበር አልመጣሁም ሰኞውን ግን መጣለሁ የመውጫው ነው ምደርስ ብሎ ያለ ከዛ በኋላ ነው ያው ይመጣን ይያል በጉጉት እየጠበቅን ነበር እኔም ወንድሞቹም እናቱም እንዲሁም እየጠበቅን በጉጉት ይያለ ነው እንግዲህ መርዶ የደረሰን
1: እንዴት እየደረሳቸው እስቲ ግለጹልን
3: ምንም ጋሽራሚም እንዴት እንደደረሰ እንዴት እንዳደረሰኝ ራሱ ያው እኔ መጓደኞች ጋር ያው ታውቃለህ አመት ባል ነበር እንደዚህ ያው ስጋ ጠበሳ ምናምን ነበር ከዛ ስለነበርኩኝ ከዛ ኑሬ ወር ስለነበርኩኝ ያዛ ያው መጣውን እንደው ገና ጭርታ ተሰማ ያው እሱ እንደሆነ አውቄ ከዛ በኋላ እንዴት እንዳያስረዱኝ እንዴት እንዳሉ ምንም ራሱ አልመቋል ቻልኩም ራሱ
1: ራስን እንትና ራስ ተሰማ
3: ራስ ለመቆጣጠር ራሱ በጊዜው አልቻልኩም ነበር እንዴት እንዳስረዱኝ ራሱ ምንም አላውቆም ነበር ግን እኔም ራሱ ላይ አላለ እንደው ራሱ ከሰማይ ነው መደልሉ ምንም አላወቁትም ነበር
1: ከዚያስ በኋላ የመንግስት መከላከያ ሰራዊት ሰዎች መጥተው ቤት ለመስለናት ሞክረዋል አንደጋግሯቸው
3: አው አው ወዲያው ያለው ነገር መጣው ወዛ በኋላ መጣው እነሱ ያው በስነ ስርዓት ነው መጣው ያስረድተው ምሮ ያለ ያው እኔም በለት ሁለት ባላወኩም ያው እነሱ በስነ ስርዓት ላይ መጣው በለት ሁለት ማስረድተውኛልኝ ያው እስከ እንግዲህ ያው እስከ አለው ድረስ እስከ አለው ድረስ ያው እስከሚከበርም ድረስ ምንም እስከም ድረስ ያው በክብር እንትን እስካለ ድረስ አስካው ያው አለከቁኝም ያው የመንግስት ሰራተኞች አንዲት የኛ በሻማለች እግዚአብሔር ያቆይልኝ እንጂ እስከዛሬ ድረስ ማልተለየችንም እሷስ እንኳን ያው እስከዛሬ ድረስ ካው ከጎናችንናት ያለችው
1: ማነት እሱ
3: እንደው ስሟን እንደው ማን እንደሆነች ለለያት
1: አልቻለችም እንደው
3: ባለች ምታገለግል
1: ስራው ምንድነው
3: ያው ታደሮች እንትናት የምታገለግለው እና የኛ በሻናት ተርሾን ነው ቦታው እሷ እግዚአብሔር ነው ከፍ ያርግ እንጂ እስካሁን ድረስ ያዘናችን አዘናኛ እንደምናዝነው አዘናችን ተካታይ ሆነ እስካሁን ድረስ ከጎናችን ሆነ ያለቀቀችን እሷ ናት ያው እንዲሁም እናንተም እንዲሁም ከጎን ስለመሆናችሁ በጣም ነው ማመሰግነው
1: አሁን ተጎናችን ሆነው ስትላንተ ምን ማለት ነው መጥቶ ማጽናናት አገባችሁ ተቀምጦ መጫወት ነው ወይስ ሌላ ነገር አለ
3: ያው ማጽናናቱ ራሱ ይሄማ እንደ ተስፋ ነው ራህሜ ያው እንግዲህ አለ አይደለ በየጊዜው ተጎናችን ትልህ አለ አይደለ መቼም የዘመድ ቄስ ያለቀሰ የፈታ እንደሚባለው ያው ጉዳት መድረሱ የታወቀ ነው ግን ይደርስብነ መስዋ የማታውን ማታ የማልዳውን ማልዳ እየደወለች አይዟችሁ እንደዚህ ነው ለሀገሩ ነው የተሰዋ የናንተ ብቻ ልጅ አይደለም የኛ ሁላ ነው እንያለቻው እንደዚህው በማጥራናቷ ነው ያው አለ አይደለ እሷ ያው ከጎን እንደሆነች ነው ማውቀው እንግዲህ ምን መኘው ራሱ
1: ቀደም ስታወራይ ሰሰማ እንደው ራሴን ሰጭ ምንም ላውቃልቻልኩም በድንጋጤም በሁሉም ነገር ብለሃል ምን ነበር ይሆንከው
3: ዳር ለምሳሌ ላይ በዙን ጊዜ ላይ እኔ እንግዲህ ምንም ራሱ እነሱ የሚሉት ማለት ነው ያው እንደደረስ የለን ተቤት ነው እኔ ከኋላ ነበር ከቤት ያው ጭርታ ተሰማ ያው እሱ እንደሆነ ስላወቁ ያው መጥቼ ወደ ያው እንደበጣ እንደደረስ ወደክ ነው የሚሉኝ
1: ገና መንገድ ላይ ያለ ሲላቀሱ ሰምተ ነው ያው
3: ነው ገና ተታች ተቢና ሙስር ተደርስ ከቤት ትንጫጩ ሰምቼ በዛ አይነት ነው ድንጋጤ ወሬን ትምሉኝ በለዛ ነው እንደዛ የሚሉኝ
1: እና ምን እርዳታ አደረጉልህ ያነስ ደነገጥና ራስን ስተስተወር
3: ምንም ያው እነሱ አላለ እንዳለ በሙሉ ህዝቡም ኑሮ አለኝ አረጋግተው ምን ብለው ያው ዛ በኋላ ያው ምታውን ግን ህዝቡ ያው የኛ ህዝቡ ታውቃለህ መተባበር ያውቃን ህዝቡ መጥቶ ኑሮ አለኝ ያው ህዝቡ አብሮኝ ውሎት ያደር ያው በማግባባት ምን በማለት መጨበዛ በኋላ ምን ሰው እንግዲህ እሱ የሰጠውን ማይችል የለም ያው እየተረጋጋው ምን ይያልኩኝ ያው ያረጋጉ ምን ይያሉ እንግዲህ ያው ልጅን እንድቀብር ሆኛለሁኝ
1: አሁን ቀደም መጠቀስልኝ ለምሳሌ ሾለት ያለች ሰው ልጅ ተጠይቀናለች አልከኝ በመንግስት ደረጃስ በመከላከያ ሰራዊቱ በኩል ምታገኙት እርዳታ አለ ይመጣሉ እነሱ ምን ይላሉ
3: ያው በመንግስት እርዳታው ምን በቃል አይደለ እሷ ያው ወናችንም አትል በለት ሁለት ያው ቀብሩ እስከሚቀበር ድረስ አውቶቡስ ሆነ አዘመን አውቶቡስ ላይ ምንም የሚሰጠው እንትም የሚሰጠውና ካለ ዘይ ለቤተሰብም ሆነ ያለውን ነገር ውሃውን በሰዓቱ ምን አድርጋ በቃል አይደለ ያው ከጎናችን ሁላ ሁሉን እስካሁን ድረስ ያው እስካመጣቱ ድረስ በቃ እንትን ሁሉ ነገር ያካተተች ያው እሷ ናት በዚህ በለዛ ነው እንግዲህ ለሷ መስጋና እንፈልገው ነው
1: ገባይ እንግዲህ ሌላ ምን ላለን እግዚአብሔር ያው ያጥናቸው ነው እንጂ ሌላ ምን ይባላል ግን ሌላ ልጆች አሉ ትድርና ይሄዱ ይሄዱ
3: እንዳላው አንዱ አለ የሚያገለግል አሁን ሮም ያገለግላለው
1: እንዴት ነው እሱስ የታካቢ ነው አለ
3: እሱ ያው ነው አሁን በዚህ ቅርብ ነው ለብርሸባ ቅርብ ነው አባል ያው ይወጣን ይገባን ቅርብ ነው ለብርሸባ እሱ እንኳን ዘውን ያለው ነው ወረ ብርሸባው ነው በጻፎን ነበር አሁን ብርሸባ ነው
1: እህ ይመጣል ያው ያቸዋል ይመጣል አይደል
3: አዎ ያው ቢመጣም አንደርለት ያው ታውቃለ ራሚም ያው እንግዲህ ታውቀው ያው ከስሜት ምን ስለሚሆን በቃ አላለ ምንም እስካሁን ድረስ ያው ኖርማልም አይደለም እሱም በቃ አይደለ ያው የወንድሙ ስሜት ምን ስለሚለው መሰለኝ ያው እንግዲህ አለ ነው ምለው እንግዲህ እስከ ጊዜው ድረስ
1: መልካም እንግዲህ ጊዜ ይጣበቀው
3: ያው እንግዲህ እሱ ነው ወንድምና ልጅ በጣም ጥሩ ልጅ ነበር ሁላ ተወልዶት ያድግ አንድ ቀን አስከፍቶ አውቁም ነበር እንኳን ለኔ ቀርቶ ለአካባቢው ራሱ ሲደነቅ የሚኖር ልጅ ነው የነበረ። በአምስት ወር ቀርቶትኝ በአምስት ወር እዛ ኢትዮጵያ ልጆች አሉኝ። እነሱን ራሱ በአንደኛው ወር ህዶ ሊያይ ሁላ ይህን ሁላ ተወተንትም ብሎ ከዛ ወንድሞቹ እየጠበቁት እያለ ያው ከዚህ እንግዲህ ሞት ቀደመ። እንግዲህ ምንም ማድረግ አይቻልም። እንግዲህ
1: ያው ምንም ማድረግ አይቻልም። እንግዲህ መብረታትና ላሉት ደግሞ እድሜ ቀጥሎ ደረጃ ይድረሱልን ብሎ መለመን እና መንከባከብ ነው እንጂ ምንም ማድረግ አይቻልም። አንዴ የሞተ ሰው
3: እንግዲህ ምን ይደረግ
1: ብላ አባት። እሺ ወንድሜ እናመሰግናለን ስላነጋገርከን።
3: በጣም አመሰግናለሁ ጋሽ ራሚም።
1: ሰላም ሰላም
3: ሰላም ሰላም።
1: ክቡራትና ክቡራን አድማጮች፣ አሁን ደግሞ ከባልደረቦች ጋር እንወያያለን። ወርቅነህ እሸቴና ሰጠኝ ዘመነ ናቸው። እነሱም ዛሬ ወደ ደቡብ ሄደው እዚያ ፕሮግራሙን ሲያስተላልፉ ውለዋል እና እንዴት እንደነበረ እነሱ ጋር እንወያያለን። ወርቅነህ ሰጠኝ እንዴት ናቸው?
4: ሰላም ጋሽ ራሚም፣ እንዴት አመሸ?
1: እንዴት ናችሁ?
4: እኛ ደህና ነን።
1: ወርቅነሽ መስመር ላይ ነሽ?
4: ወባው መስመር ላይ ሰማችሁ ነው። ጤና ይስጥልን ጋሽ ራሚ አድማጮች።
1: የት ነው ዋላችሁ ዛሬ?
4: ዛሬ የት ነው ዋል? ሲድሮት ነበር ስርጭታችን። የቀኑ የከሰዓት በኋላ ስርጭት እዛ ነበረ
1: እና እንዴት ነበረ?
4: እንግዲህ ያው እንደሚታወቀው እኔ ከኔ ሰጠኝን አልሰማሁትም። ምናልባት የስልክ ችግር ነበር።
5: አለው
1: የሰማለ
5: እድሜ ያለ ሴቶች ብዬ ነው።
1: እኔም ለዚያ ነው እሷን የጠየኳት።
4: ጥሩ ነው፣ ይልመድባችሁ።
1: አንዴ ተጀመረ ወዲያው ሙሰድ ነው። እሺ
4: ሲድሮት ያው እንደሚታወቀው ከሶስት አመት በፊት ጥቅምት ሰባት ቀን በደረሰው ጥቃት ሰለባ ከሆኑ አካባቢዎች አንዷ ናት። እንግዲህ በከተማ ደረጃ ሲድሮትና ኦፋኪ መሰሉኝ አሸባሪዎች ገብተው ከባድ ጥቃት ያደረሱት
1: ያው ከዝላቃሪ በታች ስላላቸው
4: ቅርብ ነው። ዋው ለሲድሮት እስከ 7 ኪሎ ሜትር ድረስ ይመስለኛል። ቀጥ ቅርብ ነው። እንግዲህ አዛና እስራኤልን የሚያዋስነው ድንበር በሚኖሩ ኪቡጽ እያለ የምንጠራው የህብረት ስራ ማህበር ሰፈሮች ከሚኖሩ እስራኤላውያን ውጭ በከተማ ደረጃ እንግዲህ ሆፋኪም ሲድሮት ነው የገቡት። ሲድሮት እንዳየ ነው እንግዲህ ዛሬ ቀደም ብለን ደርሰን አካባቢውን ለመጎብኘት ችለናል። በተለይ ጥቃት የደረሰበትን አሸባሪዎች የገቡባቸውን አካባቢዎች በጣም ከባድ ነው። ይህን ጥቃት በአይናቸው የተመለከቱ ሰዎች የከተማው ነዋሪዎች አስረድተውናል ያለውን ሁኔታ።
1: ምን የሚታይ ነገር አለ? ምን የሆነ ነገር አለ የሚታይ የተዘጋጀ
4: ነገር? አሁን ስርጭቱ የኛ የነበረው የከተማው ስፕራ ኢሮኒት የከተማው ቤተ መጽሐፍት ነው እዛ አካባቢ። እዛው የሚገርምህ ዋናው ሽብር ጥቃት የነበረው እንግዲህ ከባድ ውጊያ የተካሄደበት እዛው አካባቢ ነው። ሀውልትም አለ፣ እዛው የአውቶቡስ መሳፈሪያ ጣቢያ አለ። አስፋልት ዳር ነው፣ መኪና መንገድ ዳር እዛ ሀውልት ላይ እንዳየ ነው የ27 ሰዎች ስም ተጽፏል። ዝርዝር
1: የተገደሉ
4: እዛ አውቶቡስ ጣቢያው ላይ አውቶቡስም ሲጠብቁ የነበሩ እንዲሁ ሲያልፉም የነበሩ ነው የተገደሉ። እዛ ቦታ ብቻ ማለት ነው። ከ27ቱ መካከል አንዱ ስሙ አይታወቅም እስካሁን፣ የማይታወቅ ተብሎ ተጽፎ ያለ እንግዲህ የማይታወቅም አለ። በዚህ ሁኔታ በጣም የሚገርም እስካሁን በጣም የሚገርማው የማይታወቅ ተብሎ ነው ተጽፎ ያለ። የአካባቢውን እንግዲህ ደግሞ አደባባይ አለ በቴሌቪዥን ሲድሮት ከተማ ሲታይ የሚታወቅ ነው አሸባሪዎች እየዞሩ
1: ሎ አሁን እዚህ ላይ ወርቅነሽ አይታወቅም ሲባል ማይታወቅ ከሆን እንዴት እንደነበረ እዚያ ውስጥ እንትን አለ።
4: እንግዲህ እንደምናስታውሰው በጥቅምት ሰባቱ ጥቃት እንዲሁ ያው አስከሬን በአስከሬን ላይ ስለጣሉ አሸባሪዎች እንደዚህ ማንነታቸው በማይለይበት ሁኔታ ነበር ጥቃቱ የተፈጸመው እና እንደምናስታውሰው ከአንድ ሳምንት በላይ የፈጀ በሆነበት ሁኔታ ነበር የቤተሰቦችን አስከሬን ተቀብሎ የቀብር ስነስርዓት ለመፈጸም ጋሽ ራሚ ዲኤንኤ እየተመረመረ ነው የተለየው እና ምናልባት እንግዲህ ሰው ወይ ቤተሰብ አልኖረ ሆኖ አልተገኘ ይሆናል በዲኤንኤ ይህ አስከሬን፣ ወይ ደግሞ የውጭ ሀገር ዜጋ ለስራ የመጡ የውጭ ሀገር ዜጎችም በዚህ ጥቃት ሰለባ ሆነዋል እንደምናስታውሰው፣ ወይም ሌላ ምክንያት ይሆናል አይታወቅም። አስከሬን አለ በጥቃቱ የተገደለ እዛ አካባቢ። እንግዲህ እዛ ቦታ 26ቱ ማንነታቸው ሲታወቅ 27ኛው አልታወቀም፣ የማይታወቅ ተብሎ ነው
1: ነገርምም እስካሁን
4: ድረስ። እንግዲህ አይተናል አካባቢው በጣም ያሳዝናል። አንዲት ወታደር መንገዱን ስታቋርጥ ተኩሰውባት ሞታ ለፍቻው ገለዋታል። ሀውልቷ እዛ ፎቶግራፏ ተደግፎ ሻለቃ ነሽ በፎቶግራፋ ቀምጦ አይተናል። በሚገርም ሁኔታ ያው ለመደበኛ ስራ ተወጣ ነው በጧት ተጠብቀው እዛ ገደላት ብለው ያሳዩን።
1: ማጋጣሚ ነው አረ ማጋጣሚ
4: ያስተካከለ በቃ ሳውጣች ለስራ ለመደበኛ ስራ ሸባሪዎች ግን ገብቶ ነበር በዛ
1: ሳላወቀችም
4: ወደ ጸሎት ቤት የሚሄዱ ሰዎች ያው ስብከት ተራ ነበር በዓል ነበር ወደ ጨው ባህር ለመዝናናት የሚሄዱ የግም ላይም ጥሮታ የወጡ ሰዎች 13 ሰዎች እዛ እየተጠቁ እንዳሉ እዛ አሁን ሀውልታቸው አየናል ሆሞታ ተገድለዋል በመሳዘን ሁኔታ ሰዎች ሲነግሩን ራሱ እየተፈጠቁ ነበር እየከበዳቸው ለካሁን በቃ ይሆነ እንደሆነ አድርገው ነበር ሚነግሩን ሰጠኝ ደግሞ ያየውን እናገርና እንቀጥላለን።
1: ያ ሰጠኝ አንተስ ባንተ በኩል እንዴት ነው እንዴት ተገነዘብከው ነው ታየው?
5: ያየነው እዛ አካባቢ ጥያቄው አልካለ ተሽራሚን ማለት
1: ጠየቁኩ
5: አይ ያቋረጥኩ መሰለኝና ያውኛ ያው ስርጭቱንም እዛ ለማካሄድ እዛ ባይናቸው የተመለከቱ ሰዎችን ለማናገር ነበር ቃለ መጠይቅ ለማድረግ በዋናነት የት ነው በአካባቢውም ቅኝት አድርገናል። ሰዎቹ እንደነገሩን በጣም የሚያሳዝን ነው የነበረው ሁኔታ ከእስራኤልም የማይጠበቅ ነበር እንዴት ወደ ድንበርስ ሊገቡ ቻሉ በዛ ሁኔታ ያዩትን የተመለከቱትን በመስኮቱ ነው ያጋጠማቸውን ነገር ብዙ ነገሮችን ነግረውናል በስርጭቱም ተላልፏል። ግን እኔ አንድ የተገነዘብኩት ዛሬ ጥቅምት 7 ቀን እስከመሆኑ አንጻር በከተማዋ ይሄንን ለማስተዋወስ ያየሁት እንቅስቃሴ ብዙ የለም መኪናዎች ሌሎች ነገሮች በመደበኛ ሁኔታ ነው እንቅስቃሴያቸው የሚያደርጉ ምናልባት እኛ የዛን ያዘኑን አይነት ድባብ ምንም ያየሁበት ነገር የለም የከተማዋ እንቅስቃሴ እንዲሁ እንደሌላው ቀን ነው የነበረና ይሄ ትንሽ እኔን አስገርሞኛል ለምን ሆነ በሚለው ለዛ ውጭ ግን ሰዎቹ የነገሩን በጣም የሚያሳዝን ሁኔታ ነው የከተማው ላይ የደረሰው ጉዳት ቀላል አይደለም ለወደፊትም ስጋት ነው ያለባቸው የከተማዋ ኗሪዎች አሁንም ተመልሶ ይመጣል ያ የሽብር ጥቃት አይነት ብለው ነው ስጋት ውስጥ የገቡና
1: ያለውንም ይፈራሉ
5: አሁንም ይፈራሉ እርግጠኛ አይደሉም ባለው ሁኔታ ነገም ተመልሶ እንደዛ አይነት ነገር ያጋጥምናል የሚል ስጋት እንዳደረባቸው ነው የነገሩንና የከተማው እንቅስቃሴ ግን ምንም አላየሁም እኔ የዛን የጥቅምት 7 ቀንም አይመስልም ዛሬ ያየሁት የተመለከትኩት።
1: አዎ ሶስት አመት አልፏል እነዚህ የሞተት ወታደሮችም እንግዲህ በአመት አንድ የሚታሰብ ነገር ነው የሚሆነው እና ግን ዜጎች ወቸ ስለት ተግባራቸውን መቼም መከነውን እንዳለባቸው ነው እና ዛሬ ልዩ የሆነበት ያው ቀኑን 7 ቀን ተብሎ ተቆጥሮ ሄዳቸው እንጂ የተዘግጅት ምናምን አልጠበቃቸውም እዚያ አልነበረም
5: ያየሁት የተመለከትኩት ነገር የለም በዛ አካባቢ በዞርንበት ምናልባት ደግሞ እንግዲህ በመንግስታዊ ደረጃ ከትላንት በፊት ስለተከበረ ስለታሰበ ከዛ ተሳትፎ ሊሆን ይችላል እንጂ አሁን የከተማ እንቅስቃሴ እንዳየሁት ያንን የነበረውን ሁኔታ የሚያስታውስ አይደለም እንደ ማንኛውም አራቀን እንቅስቃሴ እንደሚሆንበት ነው ያ እንዴት ነው ዜጎች እንደዚህ ነው ወይ በቀላሉ የሚያዩት ነገሩን የሚል ተዝብት በራሴ አይቻለሁ ታዝብ ያለው ነገሩን ከዛ ውጪ ያለው ግን ሰዎቹ የጠየቅናቸው የነገሩን በጣም በእውነት በጣም ያሳዝናል። ብዙ መሰራት እንዳለበት የሚቀጥለው መንግስት ብዙ በየደንበሮች የጸጥታ አካላትን ማሰለፍ እንዳለበት በንቁ በአራቱም አቅጣጫ መንቀሳቀስ የሚያስፈልግ መሆኑን ነው የተገነዘብነው።
1: ቀደማው የተከስከው የሚገርም ነገር የእስራኤል መከላከያ ሰራዊት አዛን ያው እንዳልነበረቸው አድርጎ አውድሟታል። ሀባስም በዚያ በተወሰደ ቦታ ነው ተሸጉሮ ያለ። ይህንን እያወቁ አሁን የሚሆን አደጋ ደርሳል የሚል ፍርሃት እንዳለባቸው ነው የተገነዘባችሁት?
5: አዎ እንዲያውም አንዷ ሴትዮን ስንጠይቃቸው የእስራኤል መከላከያ ሰራዊት በዛ አካባቢ ራሱ ሲተኩስ ያ የሚመጣ ነው የሚመስለን ተኩሱ ይሰማናል እና አሁንም ስጋት አለን ነው ያሉ እና ያም ጦርነቱም 3 አመት ቢያልፈውም አሁንም ድረስ 100% በቃ ያ ነገር ተቀርፏል ሀማስም ተደምስሷል ተብሎ ስላልተነገራቸውና ሁላችንም እንደምናውቀው ገና ያላለቀም ጉዳይ ስለሆነ በውስጣቸው ስጋት ያደረባቸው ናቸው።
1: የስነ ልቦና ተጽዕኖ እንዳለባቸው ነው እስካሁን ድረስ
5: በጣም አለባቸው እና በጣም ብዙ መሰራት አለበት ለዜጎች ግን አንከብካቤ የሚሰጡ አካላት እንዳሉ የተሻሻሉ ነገሮች እየተፈጠጣቸው እንደሆነ ብዙ ወራፋ እንደማይጠብቁ ነግረውናል ግን ስጋታቸው ግን አሁንም በደንበሮች ምን ያክል አስተማማኝ ነው የሚለው አሁንም መበቶ መበቶ አይተማመኑ
1: ምን ያሰውሽ ለደጋገራቸው ወርቀ ወርቀለሽ
4: ጋሽራን ህብረተሰቡ በግጥ በአጠቃላይ አሁን ሰጠኝ እንዳለው ነው በጣም ከባድ የሆነ የስነልቦና ችግር አለ በዚህ በኩል እንደው ቲፑል ትሪትመንት እንደማይስፈልግ ነው የተረዳነው አንዷ ምንድነው ያለችን በር ሲዘጋጋው ሲል ሁሉ ደነግጣለሁ የሆነ ቡም ምን ነገር ወደቀ ወድቀ ነገር ስትሰማ በሩን ሩጫ ይዋሉ መዘጋቱን ለማረጋጋት እና አሁንም የመጡ የገቡ ነው ይመስለኝ ነው ያሉት በተለይ አንጥቃት ባይናቸው ያዩ ሰዎች እርግጠኞች አይደሉም ሃማስ ተመልሶ እንደማይመጣ እንደውም ይመጣል ያሉን ይመጣል አሁን መንግስቱ ሲመጣ ከቀጠለ ድሮም ያሳሰብን ነው ኗሪዎች እየተዘጋጁ ነው አንድ ቀን ይመጣሉ ተቆና ለያልናቸው ነው አልሰሙንም ስላልሰሙን ያው ሆነ ነው ያሉት እዚህ አይነት ነገር ሰምተናል ሌላው ሲድሮት እንግዲህ የፖሊስ ጣቢያውን እናስተውሳለን ማሪ ሲባል ፖሊስ ጣቢያ ነው ቀድሞ የሚጠራው የፖሊስ ጣቢያ አሽባሪዎች ተቆጣጥረውት እንግዲህ ከባድ ተኩስ ልውውጥ የተካሄደበት እና
1: በርካታ ፖሊሶች ቢወጡበት ነው
4: አዎ የጣቢያው ሰራተኞች 6 ፖሊሶች ተሰውተዋል አጠቃላይ ወደ 15 ፖሊስ ነው ሲድሮት አሽባሪዎች ጥቃት እንደተገደለ እንግዲህ የመረጃው ያለን ዜጎች 37 የሚሆኑ ከ52 በላይ አጠቃላይ ያው ተገድለዋል አሽባሪዎች ጥቃት ከ50 በላይ ቆስለዋል ያን ፖሊስ ጣቢያ ከዛ በኋላ ሄጂ ማየት ይየነበር ጋሽራሚ ፖሊስ ጣቢያ ይባላል እንጂ አሁን የለም ፖሊስ ጣቢያው ያው ፈርሶ ሙሉ በሙሉ ሌላ የጉብኝት ማዕከል ነው ሆኖ ያለ ያው ማስታወሻ መታሰቢያ ሀውልት ምናምን ቆሞበት ሰው እየመጣ ይጎበኛል እዛም ሌሎችም ቅድም ሀውልት አየናል ቦታ ጎብኛለ በጣም ይጎበኛል እንደው ዛሬ ግሞ ጥቅምት 7 ስለሆነ መታሰቢያ እንደዋ ላይየንም በከተማው የሀዘን ምልክት ድባብ አለሰት ሆኖትን ስለሆነ እንጂ ግን በየቦታዎች መታሰቢያ ባለበት ቦታ በጣም ብዙ ሰው ነው የሚመጣ ነው ጉብኝት እዛም አይተናል በተለይ ፖሊስ ጣቢያው ላይ በአውቶቡስ ነው የሚመጡት በአውቶቡስ ባሳበ ሰርቪስ በጣም ብዙ ሰው ወታደሮች ይመጣሉ ሌሎችም ዜጎች ይመጣሉ የውጭ ሀገር ዜጎች ሌላ ቋንቋ ተናጋሪ በጣም ብዙ እዛ ከግማሽ ሰዓት በላይ አንድ ሰዓት ይሆናል ቆይቼ ነበር በቃ ለመጎብኘት ራሱ አንተ ሄደህ ለማየት ፋታ የለም ይጣበባል ቦታውና በዛ ፖሊስ ጣቢያ እንግዲህ ያገለግል የነበረ አንዱ እኛ ማህበረሰብ አባል ሽሙኤል ጉልማ ፖሊስ ተሰውቷል በነገራችን ላይ ከተማው ኗሪዎች ስለሱ ሲያነሱ ያው እያለቀሱ ነው ስለሱ የሚያወሩ ቤተሰብ ነው እንጂ ዝም ብሎ ፖሊስ አገልጋይ አልነበረም ለእያንዳንዱ ሰው መጥቶ ቤታችን ይጠይቀን ነበር ያን ሰሞናዊ ዳስ በአለም ስለነበር በየዳሱ መጥቶ ሁሉ ዳሱን እያየ እየጎበኘ ይዟችሁ እያለን ከልጆችም ጋር እንደ ልጅ ከትልቆችም ጋር እንደ ትልቅ ሆኖ ነበር የሚኖር በማለት ፎቶውን ራሱ ሲያዩ እዛ መታሰቢያው ፖሊስ ጣቢያው ላይ አለቀሱ የፎቶው ሽሙኤል ብለው ሽሙኤል ወይም ስማቸው ጉልማ ነው የሚባለው እሱን ያው አይተናል ያ ፖሊስ ጣቢያ በጣም የሚገርም ነው ነበር ነው የሚሉ ፎቶግራፍ ነው እንጂ የምታይደው የነበረው ፖሊስ ጣቢያ አሁን የለም ያው ሀውልት
1: ነው ቴሌቪዥን ምናምን አይተነዋለው ሰፈራ ውስጥ ሲቀየረ
4: ሁለት ቀን ከ24 ሰዓት በላይ ነው አሸባሪዎች እዛ ውስጥ ተደብቀው የነበር ያው መሽገው ነበር ፖሊስ ጣቢያውን እንግዲህ እስራኤል ኃይል ነው ያወደመው አፈረሰው ራሳቸው ላይ ያ ሙሉ በሙሉ ፈርሶ ያው እንግዲህ አሁን መታሰቢያ ሆኖ እየተጎበኘ ነው ያለውና ያስፈራል እንዳሉት አሁን እንደው የከተማው ድባብ ስታየው 3 አመት ቢያልፍም እኔ ሰዎች ያወሩት ነገር እንደው ዝም ብለ እነሱ ያወሩ የነሱን ጭንቀት ያዳመጥ ሁኔታውን ስታየው የሆነ ድባብ ነገር ይሰማሃል ደስ ማይል ነገር እና በተለይ የስነ ልቦና ምክር አገልግሎት እንደው ለዜጎች በዚህ አጋጣሚ መንግስት ያስብበት በጣም ጥሩ ይሆናል ብዬ ነው ማስበው እንግዲህ ሁሉም ከሁሉም አነጋገርናቸው ሰዎች የተገነዘብ ነው ይሄን ነው
1: እንደዚህ ላሁን ቅድም ለምሳሌ አንቺም ሰጠኝም ስትነግሩኝ በፍርሃት ቡም ሲሰሙ መደንገጥ በራፍ መዝጋት መሸበር ምናምን እናላችሁኝና እንደዚህ ብለን አጨንቀን በዚህ አካባቢ ከምንኖር ሌላ ቦታ መሃል ሀገር ንግባ ወይ መግባት እናስባለን ያሏችሁ ሰዎች አሉ ለመሆኑ?
5: አይ የለም በጣም የሚገርመው
4: ጠይቀናችሁ ነበር መነገራችን ላይ
5: 45 አመት የሚኖሩ ሴትዮ አሁንም እንደው 8 አመት አዲስ ሆነው መጥተው ወደ ሌላ ቦታ ማስቡምና ያገር ፍቅር ያሳዩበት ሁኔታ ወደፊትም በዛው የሚቀጥሉ መሆኑ እንለቃለን የሚልም ስሜት የላቸውምና ይሄ ደግሞ ካስገረመን ነገር አንዱ ነው። እንደዛ ሆኖ እንግዲህ ከሶስት አመት በፊት የነበረው ወደ ሰደሮት ከተማ ሲተኮስ የነበረው ሮኬት እናስተውሳለን። ያ ሁሉ ሮኬት ያለ ቤት ገዝተው እንደገና ደግሞ በዛው ሁኔታ እንቀጥላለን ማለታቸው ደግሞ በሌላ በኩል ጥንካሬያቸውን የሚያሳይ ነውና የኔን እንለቃለን የሚል ሁኔታም አልነገሩንም። ደው በጣም የገረመን ይሄ ነው።
4: አው ለመልቀቅ አያስቡም ጭራሽ። አንዱ ምንድን ነው ያለን ዳሩ ተሲለቀቅ መሃሉ ዳር ይሆናልና ዳሩ ለቀናን እንደመጣበቃለን። አንዱ ደግሞ እኔ ገና ኢትዮጵያ ያለሁም ይሄን ጥያቄ ጠይቀው ይነበረና ብሎ የነገረን ምሳሌ አለ። እናት ምንም ብትሆን እናት ናት፣ በምንም አይነት መልክ ቀለም እድሜ ምን ብትላትም እናት እናት ናት። እስራኤል ደግሞ ለኛ እንደዛ ናት። የትም ብንሆን እስራኤል ገብተን የትም ቦታ አንመርጥም ስል ነበር። እና እንደውም በሱሪያ ድንበርም በሊባኖስ ድንበርም ይኖራል፣ ከዛ ምን ይለየዋል ነው ያለን። ከዛ ምን ይለየና ይለየዋል አለቀ ቦታውን ፈልጌው ነው እዚህ የገባው ነው ያለን። ቅርብ ጊዜ ነው ወደ እስራኤል ሀገር የመጣው፣ ቅርብ ጊዜ የተወሰኑ አመታት ነው ቆይቷል። እና ስሜታቸው በጣም ከተማዋን እንደሚወዱ ነው። አይለቁ መልቀቅ የሚባል ነገር እንደውም መስማት እንደማይፈልጉ ነው የነገሩን። እንግዲህ ያለው እንትን ግን ከባድ ነው፣ እርዳታ እንደሚጠይቁ ነው። ሌላው በሽራሚን አንዲት ሴትዮ አሁንም ለአንተ የነገሩ ይመስለኛል። ምንድን ነው ያለችን አንድ እናት አሸባሪዎችን አይቻለሁ አለች በአይኔ ይሄ አረንጓዴ እንትን ራሳቸው ላይ አስረው ፊታቸውን በጥቁር እንትን ሸፍነው አይቻቸዋለሁ እና አይ መምጣታቸው አይቀርም ቤቴ ሲገቡ ልጆችን እኔ ሳልሞት አልሰጥም አይን እያየ ብዬ ኢኮኖሚካና በርበሬ በጥብጬ የመጥረጊያውን እንጨቱን ላዘጋጅቼ በር ላይ ስጠብቅ ነበር። ሲመጡ ፊታቸው ላይ ያው ለመድፋትና ለመታገል እንደዛ እየጠበቅኩ ሰዎች ራሱ መጥተው ሌሎች ነጮች ከሁለት ቀን ከአንድ ቀን በኋላ ወደ ሌላ ከተማን ሌለው ልንለቅ ብለው ሲቆፈቁፎ አላምን ብዬ ማነሽ እያልኩ አለች ያለ እንጂ ከዛ ሳየኋቸው እና ፎቶግራፍ አነሱት እንደዛ በጥብጫ ያዘጋጀሁትን አለችን። እና ምን ያህል ደግሞ እንግዲህ ጥረት እንዳለ ጀግንነት እንዳለ እዚህ ላይ ደግሞ ስታየው በጣም ይሄ ደግሞ የጀግንነት ስራ ነው።
1: በጣም የሚገርም ነው። ወይዘሮ ጥሩዬ ፈቃደም ቀደም ሳነጋግራቸው ልክ አሁን አንቺ እንደምትይ ነው በርበሬ ሲሉኝ በርበሬ ምን ሊያደርጉት ነው ምናምን ብዬ ጥቂት ግራ ገብቶኝ ነበር። በኋላ አስጠየቃቸው አስረዱኝ። ምን ያህል ይኸውልሽ ምን ያህል ጥበብ እንደሆነ የራሱ ጦር መሳሪያ፣ ጠመንጃ፣ ሽጉጥ፣ ጥይት ባይኖራቸውም ይሄ የራሱ መከላከያ በርበሬ አፉ ላይ ከአይኑ ላይ ሲረጭበት ያ ተንኮል ለተንኮል ያሰበ ሰው አይኑን ይጠርጋል እንጂ ያን ሰው ሊጎዳ እንትን አይልም። እና ያላቸው ዘዴና ጥንካሬ፣ ብልሃት፣ ጥበብ በጣም የሚገርም እኮ ነው።
5: አዎ በጣም እንደው እዚህ ላይ የሚገርመው አሁን የበርበሬ ጉዳይ እንደውም አሁን በፊት ገዝማድ ሚያ የነበረው ለጥበቃ ሰራተኞች የሚሰጠው ተቀይሮ አሁን ጋዝ ፒልፒል ሆኗል እና በርበሬ ያክል እየተለወጠ
4: በርበሬ ተወሰደ ሳይሆን አይቀርም።
5: እኛ ሰው እኔ እንደውም በዚህ እናንተ ስትነግሩን የነበረውን በዚህ ደም ተደፋ ተብሎ የኛ ኢትዮጵያን ይሁዳን ደም ተደፋ በርበሬ ይዛችሁ እንደነበር ጋሽ ራሜም አንተ ልታስታውሰን ትችላለህ። የበለጠ አንተም ስለነበርክበት ያን ያን እንደውም እንደዛ ይሆን እንደዛ ተዘጋጅተው የመጡ ያ በእርግጥ ሰላማዊ ሰልፍ ነው። ያ ግን በርበሬን በርበሬን የሚያክል እንጠቀምበት ብለው እንደዛ እንደተዘጋጁ ያው የኢትዮጵያ ባህላዊ ሁኔታም አሁን በዘመናዊ እየመጣ ነው ለማለት ነው። ሌላው እኔ በጣም የገረመኝ እዛው አካባቢ የሚገኝ የመዋኛ ቦታ አለ እና ያን የመዋኛውን ህንፃ በጥይት በመትረየስ በተለያዩ የጦር መሳሪያዎች ተኩሰው የተለያዩ የበሱት ያሉት ሁሉ አሁንም ይታያል። ያንን ነው ለዓለም ማሳየት የእስራኤል ድርሻ ነው ብዬ ነው የማስበው። እንደዛ አይነት ነገር ችግር የተፈጠረበት ያንን ህንፃ እንደዛ አድርገው በጥይት በታተውት በእውነት ዓለም እስራኤልን አለመረዳቱ በጣም እያስገረመ ሁኔታ ነው እና እስራኤል በዚህ ብዙ ለውጭ በማስታወቁ ደረጃ ብዙ መስራት ይገባታል ነው የምለው። ወደ መጨረሻ
1: እውነት ግን ነው እውነታቸው ነው። በመሰረቱ ይህን ጉዳይ አስመለከተ የዓለም መንግስታት የዓለም ህብረተሰብ እንዲያውቀው እንዲረዳው እንዲገነዘው በእርግጥኛ መቼም ችግራችን ተጎዳን ምናምን ሳይሆን ምን ያህል ጠላቶች ጠላቶቻችን ጨካኔዎች እንደሆኑ ራራ የሌላቸው መሆኑን ለዓለም ማሳወቁ አስፈላጊ ነገር ነው የሚመስለው። ለምሳሌ አሁን የሁኔታ ባስመለከት የተለያዩ ሀገራት መንግስታት የሆላንድ፣ የእንግሊዝ፣ የፈረንሳይ የጀርመን የመሳሰሉ ስሎቫኪያ ቀደም ሲመለከት ይሄን ሰባተኝ ቀን ባስመለከተ ያወጡት መግለጫ ላይ ያንዳንዱ የተለያየ መለካከት ያለው እስራኤልን ተጎድታለች ወደ ተዋላ ገባባል ነበርም እንደዚህ እንደዚህ ሉና መጨረሻ ደግሞ የፍልስጤሞች ሁኔታ እነሱም እኮ ተቸግረው ነው እነሱም እኮ አገራቸው ነው እነሱም እኮ እና ምን ነገር ደግሞ ያስገብላል እዚያ ማከለ ላይና ዓለም የዝምብሎ እንደስስት ምን ሁሉ ባህሪውን አቋሙን የሚቀይር ነው ስስት ቀለሙን እንደሚቀይረው እና የዚህ አይነት ሁኔታ ነው የምታየውና ቀድም ይሄን እየነበኩ ነበርና ሲገርመኝ ከዚያም ማምዳኒ አሁን ለምሳሌ ኒውዮርክ ከተማ ከንቲባ የሆነው እሱም አሁን የሆነ መግለጫ ወጥቶ በመጨረሻ እስራኤል ፍልስጤሞችን ጎድታለች አለ እና ከይህን የማይገናኝ እኮ ነው እና ይህን የመሰለ ሁኔታም አለ እንግዲህ መቼም ያው መታገላችን አይቀርም መታገል ነው እንግዲህ አንድ የገራችን ናት
5: አዎ የማስታወቂያ ሁኔታ ለዛ የማብራሪያ የመስጠት ሁኔታ ውጭ ሀገር ላይ ብዙ መሰራት እንዳለበት ነው መጀመሪያም ራሱ ሽብር ጥቃቱ እንደደረሰ እስራኤል ያዘን ቀናትን ብታውጅ ኖሮ ባንዲራ ዝቅ አርጋ ብታውለበለ ክብደቱን የበለጠ ለዓለም ብታሳይ አንዳንዴ ብዙ ይሰራ ነበር ግን በወቅቱ እንዴት እንደታለፈም ያው ሁላችንም እናውቀው ነውና ብዙ ያልተሰራ ነገር ያለ መስሎ ነው የሚታየኝ እኔ በዚህ ዙሪያ አጋሽባለሁ
1: ይሁትላችሁ ሁላችንም መቼም ሁላንተም ወርቀ ሁላችንም ጋዜጠኞች ነንና በአብዛኛው ስራችን መቼም መተቸት ነው ይሄ ጎሏል ይሄ አልተሟላም ይሄ ለምን አልሆነም ምን ነው እንትናችን ያ ነው ስራችን ጥሩ ከሆነማ ጥሩ ነው ይቀጥል በዚያው አታን አይነካካም እና ግን አንዳንዴ ደግሞ መንግስትን ሁሌ ስንተች አማራጭ ይሄ አማራጭ አለ ምን የለም መተቸት ነው እንጂ ያን የሚተቸው ነገር በዚህ አይነት መፍትሄ ያገኛል ብሎ ሐሳብ የሚያቀርብ አታገኝም እና የዚህ አይነት ነው ሁኔታ መመለከት ያለው መንግስት እርግጥ ጉዳት አለበት መስረዳቱን ባስመለከተ አሁን ምን ያው ነው ዓለም መንግስታት ያለ ምረተሰብ እስራኤልን ጥፋተኛ ያስመሰለ የተለያዩ አቋሞችንም ያሳየና ያለ ምን ያው ነው በተለያዩ አገሮች የሚኖሩ ይዶችም እንደዚሁ እንደቀደሙ በነጻ ከቦታ ቦታ መንቀሳቀስ ጸሎት ቤት ሄዶ መመለስ የኔም ባስመለከተም ችግር እንዳለባቸው ነው ምን ያውና የበደል በደል ነው የደረሰ ያለው ስናየው ደግሞ አንድ ነገር ወጭ ሁሌ አስረዳይ ሳይሆን ራስም ደግሞ እያየው እያወቀው የምትረዳው ነገር ነው ያለበት እና የዓለም መንግስታት ይሄንም እያየ እያወቀ ያን ሸፍኖ እንደገና አችን እንትኖ ነገር ያዙ እስራኤልን ስማጥፋት ዘመቻ ነው ያለው ለማንኛውም እንግዲህ እንነጋገርበታለን ወርቅነሽ ሰጠኝ አመሰግናችኋለሁ
5: እናመሰግናለን
1: መልካምሽ ሰላም ሰላም ክብራትና ክብራት አድማጮች ፕሮግራማችን ለማጠቃለል እየተቃረብን ነው እስከዚያ ድረስ አስተያየት ነው በደገሜ ነው በእስራኤል ክርስቲያን አባላት ምርጫ ቀናት ጠላት አደጋ ማድረስ ሊሞክስ ለሚችል የቀድመ ጥንቃቄ መከከሮች ተጀምረዋል ከኢራን ጋር ጦርነት ሊቆም የሚችል በከፋ ሁኔታ ወይም በጥሩ ሁኔታ ነው ብለው ፕሬዚዳንት ትራምፕ ተናገሩ ሳውዲ አረቢያና ሁቲን ለማስታረቅ ወይ ለማሸማገል ሩሲያ የዩክሬን የሚባለው ወሬ ቀጥሏል የሚሉት ለሳት ከረብረጀ ለበካከል ዋና ዋናዎቹ ናቸው ክብራትና ክብራን አድማጮች ፕሮግራማችን ለማጠቃለላችን ነው እንግዲህ ለተባበረኝ ለቴክኒሽያኑ ገብርኤል ኮሄን ምስጋና ያደረሳችሁ አብራችሁ ቆየው ተራህም የማዘር ነኝ በነገ ጠዋት ከፈገዛችን ባልደረቦች የተብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም ደሩ